0: ያሰራጨውን ዝግጅት እነሆ ጀመረ።
1: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ? የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ዩዳሌፍ በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦገስት 4 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 18 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
2: ናመሰግናለሁ ሰጠኝ አርስተ ዜና። ጠቅላይ ሚኒስትር ቢናሚን ናታንያሁ ነው የመከላከያ ሚኒስትር አዛን በማስመልከት አስጠነቀቁም። ምርጫውን ቢሆን ማን ያሸንፋል በሚለው ጥናታዊ ግምት ጠቅላይ ሚኒስትር ቢናሚን ናታንያሁ ከፓርቲያቸው ተቸነፉ ተባለ። ሶሪያ ከእስራኤላን መልእክተኞች ጋር ተገናኝተን ተወያይተናል ስትል አስታወቀች። በሩሲያና በዩክሬን መካከል የሚደረገው ጦርነት እንደቀጠለ ነው የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢናሚን ናታንያሁና የመከላከያ ሚኒስትር እስራኤል ካትዝ የአዛን ሰርጥ በድጋሚ አስጠነቀቁም። ተቀጣጣይ ፍኛዎች ከአዛ ሰርጥ ወደ እስራኤል መወንጨፋቸውና መላካቸውን አስመልክቶ በሰጡት ማስጠንቀቂያ ይህ አይነቱ ክስተት መላካቸውን የሚቀጥሉ ከሆነ መከላከያ ሰራዊታችን ኃይሉን አጠናክሮ በድጋሜ አዛ ላይ ጥቃት እንደሚያደርስ አስጠንቅቋል። ጠቅላይ ሚኒስትሩና መከላከያ ሚኒስትር እንዲሁም ከእስራኤል መከላከያ ኢታማጀር ሹም ጋር በመሆን ወቅቱን በተመለከተ ባደረጉት ግምታዊ ግምገማ ላይ ይህን እንዳስታወቁ ተናግረዋል። የዚህ አይነቱ ክስተት ከጥቅምት 7 2023 በፊት የነበረ ነው። ያ ተመልሶ የሚመጣበት ምንም አይነት ጉዳይ የለም። ይህን ካደረጉ ደግሞ መከላከያ ሰራዊታችን አጠፍተው እንደሚመለስ በድጋሜ ያዛን ነዋሪዎችን እንዲጠነቀቁ ሲል እጽግ ዘዋረጽ ባደረሰን ዜና ማወቅ ችለናል። ምርጫ አሁን ቢሆን ወይም ዛሬ ቢካሄድ ማን ያሸንፋል በሚለው በካን 11 በተላለፈው ግምታዊ ጥናት የአይዘንኮርት ፓርቲ 24 መቀመጫዎችን ሲቀበል የጠቅላይ ሚኒስትር ቢናሚን ናታንያሁ ፓርቲ ደግሞ ከነበረው አንድ በመውረድ 22 መቀመጫዎችን ይቀበል ነበር ተባለ። በአጠቃላይ ግምገማዎች ላይም የቀኝ ክንፍ ርዕዮተ ዓለም ተከታዮች ጠቅላይ ሚኒስትሩ የሚመሩት 51 መቀመጫ ሲቀበል፣ ተቀናቃኝ ፓርቲዎች ደግሞ 57 መቀመጫዎች ተቀብሏል። ጠቅላይ ሚኒስትርነት ማን ቢሆን ሊያገለግል ጥሩ ይሆናል ተብሎ በተጠየቀው ጥያቄም አይዘንኮርት ሲበልጡ በመጀመሪያ ጊዜ ናፍታሊ ቤኔት የሚመሩት ፓርቲ ለመጀመሪያ ጊዜ ጠቅላይ ሚኒስትሩን ማሸነፋቸው ተገልጿል። ይህ በካን 11 በተደረገው ግምታዊ ጥናት እንደሆነ ማወቅ ተችሏል። ይበዚህ እንዳለ በቀኝ ፖለቲካ ቀንፍ ፓርቲ ትራንሽ ፓርቲዎችን በአንድ ላይ ተዋህደው ወደ ምርጫ እንደሚሄዱ የሚደረገው ውይይት ቀጥሏል ተብሏል። በተለይ ሞሼ ፌግሊን የሚመሩት ፓርቲና አዲስ የተዋቀረው የሃሪዲሞች ፓርቲ በአንድ ላይ በመሆን ወደ ምርጫው እንዲሄድ ጥረት እየተደረገ ነው ሲሉ ተገልጿል። ራም የተሰኘው ፓርቲም ሊቀመንበሯቸው አንሱር አባስ ፓርቲያቸው ከተቀናቃኝ ፓርቲዎች ጋር በሚያደርጉት ውይይት ፓርቲያቸው የፍልስጤም ሀገር እውቅና እንዲሰጥ ጥያቄ አናቀርብም ሲሉ ታውቀዋል። ምክንያቱም የፍልስጤም ሀገር እንደ ሀገር መኖር አለባት በማለት እውቅና የሰጠነው ፓርቲያችን ባዋቀርነው ሰዓት ነው ብሏል። አሁን ግን ለአንዳንድ የፖለቲካ ጥቅም ብለን ይህን ርዕስ በድጋሜ አናስጀምርም ሲሉት አስታውቀዋል። ወደ ፓርቲያቸው ለመቀላቀል ጥረት ለሚያደርጉት ለአንድ የይሁዳ ሃይማኖት ተከታይም ሲናገሩ ወደ ፓርቲያችን እንዲመጡ እንፈልጋለን፣ በተለያዩ በደህንነቱ ዙሪያ ግን በፓርቲያችን ከተቀላቀሉ በኋላ የሚሰጡት ቃል ወይም ድምፅ እንደፈለጉት ሊሆን ይችላል ሲል ፓርቲው ሊቀመንበር አስታውቀዋል። ሶሪያ ከእስራኤል ከፍተኛ ባለስልጣናት ጋር የውጭ ጉዳይ ሚኒስትራቸው ተገናኝተው መወያየቱን አስታወቁም። የሶሪያ የውጭ ጉዳይ ሚኒስትር ኢቫ ጋኒና የመረጃ ክፍሉ ኢታኻን ከእስራኤል ከፍተኛ ባለስልጣናት ጋር ልኡካን ጋር ተገናኝተው በዮርዳኖስ እንደተወያዩ ተገልጿል። ውይይቱም በያርዶ

0: ዋኖስ እንድትካሄድና በአሜሪካውያን ባዘጋጁት መድረክ እንደሆነ ተገልጿል። ኪም ሁለቱ ሀገራት ያለውን አለመግባባት መፍትሄ ለመስጠት በተለይ ባለፈው ሳምንት እስራኤል በሶሪያ አየር በቀድሞ አየር መንገድ ላይ ባደረሰችው ጥቃት ምክንያት እንደሆነ ተገልጿል። በዚህ ወቅት ላይም የእስራኤል የሞሳድ በዚህ ውይይትም የእስራኤሉ የሞሳድ ዋና ሐላፊ በዙም አማካኝነት በውይይቱ እንደተሳተፉና ወደፊትም ቱርክ፣ ሶሪያና እስራኤል የሚሳተፉበት ልዩ ኮሚቴ በማዋቀር እንደሚቀጥሉ ተገልጿል። ይህ በዚህ እንዳለ የሶሪያው ፕሬዝዳንት ጁላኒ እንዳስታወቁትም ከእስራኤል ጋር ምንም አይነት ግጭት እንዲኖራቸው እንደማይፈልጉና ምንም አይነት የደህንነት ችግርም እንዲኖር አይፈልጉም ሲሉ አስታውቀዋል። እስራኤል በሀገራቸው ላይም የተለያዩ ጥቃቶችን እንዳታደርስ ምክንያት ልንሰጥ ሊኖር አይገባም ሲሉ ማሳወቃቸውን ቃል አቀባያችን ሮይኬስ አስታውቆናል። በሩሲያና በዩክሬን መካከል የሚደረገው ጦርነት እንደቀጠለ ሲሆን ትናንት ሌሊት ዩክሬን አጥፍቶ ጠፊ ሰው አልባ አውሮፕላኖችን ወደ ሩሲያ በማስወንጨፍ ለሶስተኛ ቀናት በተከታታይ በትላልቅ ተቋማት ገበያ አዳራሾችን መደብደቧን አስታወቀች። ይህ ጥቃትም በሶስተኛ ጊዜ በተደጋጋሚ ሲደረግ እንደተደረሰ ተገልጿል። የሩሲያም በበኩሏ ጠፊታውን መልሳለሁ ማለት በመዛት ላይ ትገኛለች ተብሏል። የአሜሪካው የገንዘብ ሚኒስትር ስቶት ቤንኮት በኢራን ላይ ለኢኮኖሚ ማዕቀብ መጣላቸውን አስታወቁ። የገንዘብ ሚኒስትሩ ስኮት ቢሳንት በትናንትና ሌሊት ያስተላለፉትም የኢኮኖሚ ማዕቀብ በአይነቱ ልዩ የሆነና በአንድ የሀገር ላይ ተጥሎ የማያውቅ ለኢኮኖሚ ጫና እንደሆን ተገልጿል። ከኢራን ጋር ማንኛውም አይነት የንግድ ልውውጥ የሚያደርግ ሀገር በሙሉ አሜሪካ እንደ ጠላት አድርጋ እንደምትመለከተዋለች በማለት ከወዲሁ አስጠንቅቋል። ኢራን በበኩሏም ይህ ማዕቀብ እውን ከሆነ በተደጋጋሚ ዛቻዋን እየዛተች ትገኛለች። በተለይ አሜሪካ ለዚህ ኢኮኖሚ ማዕቀቡን ከጣለችብን በሆርሙዝ ሰርጥ አካባቢ ምንም አይነት ጀልባ፣ ነዳጅ የጫነ ጀልባ እንደማያልፍ ዝታለች። ይህ ብቻ ሳይሆንም በፋርስ ባህረ ሰላጤ ሀገራት ያሉት የአሜሪካ ወዳጅ ሀገራት ላይም በዚህ ሁኔታ ከተሳተፉ እነሱ በኩልም ምንም አይነት ነዳጅ እንዳያልፍ እናደርጋለን ስትል ኢራን ዛቻዋን ቀጥላለች። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ይጨምራል፣ በተለይ በመሃልና በተራራማዎች አካባቢ ሙቀቱ መጠን ይጨምራል ብለዋል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላይብና አካባቢዋ 31፣ ሃይፋና አካባቢዋ 30፣ ጽፋትና አካባቢዋ 33፣ ቤርሸባና አካባቢዋ 35፣ ኢላት እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ደርሳል ይላሉ የዘርፉ ባለሙያዎች። ሰጠኝ የጠዋቱ ዜና ይስኳኑ ነበር።
1: አይቻው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዘዋቸው ከቀረባቸው በርካታ ዘገባዎች መካከል ዋናና ናቸው ንርሰ ጉዳዮች ቀጥለን ባጭሩ እናቀርባለን። የማሪብ ጋዜጣ በዛሬ ዘገባው ከተመለከታቸው ንርሰ ጉዳዮች መካከል ያዛሰርጥ ፍልስጤማውያን ወደ እስራኤል ክልል የሚልኳቸው ጉዳት አድራሽ ፊኛዎችና ተንሳፋፊ ነገሮች ጉዳይ ለደህንነት ስጋት ስለሆኑ ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካጽ ለሐማስ ግልጽ መልእክት አስተላልፈዋል። አፊፎንም የተባሉትን ተንሳፋፊ ነገሮች ወደ እስራኤል ክልል በሚልኩና ኃላፊዎቻቸው ላይ እርምጃ እንወስዳለን፣ ተንሳፋፊ ነገሮች የተላከበትን አካባቢ ኗሪዎች ከቦታቸው ከሰፈራቸው እንዲለቁ እናደርጋለን በማለት ሁለቱ ባለስልጣናት አስጠንቅቀዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካጽ በወቅታዊ የደቡብ እስራኤል ጉዳይ ትናንት ምሽት መክረዋል። በተለይ አፊፎን የተባለውን ተንሳፋፊ ቁስ ድሮንና ፊኛን ወደ እስራኤል ክልል በሚልኩ ላይ እርምጃ እንደሚወሰድ መከላከያን እንዲወስድ መከላከያን አዘዋል። ይሁን እንጂ እስራኤል ደህንነት ጥበቃ አካላት በሁለቱ ከፍተኛ ባለስልጣናት ማስጠንቀቂያ ብዙም አልተደነቁም። ተንሳፋፊ ነገሮችን የያዙ ልጆችን አንገድልም ማለታቸውን ማሪብ ዘግቧል። በጋዛ ሰርጥ አዋሳኝ ድንበሮች የሚኖሩ ዜጎች ግን በጉዳዩ ግራ እንደተጋቡና እንደገና መልካም ቃላትን ብቻ መስማት ሳይሆን ድርጊቱ እየተፈጸመ ባለበት ወቅት ቀጥተኛ እርምጃ እንዲወሰድ እንጠይቃለን ብለዋል። እኛ የምንፈልገው ጥሩ አነጋገርን ሳይሆን እርምጃን ነው ማለታቸውን ጋዜጣው ጨምሮ ዘግቧል። በእንዲህ እንዳለ እስራኤል መከላከያ ሰራዊት ትላንት በጋዛ ሰርጥ በወሰደው እርምጃም ፍልስጤማውያን እንደተገደሉ ዘግቧል። 3 አሸባሪዎች ተደምስሰዋል ብሏል። ከነዚህ መካከል አንዱ ኢስማኤል አቡፖል የሚባል ሲሆን የጦር መሳሪያን የሰራ ነው ተብሏል ማሪብ እንደዘገበው። ሌላው በእስራኤልና ሶሪያ መካከል ሰሞኑን ተፈጥሮ የነበረውን ውጥረት ለማርገብ ጥረቶች ተጀምረዋል። እስራኤል በሰሜን ምዕራብ ሶሪያ በሚገኙ አቡ አድሁር በተባለው የአየር ጦር ሰፈር ባለፈው ሳምንት ጥቃት ፈጽማለች። ለጥቃቱ ዋና ምክንያት ያደረገችው ቱርክ በአካባቢው የተለያዩ የአየር ኃይል ሲስተሞችን ለማጥመጥ ጥረት ስታደርግ ስለነበር ነው ብላለች እስራኤል። ይሁን እንጂ የእስራኤልን ድርጊት ሶሪያም ሆነች ቱርክ በጥብቅ ማውገዛቸውና ጉዳዩም እስራኤልና ሶሪያን ብቻ ሳይሆን እስራኤልና ቱርክንም ውጥረት ውስጥ አስገብቶ መሰንበቱ ይታወቃል። ይህን ውጥረት ለማርገብም አሜሪካ ጥረት ስታደርግ መሰንበቷ ይታወሳል። የእስራኤሉ የስለላ ድርጅት ሞሳድ ኃላፊ ሮማን ጎፍማን ከሶሪያ ውጭ ጉዳይ ሚኒስትር ጋር ተገናኝተው ተወያይተዋል። የሁለቱ ሀገራት ከፍተኛ ባለስልጣናት ትላንት ተገናኝተው መወያየታቸው በአንድ በኩል ሰሞኑን ተፈጥሮ የነበረውን ውጥረት ለማርገብ ያግዛል፣ በሌላ በኩል ደግሞ በእስራኤልና ሶሪያ መካከል ተቋርጦ የነበረውን ድርድር እንዲቀጥል የሚያደርግ መሆኑን የማሪብ ጋዜጣ ዘግቧል። እስራኤልና ሶሪያ ባለስልጣናት ተገናኝተው ቢጓዩም ቱርክ ጸረ ናታንያሁ እንቅስቃሴዋን እንደቀጠለች ነው ብሏል ጋዜጣው። በዓለም የተጠሉት መሪ ናታንያሁ በሶሪያ ጥቃት ለመፈጸም እኛን ምክንያት አደረጉ በማለት የተለመደውን በጠቅላይ ሚኒስትር ናታንያሁ ላይ የቱርክ አስተዳደር ያለውን ጥላቻ ገልጿል ብሏል ጋዜጣው። በእስራኤል በኩል ቱርክ በሶሪያ ወታደራዊ ይዞታዋን አጠናክራ ጸረ እስራኤል እንቅስቃሴን ታካሄዳለች የሚል ከፍተኛ ስጋት አላት። እስራኤል ጎረቤቷ በሆነችው ሶሪያ ሆኖ እስራኤልን በጥላትነት የሚያይ አካል የጦር ይዞታውን እንዲያስፋፋ የማትፈቅድ መሆኑና ይህን ስጋት ለማስቀረትም እርምጃ መውሰዷን መግለጿን የማሪብ ጋዜጣ በዛሬ ዘገባው ተመልክቷል። ሌላው ትላንት በዮርዳኖስ ሸለቆና በቢንያሚን ቀበሌ 2 የሽብር ጥቃቶች ተፈጽመዋል። በዮርዳኖስ ሸለቆ አንድ እስራኤላዊ በጩቤ ተወግቷል። በሽብር ጥቃት የተጠረጠረው ፍልስጤማዊ በቁጥጥር ስር ውሏል። ሌላ በቢንያሚን ቀበሌ አንድ አሸባሪ ከእስራኤላዊ ወታደር የጦር መሳሪያ ለመቀማት ሲሞክር በሌላ ወታደር እርምጃ ተወስዶበት ቆስሎ በቁጥጥር ስር መዋሉን ማሪብ ዘግቧል። ሌላው በወንበዴ ቡድኖች መካከል የመበቃቀሉ ድርጊት እንደቀጠለ ነው። ያኒስ ዩሺቪያቭ የተባለው የካፍካዝ ወንበዴ ቡድን መሪ በኬሳሪያ ከተማ በሚገኝ አንድ ነዳጅ መቅጃ አካባቢ መገደሉን ማሪብ ዘግቧል። በሌላ በኩል ደግሞ በምስራቅ ኢየሩሳሌም በሚገኙ 2 የቤተሰብ አባላት መካከል ባለው ግጭት ተቀጣጣይ ጠርሙሶች እየተወረወሩ በአካባቢው ጸጥታ መደፍረሱን ማሪብ ዘግቧል። የኢዲዮ ታህሮኖት ጋዜጣ ዛሬ ያቀረበው ዘገባ የአሻር ፓርቲ ሊቀመንበር ጋዲ አይዘንኮትን የመጠበቁን ኃላፊነት የጠቅላላ ደህንነት ጥበቃው ድርጅት ሻባክ ኃላፊነት አልወስድም ማለቱን ተከትሎ
በሸባክ ድርጅት ሐላፊ ዳቪድ ዚኒ ላይ ብዙ ወቅሰዎች ሲቀርቡ ነበር። ጉዳዩ አነጋጋሪ ከሆነ በኋላ የሸባክ ድርጅት ሐላፊ እንደገና አጥነውበት ጥበቃ ይደረግላቸዋል፣ ግን መንግስታዊ አይሆንም ተብሏል። ይህን ጉዳይም የዲዮ ታህሮኖት ጋዜጣ ሌሎች ጋዜጦችም በዛሬ ዘገባቸው ተመልክተውታል። በደቡብ ሊባኖስ እስራኤል መከላከያ ሰራዊት እየወሰደ ያለው እርምጃ የወደፊቱን የሂዝቦላን ድርጅት ጣፈንታ የሚወስን ይሆናል የሚል ዘገባም የኢዲዮ ታህሮኖት ጋዜጣ አቅርቧል። በተለይ ሬኬስ አሊ ታህር በተባለው ቦታ ከምድር ውስጥ የሂዝቦላ ሰዎች ብቻ ሳይሆኑ የኢራንም የጦር መኮንኖች ይገኙበታል። እስራኤል መከላከያ ሰራዊት እርምጃውን በተጠናከረ መልኩ ከመውሰድ ተቆጥቧል። ነገሮችን በስልት እያካሄደ እንደሆነና በአስሮች የሚቆጠሩ ቁስለኛ ኢራናውያን እንደሚኖሩበትና ይህም ኢራን ወደ እስራኤል ሚሳኤል እንድትተኩስ ሊያደርግ ይችላል በሚል ስጋት መፈጠሩን ዘግቦ ጋዜጣው በአካባቢው በምድር ዋሻ ውስጥ የሚገኙትን አንዳንድ አካላት እንዲወጡ ለማድረግ ይፈልግ ነበር፣ ግን በእስራኤልና ሊባኖስ መካከል ድርድሩ መቆሙ ሁኔታው ባለበት እንዲሄድ ማድረጉን የኢዲዮ ታህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ከማካቢ ቴል አቪቭ ቅርጫት ኳስ ቡድን ጋር ስማቸው የሚጠራውና ለቡድኑ ከፍተኛ አስተዋጽኦ ያደረጉት ሚኪ በርኮቪች ባለፉት 2 አመታት በከባድ በሽታ ተይዘው እንደሚሰቃዩና የ72 አመቱ ሚኪ ለክለቡ ምልክትና እውነተኛ አሸናፊ እንደሆኑ ጋዜጣው ዘግቦ ከህመማቸው በቶሎ እንዲያገግሙ መልካም ምኞቱን ገልጿል። የአሬጽ ጋዜጣ የመጪው ዓመት የትምህርት ዘመን ሊከፈት አንድ ሳምንት ቢቀረውም በሙያው የሰለጠኑ መምህራን እጥረት እንዳለ ጋዜጣው ዘግቧል። በሁለተኛ ደረጃ ትምህርት ቤቶች ከሚያስተምሩ 2 መምህራን መካከል አንዱ በሙያው የሰለጠነ አይደለም። የትምህርት ሚኒስቴር ጽህፈት ቤት በመቶዎች የሚቆጠሩ መምህራን እጥረት ያለ መሆኑን ቢገልጽም በሌላ በኩል 31,000 መምህራን በሙያው የመምህርነት ስልጠናን ያላገኙ የሌላ ሙያ ባለቤት መሆናቸውን የአሬጽ ጋዜጣ ዘግቧል። ሌላው እስራኤል መከላከያ ሰራዊት በጋዛ ሰርጥ ላይ ጥቃት ፈጽሞ 4 ሰዎች መገደላቸውና የጋዛ ሰርጥ ፍልስጤማውያን ወደ ደቡብ እስራኤል ክልል ተንሳፋፊ መሳሪያዎችና ፊኛዎችን እየላኩ በመሆኑ በዚህ ምክንያትም እስራኤል ለሐማስና አካባቢው ነዋሪዎች ማስጠንቀቂያ አቅርባለች ብሏል የሐሬጽ ጋዜጣ። ይህ ድርጊት ካልቆመ እስራኤል በአሸባሪዎች ላይ እርምጃ ትወስዳለች፣ ፊኛና ሌሎች ተንሳፋፊ መሳሪያዎችን የሚተኮሱባቸውን ሰፈሮች ነዋሪዎች እናስለቅቃለን በማለት ጠቅላይ ሚኒስትርና የመከላከያ ሚኒስትር ኢስራኤል ካጽ ማስጠንቀቃቸውን ሐሬጽ ዘግቧል። ሌላው የሐሬጽ የዘገበው ዘገባ ዛሬ የሐሬዲ ማህበረሰብ አባላት በብኔ ብራክ ከተማ በሰንበት ሻባክ መንገዶችን እየዘጉ ነው። የሂሎኒ የሚባለው ማህበረሰብ የሚኖርባቸውን አንዳንድ ሰፈሮች ሁሉ መንገዶችን እየዘጉ ነው። የአንዳንድ ሰፈር ነዋሪዎችም ጉዳዩን ለከተማ ማዘጋጃ ቤት ለፖሊስ አመልክተዋል። የሐሬዲ ማህበረሰብ አባላት እንደ ኢየሩሳሌም ባሉ ከተሞችን በቅዳሜ ሰንበት በካፌ ቤት መከፈት የለበትም ብለው ለተከታታይ ሳምንታት ሲቃወሙ ሰንበታቸውም ተጨምሮ ተገልጿል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: ትዝታ እንደዚህ ነው አይቸው እንዴት ነው እንኳን ደግነት ቁጣህ የናፈቀ ይላል
1: እንትወደስ ትልኝና እንዳልስቅ
0: እኔ አንተን አላልኩም ጥሩ ነው ትዝታ ሁላችንም በትዝታ ነው የምንኖረውና በፊት ያሳለፍነው ነገር እንዴ ቆም ብለህ ስታስበው እንደዚህ አድርገን ነበር ማለት አንዳንዴ አሁን ልጆችን ስንመክር ወይም ደግሞ አንዳንድ ነገር ስናይ በወጣትነታችን ጊዜ የነበረው ሁኔታ እናስታውሳለን ወይ?
1: እንግዲህ እናስታውሳለን ምንለው ማስታወሱን እናስታውሰው እንችላለን ግን እንጠቀምበታለን ወይ?
0: እኔ እንዲህ ነበርኩ አሁን ለምሳሌ አንድ ልጅ ቢረብሽ ወይም የወጣትነት ስሜቱ ችግር ቢፈጥር ኒም ኮንዲ ነበርኩ ብለን
1: ልትል ትችላለ ግን ያ ነው ልትጠቀምበታለ ወይ ምልህ ምናልባት እኔም እንደዚህ ነበርኩ ብለህ አንተ ለራስህ ሊገባ ይችላል ልጅህም ያደርገውን ላንተ ሊገባ ይችላል እኔም እኮ በሱ ድሜ በነበርኩ በዚህ እንደዚህ ነገር አደርግ ነበር ልትል ትችላለ ነገር ግን ለሱስ ያን ተመክረህ ታስተምራለህ ወይ ተነግረዋለህ ወይስ ትቀበሉነት አለ ወይ አሁን ያኔ ድሮኛ ያደግንበት ስልትና ዛሬ እነሱ የሚያድጉበት አንድ አይደለም ስለዚህ ምን ያህል ሊጣቀመን ይችላል
0: ይሄ ስለዚህ የተቆነጠጠነ
1: ምን ነቆንጠጠ
0: ስንት ነገር ግን ደስ ይላል እንደዛም ሆኖ ላጆቻችን በጣም ነው እናከብራቸውና ለዚህ ትንሽ ግብረ ገብ እንዲኖረን አድርጓል እና መሰግናለን
1: ትንሽ ሳይሆን በጣም በጣም እንጂ ከዛ ይዘኑ የመጣን ነው እንጂ ከዚህማ ያየው አይደል እንደምሽ ገደባለ በተለይ እኔ እዛ ተቆንጥቼ ባልመጣው እዚህ
0: እዛ መመት ተቆነጠጥ ምሮ በቃ አናንሰዋሁን ጊዜ በቃም ጥሩ ያዛ ሰርጥ ፍልስጤማናውንም ከጥቅምት ሰባት በፊት እንደነበረው አይነት የተንሳፋፊ ነገሮችን የላኩ ነው ጉዳይ እንዴት ሊመለስ ቻለ አሁን አንድ የተኩስ አቁም ስምነት አለ ሰላም ነው ተብሎ በአካባቢው
1: ሐማስ አሁንም በሁለት ግሩስ ከቆመ ድረስ እንደዚህ አይነት ነገሮች አይቀሬ ናቸው። እንደውም ይባስ ብሎ እስራኤል አሁን ቀደም ሲልም በዜና የተመለከትኩት አለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና መከላከያ ሚኒስትሩ እስራኤል ካጽ ያስተነቀቁት ሁኔታ አለ። ያም በአንድ ላይ ትናንት ምሽት ላይ ወቅቱን የተመለከተ ግምገማ አድርገዋልኝ ከኢታማጆር ሹሙ ጋር መከላከያ ሰራዊት ኢታማጆር ሹሙ ጋር ሆነው ነው ያን ከተመለከቱ ካጠኑ በኋላ ያይነት ነገር በፍጹም መመለስ የሌለበት ሁኔታ ነው። ለዚህ ምንድነው የሚባል ባሁኑ ሰዓት እናቴ በእንቁላሌ እንደቀጣሽም በሚለው ጥቅስ እዚህ ላይ የሚጠቀሙበት ነው። ለዚህ ነው አስቀድሞ ሐማስን አስጠንቅቀዋል እንደዚህ አይነት ክስተቶች በፍጹም ሊመለሱ አይችሉም። እንደዚህ የሚመለሱ ከሆነ አሁን ቢያንስ ከ60 በመቶ በላይ አዛን ሰርተ ቁጣጥሮ ያለው መከላከያ ሰራዊታችን ነው ኃይሉን አጠናክሮ ይገባና ድጋሜ ጥቃት ይደርሳል። ሐማስ ምን ይያሉ ነው አሁን እስራኤል እንደ ቲሩት ማለት እንደ ምክንያት እየተጠቀመችበት ነው ድጋሜ አዛን ጦርነት ለመክፈት እንደ ድጋሜ እየተጠቀመችበት ነው እንደ ምክንያት አድርጋ እየተጠቀመችበት ነው። ምንድነው ምክንያቱ? አልተነጨፉም ወይ? ፍኛዎች አልተለቀቁም ወይ?
0: ሐማስ ሁልጊዜም ምክንያት ማምጣቱን ይቀጥላል ግን አሁን በደቡብ እስራኤል በተለይ በጋዛ ሰርጥ በሚያዋስኑ ድንበሮች የሚኖሩ ሰፈር ነዋሪዎች እንዲው ቁጭ ብለው ከሰፈር ላይ አንድ ተንሳፋፊ ነገር ፊኛ ነገር ሊፈነዳ የሚችል ማንኛውንም ፈንጂ የሆነ ቁሳቁስ ተሸክሞ ሊመጣ የሚችል ሰፈር ጓሮህ ላይ ሲወድቅ በእውነት በጣም ስጋት ውስጥ የሚጥል ነው። እንደምታስታውሰው ከጥቅምት ሰባት በፊት የነበረው ነገር ይመለስና የዜጎች ስጋት ትክክለኛ ነው መንግስትም ጠበቅ ያለ እርምጃ መውሰድ አለበት። አሁን እንደ በፊቱ እንወስዳለን እናደርጋለን እንደመስሰዋለን ብቻ አትበሉና ነው ይያሉ ያሉት።
1: እውነት ነው ያኑ መሆን ያለበት ምክንያቱም አይተነዋል ሰጠይ ጥቅምት ሰባት 2023 ክስተት በፊት የሌሎችን ተው የኔና አንተ ምልከታ የኔና አንተ መልከታ ጥቅምት አራት አካባቢ ቁጭ ብለን እንደዛ አይተን ነው በሶስተኛው ቀን ነው ይሄ ጥቃት የመጣ። ያ ነገር መደገም የለበትም በቃ ከዚህ ልንማር ይገባል። መከላከያም ጠቅላይ ሚኒስትሩም ዛቻ ያስፈልግም ካሁን በኋላ ለምትከሰቱ ትንሽ ክስተት በሙሉ ምላሽ መስጠት ያስፈልጋል። ያም ከተገቢው በላይ የሆነ ምላሽ ያስፈልጋል። ያ ነው መሆን ያለበት ምክንያቱም በርግጥ አሁን በዚህ ሰዓት ላይ ሐማስ ላደርገው የሚችል ይሆናል እሱ ሌሎች ተቀናቃኝሞች አሉ እኮ መርሳት የለለብን በይሄን ነገር ማድረግ የምችሉ ነገር ግን እነሱ ከየት ነው ወጡት ሐማስ ባይሆን ጂሃድ ስለላ
0: አሁን መንግስት የሚተገብረው ከሆነ ትላንት የመከላከያ ሚኒስትሩና ጠቅላይ ሚኒስትሩ የሰጡት መግለጫ ጥሩ ነው በዛ አካባቢ የሚተኮስባቸውና አካባቢ ኗሪዎችን እና ወደ ሌላ ቦታ እናዛውራለን ይሄ ትልቅ ርምጃ ይመስለኛል
1: በተግባር ላይ ሲውሉ ያሙን ያለበት በዛቻም ብቻ መሆን የለበትም በቃ እንደዚህ እንደውም አድርገው ነበር መናገር ይሄው አድርጎ ካደረጉ በኋላ አይታችኋል ይሄ ነገር ከቀጠለ ትናንት እንዳደረጉ ቅድም እንዳደረጉ አሁን እናደርጋለን እንጂ ቁጭ ብለው ወጥቶ ገለጻ መስጠት እኔ በበኩሌ አይታየኝም ምክንያቱም ቀደም ሲል እንደተናገርነው በትንሿ ነገር እልባት ካልሰጠው ቆራጥነትና አቋምህን ካላሳየህ ነገ ነገ ማልዳ ጥቅምት 7 ተመልሶ መምጣቱ አይቀሬ ነው
0: በጣም ደክ ነው
1: አስክ ያንተ ምልከታል የውና አሁን በተለይ እስራኤልና ሶሪያ መካከል በተላውን ከጁላኒ ባሻር አሻም ማንንም ይባሉት ከስልጣን ከመጡ በኋላ ከእስራኤል ከሶሪያ ጋር በጣም ግንኙነት አለ ድርድር ውይይት እንደውም በሶስተኛ ሀገር የውጭ ጉዳይ ሚኒስትራችን ሳይቀር ሄዶ የተገናኙበት አጋጣሚ ነበረ አሁን ደግሞ ዝሮ እንደገና እየተገናኙ ነው ተለይ ትናንት ውስጥ ዮርዳኖስ ውስጥ ጉጮ ተገናኝቷል ለምን ተገናኝቶ መገናኘት አስፈልግ
0: አዎ እንግዲህ አንድ ውጥረት ምንድነው በሶሪያ ቱርክ የጦር ሰፈሮችን እየገነበ በተለይ በአየር ክልል አካባቢ የተለያዩ አየር መቃወሚያዎችን እያደረገች ነው እየተከለች ነው የሚል ተቃውሞ ነበርና እስራኤል እርምጃ ከወሰደች በኋላ በሁለቱ ሀገራት ብቻ ሳይሆን በሶስቱ ሀገራት ለምሳሌ በእስራኤልና ሶሪያ መካከል በእስራኤልና ቱርክ መካከል ውጥረት ነበረ ይሄን ለማርገብ አሜሪካ ጥረት ስታደርግ ሰነበተች የዛ ውጤት መሰለኝ ወደዛ እንዲገናኙ አንዳንዶችም በዜና እንደተመለከተው በዙም ሁሉ የተካፈሉ አሉና ውይይቱ ጥሩ ነው ሁኔታውን ለማርገብ ምክንያቱም በጦርነት ብቻ የሚመጣ መፍትሄ ያለ መስሎ አይታየንም ውይይቱ ጥሩ ነው አሜሪካ በዚህ ላይ ጥሩ ስራ እየሰራች ነው መስል አካባቢው ሁኔታ ይረጋጋል እንዲያውም የሶስትዮሽ ሶሪያን እስራኤልና ቱርክን ያጠቃለለ የደህንነት ጥበቃ አካል የማቋቋም ፍላጎትም ቅድም እንዳለ ነው እየተገለጸለውና ዋው የዛን አካባቢ ውጥረት ለማርገብ የተደረገው ውይይት መልካም ነው መስሎ የሚታየኝ በጦርነት ብቻ ውጤት አይመጣም አይተናል ብዙ ጦርነቶችን አይቼው እዚህ ምጨምረካል
1: እዚህ ላይ በርግጥ ውይይቱን የመሰለ ነገር የለም አንዴ ተናገርከው ነገር አለ አው በጦርነት ብቻ ድል ይመጣ አይችልም ውይይትም ያስፈልገው አለኝ አው ነገር ግን የጦርነት ደግሞ አንተ የበላይነትህን ማረጋገጫ መሆን አለበት ተፈርተህ ነው ወደ ድርድር መግባት ያለብህ እንጂ ፈርተህ አይደለም ወይም ደግሞ ስጋት አድሮብህ አይደለም አንተ የበላይነትህን አረጋግጠ ወደ ድርድር ስትገባ ያ ሊደራደር የሚመጣው ኃይልህን አይቶ አቅምህን አይቶ ለዘብተኛ አቋም ይዛል ኦ ከሱ ጋርማ እንደዚህ ባደርግ እንደዚህ ብቀጥል አዋጣኝም ብሎ የራሱን ሆነ ርምጃም ዞሮ ዞሮ ሰላም ነው የሚፈልግ ከሆነ ነገር ግን እንደዚህ ትንኮሳ እየተነኮሰ ሁሉ አንዳንድ ነገር ያደረገ በተለይ ሶሪያ ውስጥ አሁን የሚካሄደው ሁኔታ ኢራን ማለት ቱርክ ወደ ሶሪያ ለመጠጋት የምታደርገው ሁኔታ ያ ምንድነው በዚህ ለኛ ተጣግቶ እስራኤል ጋር ጥቃት ለመፍጠር ነው እንዳውም ምንድነው የሚባል እንኳንስ ዘምቦብሽ እንደውም ጤዛነሽ የሚባል አባባል አለና እንኳንስ ሶሪያ ድረስ መጣው ይቀርና አሁን ካሉበት እንኳን ሆኖ ያላቸውን ዛቻ በአለም አቀፍ ደረጃ ምን ያህል ስም ያሰጡን እንደሆነ ምን ያህል ጥላቻን እየዘሩብን እንደሆነ የነዙ እንደሆነ የምናቀው የምንመለከተው ጉዳይ እየሰማን ያለው ሁኔታ ነውና በእውነት ከቱርክም ካለችበት እዚህ ሁኔታ ነገሮችን ልባት ሊሰጠው ይችላል ቢያምናሉ ነገር ግን ምን ያህል ቦታና ትኩረት ተሰጥቶት ይህ ነገር ሊገፉበት ይችላሉ እስከምን ድረስ ሊቀጥል ይችላል
0: እሱ ነው እንዴው አሜሪካ ትልቅ የቤት ስራ መስራት አለባት የሚል ሐሳብ ነው ያለኝ ምክንያቱም አሁን ጦርነቶችን ማስፋፋት ሳይሆን ሰላማዊ ግንኙነት እንዲፈጠር ማድረግ ለምሳሌ አሜሪካ ከቱርክ ጋር ጥሩ ግንኙነት አላት አሁን ካለው የሶሪያ አስተዳደር ጋርም ጥሩ ግንኙነት አላት ነገሮችን ሌላ ግንባር ከመክፈት በቱርክም በኢራንም ሌላ ጦርነት ከመምጣት እንደዚህ መለያየቱ ጥሩ ነው የሚል ሐሳብ አለኝ ወደ አሜሪካ እንለፍና አይቸው አሜሪካ በአፈሙዝ ያልቻለችው ነው በኢኮኖሚ አሜሪካ ኢራንን አንበረክ ካለው ይያለች ነውና እንዴት ነው
1: ይሄ ምናልባት እስካሁን ድረስ እዚህ ላይ ውጤቱ ጥሩ ሊሆን ይችላል ተብሎ የሚታየው ምን አለ መሰለ እዚህ ላይ አዎ አሜሪካ በኢራን ላይ ያዘነበችውን የቅጥቀጣ ማለት ይቻላል ድብደባ በጦር ቀላል አይደለም እስራኤልም አለችበት የሚታወቅ ነው ነገር ግን ትልቅ ስህተት አድርገዋል አሜሪካኖች መጀመሪያ ካቢ ወደ ቶክስ አቁም ስምምነት የሚያስከድ እድል መስጠት አልነበረባቸውም እዚህ ጦርነቱ አሁን ወዳል ተፈልገው አቅጣጫ ይሄደ እየተጓዘ ይገኛል ያም እንደውም ኢራን እንደዛ ተቀጥቅጣ እንደዛ ተመታ እንደዛ መሪዎቹ ሁሉ ተመተው ተደናግጠው የነበሩበት ሰዓት የተኩስ አቁም ስምምነት ንግግይት እናድርግ ብለው በመለሳቸው ዛሬ የሚከፍሉትን ዋጋ እየከፈሉ ይገኛሉ። አሁን ደግሞ ይሄ ኢኮኖሚው ለጊዜው ጥሩ ምልከታ እየወሰደ ነው ጥሩ ነገር እየታየ ነው ማለት እንግዲህ ጥሩ ነገር ስንደለ ኢራን ማቀብ ላይ ከፍተኛ ጫና ተጽኖ እያሳደረ ይመጣል ለዚህም ነው ቀደምንም በዜና ተመልክቻለሁ ኢራን የምትለው ምንድነው አሜሪካ ይሄን ጫና ማቀብ የኢኮኖሚ ማቀብ አድርጋለሁ ካለች ሆርሙዝ ውስጥ አንድም መርከብ ነዳጅ ይዞ ቤተኛው ማቅጣጫ ማለፍ አይችልም እኚህ ብቻ ሳይሆን በፋርስ ባህረ ሰላጤ ሀገራትም ይሄን ያደርጉም ከዛም በማሻገር ደግሞ ለአሜሪካ እንዳለችው ፋርስ ባህረ ሰላጤ ሀገራችን እጅና እግራቸውን አጣጥፎቁጭ አይሉ ምን ማለት ነው ይሄ
0: ያው ጦርነቱ ይታደሳል አሁን እንግዲህ ይሄ የኢኮኖሚ ማቀቡ በፊት እንደነበረው ጦርነቱ ሳይጀምር ቢሆን መልካም ነው ይሰራል በዚህም ዘግተህ የኢራን አስተዳደር መውጫ መግቢያ እንዳጣ ማድረጉ ጥሩ ነው አሁን እርግጥ በኢኮኖሚው ምክንያት ነዳጅ ጥረት አለ የተለያዩ ቁሳቁሶች ውድነት የዋጋ ግሽበት ሁሉ በኢራን ተከስቷል ባላል ግን በጦርነቱ አመህን ካሳየህ በኋላ ወደ ኢኮኖሚ ማቀብ ስትመጣ ለኢራዳን ምንድነው መልእክት የሚያስተላልፈው በጦርነት አልቻሉንም
1: ባንድ በኩል ለዚህም እኮ ነው እኛ ኢራን የልብ ልብ ተሰማትና አይደለምና ለመደንገጥ ዋህን ታደርጉትና ማለት እነሱ መዛት ጀመሩ ምክንያቱም እነዚህ ማቅማቸውን አይሰቷል አሜሪካ ማቅማውን አሳይታለች ኢራንም ያላትን ምንድነው እንበል አቋም እንበለው ወስጥንክርና ያሳዩበት ሁኔታ አለ ያን ያህል ውርጅብኝ ወደ የተጠቁ እነሱም የቻሉትን ያህል ማስወንጨፍ ችለዋል የፋርስ ባህረ ሰላጤ ሀገራት ላይ ብዙ ተኩሰዋል ወደኛም ቢሆን አስወንጭፈዋል ዞሮ ዞሮ ከጦርነቱ በፊት የሚሆነው ነገር ጦርነቱ ለም ኃይልን ፈታሽ ናቸው ነገር ግን ቀድም ያልኩት ነገር አለኝ አሁን ወደ ድርድር በመትመጣበት ሰዓት አንተ የበላይነት ሆነህ የበላይ አካል ኃይልን አሳይተሃል ኃይልን ክንዴን አሳይቼ ወደ ድርድር ስመጣ
0: ጋሼ ትራምፕ ብለው ነበር
1: ያኑ መሆኔ ነበርበት ነገር ግን የመጡበት አውተ ወይም ያናቅጣጫ ተተው ወደ ድርድር የወጡበትኝ ጥሩ ሰዓት አይደለም ጥሩ ጊዜ አይደለም ጥሩ አካሄድ አይደለም
0: ለከ ነው እኔም ስማማለሁ ውጤቱን እናያለን አይቸውና መሰግናለን
1: እሺ

0: አይቼው አሁን ደግሞ ወደ ቃለ ምልልስ እናልፋለን። ጋዜጠኛ ዳዊት ጀግኔ በስልክ መስመራችን ይገኛል። ወደሱ እንለፍ። ጤና ይስጥልን እንደምናደርክ ዳዊት?
1: ጤና ይስጥልን እንደምናደርክ ሰጣኝ። እንዲሁም አይቼው አድማጮችን ጭምር እንደምናደራችሁ ብያለሁ።
2: እግዚአብሔር መስከን እንደምናደራለን ዳቶ ዳዊት።
1: እግዚአብሔር መስከን
0: እናመሰግናለን። ካንተ ጋር መወያየት ምን ፈልገው ሰሞኑን ኢትዮጵያ ካን ዶር በላይ መክረን ለሀገሪቱ አጣያቂ የሆኑ ነገሮች መፍትሄ አግኝተናል። እንደውም እነሱ በሚገልጹበት አማርኛ ኢትዮጵያ አሸንፋለች ሲሉ ነበርና እውነት አሁን ኢትዮጵያ ተጨባጭ ሁኔታ መፍትሄ በውይይት ተገኝቷል ወይ?
1: መልካም። እንግዲህ ኢትዮጵያ የሰሞኑ የአንድ ወር የወሰደው ከላይ እንደተቀስቀው የምክክር ጊዜ አሸንፈናል፣ የበላይነትን ተቀዳጅተናል የሚለው ነገር ፖለቲካዊ አነጋገር ነው እንጂ ከእውነት የራቀ ነው። እንደ ኢትዮጵያ ያለ ሰፊ ሀገርና የብሔር ብሔረሰቦች ሀገር ላይ ድል ተገናጅተናል የሚለው ፖለቲካዊ አነጋገር ተቀባይነት ያለው አይመስለኝም። እና ጉዳዩ አሁንም ቢሆን ልባት ያልተገኘለት ጉዳይ ነው። እንግዲህ ኮሚሽነሮቹ እያዋቀሩ እያስተካከሉና መረጃዎችን እያሰባሰቡ ይገኛል። እንግዲህ ሰፊና ረዥም ጊዜ የወሰደበት ምክንያትም ያው አገሪቱ በጣም ሰፊና ትልቅ እንደመሆኗ መጠን እያንዳንዱ ብሔረሰብ ተወካዮች ማማከር፣ ሀሳባቸው መቀበል፣ ማሰባሰብ እና ለዛ ደግሞ የተጨባጭ መረጃዎችን ለምክር ቤቱ ለማቅረብ የሚያደርጉት ጥረት ነው። እንግዲህ ጊዜ ሊወስድ የቻለው እንግዲህ በቀጣይ ሁኔታውን የምናየው ይሆናል።
2: እዚህ ላይ ግን እንግዲህ አንተም እንደምታውቁላችሁም እንደምናውቀው የኢትዮጵያ ሕዝብ ብዛት በጣም ከመቶ ሚሊዮን የበለጠ ነው ይባላል። እንደው 6000 7000 8000 እንደው 10000 የሚሆን ያህል ህዝብ ተሰብስቦ የምክክር ጊዜ አድርገናል ኢትዮጵያ ቸነፈች እንዲሆነች ተብሎ መውጣቱ እንደው ምንድነው ይሄ? እንደው ቃቃ ጨዋታ ሊሆን አይችልም ወይ? እውነት ግን ለምንድነው ወደዚህ አይነት ሁኔታ በሰፊው በትልቁ ሀገር አቀፍ ስራ የማይካሄደው? በዚህ ዙሪያ ሁሉም ስንሰማ ሁሉም ስናውቀው ጦርነት እንደማይፈልግ ነው፣ ሰላም እንደሚፈልግ ነው፣ ሁሉም በሰላም መኖር ይፈልጋል። ዛሬ ኢትዮጵያ ያለችበት ሁኔታ ሁላችንም እንደምናውቀው እንግዲህ ከአዲስ አበባ ውጪ ከክፍለ ሀገር ወደ ክፍለ ሀገር እንኳን መንቀሳቀስ ማትችልበት ነው። በሰላም ወጣ ማትገባ፣ በሰላም ወጣት ገባ እንዴ? ወጣ ከገባ እንደ ትልቅ ነገር የሚታይበት ሁኔታ ነው። ለምን እዚህ ደረጃ ሁሉም ሰላም ፈላጊ ከሆነ እንዴት ይሄን ነገር መቅረፍና ልባት መስጠት የማይቻልበት ምክንያቱ ምንድን ነው?
1: ጥሩ ጥያቄ ነው። እንግዲህ የኢትዮጵያ ህዝብ በጥቅሉ ስናየው ሰላም ፈላጊ ህዝብ ነው። ግን ፖለቲከኞች የሚሰሩት ሴራ የህዝቡን ሰላም ያደፈርሳል። አንደኛ ያለውን መንግስት የሚቃወሙ የተለያዩ የብሔር ብሔር ድርጅት ነን፣ ተንቀሳቃሽ ነን፣ ተወካይ ነን የሚሉት በየአካባቢው እንግዲህ የተወሰኑ ጠባጫሪነትን በመፍጠር ሰዎችን በመግደል በአካል ላይ ጉዳት በማድረስ የሚወስዱት እርምጃ በትንሹም ባይባልም ከፍተኛ ቀውስ በሰላማ ላይ እያደረሰ ነው፣ በሰላማዊ ሰዎች ላይ። ይህን ደግሞ በፖለቲካው አኳያ አብዛኛው ሰው ወይም ህዝብ የሚያመለክተው ምንድን ነው? መንግስት ላይ ነው። መንግስት ደግሞ ይሄን ጉዳይ ለመፍታት ተባበሩኝ ነው የሚለው። አንድ መንግስት እንግዲህ የህዝብ ትብብርና እገዛ ከሌለው መንግስት አይደለም። ለመንግስትነት የሚያበቃውም የህዝብ ድጋፍ ነው፣ የሚጥለውም የህዝብ ተቃውሞ ነው። ስለዚህ መንግስት የህብረተሰቡን የሰላም ደህንነት የማስከበር ግዴታ እንዳለበት ሁሉ ህዝቡ ሰላም ፈላጊ በየአካባቢው በየቀየው በየክልሉ ሰላም ፈላጊ ነው አብዛኛው ህዝብ። ግን ጠባጫሪዎች እስካሉ ድረስ ሰላሙን ስለሚያደፈርሱ እንደው ወደ ሰላም እንምጣ የሚለው ነገር በጣም አስቸጋሪ ነው። አገሪቱ ትልቅ እንደመሆኗ መጠን
2: ንቅናቄ ካለ ማን ጥሩ ይጠጣል ነው ነገሩ።
0: ሳይሆን ከመንግስትም ተቃዋሚዎችም በኩል ቁጭ ብሎ ለችግሮቹ መፍትሄ ለማምጣት የሚደረግ እውነተኛ ውይይት እንደሌለ ነው የሚነገር። አሁን ለምሳሌ ሰሞኑን ውይይት በመጀመሪያ ጥሩ ነው እንኳን ያገር ያንዳገር ህዝብ መምከር ይቅርና ሌላውም ሀገር ውስጥ ከሌላውም አካባቢ ወጭ ብለ መምከሩ ጥሩ ነው። በአንድ በኩል መንግስት ይሄን ያደረኩት ለሰላም ጥሩ ነገር ለሀገሪቱ ለማምጣት ነው ሲል፣ በሌላ በኩል ደግሞ ተቃዋሚዎች አሁን ያለው መንግስት ስልጣኑን ለማስቀጠል እንደውም ፕሬዝዳንታዊ አስተዳደር ለመመስረትና የራሱን ፍላጎት ለማጠናከር ነው እንጂ እውነተኛ መፍትሄ ለማምጣት አይደለም የሚሉ ቅሬታዎች እየተሰሙ ነው። ሌሎች ያልተጠቃለሉበት እንደ ትግራይ ክልል በአማራም ብዙ ደስተኛ ያልሆኑበት በሌላውም አካባቢ እንሰማለን። እና ውይይት ከሆነ ለሀገሪቱ መፍትሄ ከሆነ ለምንድን ነው በእውነተኛ ሁኔታ ሊሄድ ማይችል?
1: አዎ እንግዲህ አንተ እንደጠቀስከው ትክክል ነው። በእውነተኛ መንገድ መሆን ያለበት የምክክር ሁኔታ ተቃዋሚዎች ይኖራሉ ለማለት አስደፍርም። ምክንያቱም ሀገርን በተመለከተ ትልቅ ሀገር ኢትዮጵያ እንደመሆኗ መጠን የሰላም ስምምነት መመካከሩ ጥሩም ሆኖ ያለ እንግዲህ አንዳንድ ችግሮች ይኖራሉ። በሀገሪቱ ላይ የሰላም ድርድሩን ለማስፈጸም ውስን ሰዎች በየአካባቢው ክልሉ ተወክለው እነዛ ተወካዮች ናቸው የሰላሙን ድርድር የሚመሩት እና በሁሉ ቦታ ተደራሽ መሆን አለበት ለሚለው ጥያቄ በጣም አስቸጋሪ ነው። እንግዲህ መንግስት የሚወክላቸውን ሰዎች ወክሎ ነው ለድርድርና ለሰላም እንቅረብ የሚለው። አንተ ቀድም እንደጠቀስከውም የስልጣን ለማራዘም ጉዳይ ነው። ሰላም እናሳፍናለን ለህዝቡ እንታገላለን የሚለው መንግስት የስልጣን ማራዘምና የፕሬዝዳንትነትን አስተዳደር ለማስቀጠል ወደፊት ያለ አላማ ነው የምትለው። ነገሩ በሰፊው ስናየው በጣም አስቸጋሪ ነው። የኢትዮጵያ ጉዳይ በጣም የተወሳሰበና አገራዊ የሆነ የሰላም ድርድር እናምጣ ለማለት ከባድ ነው። ተደርጎም ታስቦም አይታወቅም በአሁኑ ባለው መንግስት ነው። ለዚህ ደግሞ ትልቁና መሰረታዊ ችግር የሆነው ከባለፈው አስተዳደር ከአቶ መለስ ዜናዊ ጋር በነበረው የመንግስት መዋቅር ከስር መሰረት የተሰራና ብዙ ነገር ተፈንቅሎ የወደቀ የተጎዳ ህብረተሰቡ ባልሆነ ነገር ተምሮና የፖለቲካውን አስተምሮት ያሳደጉ ስለሆነ ጥላቻ፣ ጸብ፣ ዘረኝነት ህገ መንግስቱ ራሱ ምንድን ነው ብሔር የብሔር ብሔረሰቦች መብት የተጠበቀ ነው። ማንኛውም ብሔረሰብ ራሱን ገንጥሎ መኖር ይችላል የሚል በህገ መንግስት አንቀጽ 39 ላይ የተቀመጠ ነው እና ይሄ ህገ መንግስት መዋቅሩ አሁንም በጠቅላይ ሚኒስትር አብይ አህመድ በትረ መንግስት ላይም በዚሁ መዋቅረ መንግስት እየተመራ ስለሆነ ከስሩ የተበላሸ ዛፍ ወደ ላይ ማደግ አይችልም፣ እየቀጨጨና እየደረቀ ነው የመጣው። ስለዚህ ይሄ በሰላሳ አመት ውስጥ የተበላሸን የፖለቲካ ችግር በአንድ ጊዜ እንፈታለን ማለት በጣም አስቸጋሪ ነው። ይሄ ከስር መሰረት ጀምሮ በትምህርት ቤቶችም ከሰንደቅ ዓላማ ጀምሮ በተለያዩ ተቋማት መሰራት አለበት ከስር ጀምሮ። እንዲሁ ላይላውን ሰላም እናሰፍናለን ምክክር ይደረግ የሚለው ነገር እንብዛም ውጤታማ አይሆንም።
2: አዎ በቅድሚያ ምን መደረግ አለበት በቅድሚያ ምን መሰራት አለበት የሚለው ነገር ቀድሞ ሊመጣ የሚገባ ጉዳይ ነው ላሉ እንደኔ አመለካከት። ምክንያቱም ሁላችንም የሰላምን ዜማ የምናዜም ከሆነ ወደዛ የማንሄድበት ምክንያት ምንድን ነው? ነው ወይስ ብጥብጥ ለኔ ለራሴ ለመመራው ለመመለከትበት ለፖለቲካው ሂደት ያመቸኛል ማለት ነው? እና ወደ ህዝብ ወርዶ መጀመሪያ ከህዝብ ጋር ከመነጋገር በፊት ተቀናቃኝ ፓርቲዎች ጋር በውጭ አፈሙዝ ካዞሩት ጋር ግልጽ የሆነ እውነተኛ የሆነ መነጋገር መደራደር የሚቻልበት መንገድ አለ። የእርስ በርስ ጦርነት ዞሮ ዞሮ የሚጎዳው ሀገርን ነው ህዝብን ነው። አባትና ልጅ ሲገዳደል ነው ያየነው እኮ ይሄ እኮ ያለፍንበት ነው። አባት ልጁን ሲገድል ልጅ አባቱን ሲገድል ይሄን እኮ የነበረው ይሄን አሁንም መማር ያልተቻለበት ሁኔታ ደረጃ ላይ ነው ያለንበት። ይባስ ብሎ በብሔሩም በስንቱ ተከፋፍለም እርስ በርስ የምትተላለቅበት ሁኔታ ነው። እስከመቼ ነው የሚሆነው?
0: አዎ የሰላማዊ ዜጎች ቤቶች ሲቃጠሉ ዛሬ እርምጃ መውሰድ እንደዚህ ቤቱን ያቃጠልክ ቪዲዮ ማንሳት እንደ ፋሽን ተደርጎ ባገር ጉዳይ አዲስ አበባ የኔ ነው ይሄ ቦታ የኔ ነው በቃ አሁን ዳዊት እንደገለጸው ውስብስብ ሁኔታ ነው እና ያለው እንግዲህ ሰላሙን ያምጣል ሀገሪቱ ማጠቃለያ ካለህ ዳዊት።
1: እሺ አው ካለ እንደተከፋችሁት እናንተ ማው የርስ በርስ ግጭቱ ወጥቶ ወደ ላይ ወጥቶ ተፈናቅሎ በሰፊው በህዝቡ ዘንድ ሲሰራጭ ይሄ የዛሬ ሳይሆን ውሏዶ ካርሞ ውስጥ ውስጡን ሲብላላ የቆየውን ነው። እንግዲህ የሃዲም መንግስት ፈንቅሎ አውጥቶ በሰፊው ያሰራጨው ልክ እንደ ወረርሽኝ ነው የሆነው። የርስ በርስ ግጭትና ዘረኝነት አንዱ አንዱን መጥላት አንዱ አንዱን ብሔረሰብ የመጥላት ስለዚህ ለዚህም መፍትሄ ይሆናል ብዬ ማስበው አንድ ጥሩ መንግስት አስተዳደሩና መዋቅሩ ህገ መንግስቱ ትክክለኛ ሆኖ በዛ የሚመራ ከሆነ ሀገር ሰላም ትሆናለች ምክክሩም የተሳካ ይሆናል። አለበዛ መዋቅሩ የተበላሸ ከሆነና ያንድ ብሔር አስተዳደር ገዢ ከሆነ በፈጽሞ ሰላም መድረስ አይቻልምና እንግዲህ እግዚአብሔር ሰላሙን ያምጣ ማለት ነው።
2: አሜን አሜን። አመሰግናለን
0: ዳዊት ሰላም ያምጣ። መልካም ቀን።
1: አመሰግናለሁ። መልካም ጊዜ ለሁላችንም። ቻው
0: ቻው።
2: መስመር ላይ ወይዘሮ ጎንደሪት ያለው ነው ያለች አንቺ ያልነዋር አይደል ተፈቅዶልናል
0: አንቺ ነው ምንላት እንግዲህ አንተ ብትል ደግሞ ይፈቀዳል።
3: ሰላም
2: እኔ
0: እንዴት አደረክ? ዛሬ
3: ድራማ አናሳው ማች አይቼው አራተ ድራማ እንዴት ነው? አንተ በዚህ መሰጠም ድራማ ለኮ ፋስት ስትሪማ አይቼው ተቆሞ በጣም ነው ምስቀው እና ምክንያቱም ድራማ ላይ ነው የሚቀመጠው አይቼው
0: ጥሩ ነው እንግዲህ
2: እናመሰግናለን።
0: እሱ የእሱን እድሜ ያይና ሁሉ ሰው በእሱ እድሜ ልክ አንቱ መባል አለበት ብሎ ያስባል። አይ
2: ተመስገን እኮ ነው
3: እግዚአብሔር ተመስገን ነው እንግዲህ ይህም ከሆነ ምንም ችግር የለም
2: እኮ።
3: ሁኖም ግን አሁን እዚህ ሲቀድስ ሀገር ካለንበት ባለፈውም ብያቸዋለሁ አንድ ሰው እየመንድ ነው ያለው የዚህ ሀገር ጨረቃና የዚህ ሀገር ባል ወይም ደግሞ የዚህ ሀገር ተሙታ ውጤታ መጣም ብሏል።
0: አይቸው ነው የሚሆነው
2: ሙታ ማለት
3: ሰው በምን ይከበራል? ቦንደር ቦንደር ማይደል ከንሰር የሰው ልጅ ሁኔታው የሚያስከብረው ሰው ነው እንጂ እሱም ስለተባለም አይደለም አንቺ አንተ ስለተባለም አይደለም። እና ወደ ቁም ነገር ምግባ
2: አዎ
0: አሁን እንግዲህ በህብረተሰባችን የተለያዩ መወያያ ጉዳዮች አሉ። እንግዲህ ለሚጠመን አሁን ምርጫ አለ ብዙ ነገሮች አሉና አንዳንዴ በሐሳብ ዙሪያ ብዙ ነገሮች እናሳሉ። ትላንትም የተወያየንበት ብዙ ነገር አለ አይቼው እንደምታስተውሰው አንዳንድ ጊዜ የሃይማኖት ጉዳዮች እናሳሉ። ማንም ሰው መብቱ ነው ቢያነሳ ግን መፍትሄ ሊያመጡ በሚችሉ መንገዶች ብናነሳቸው መልካም ነው ለህብረተሰቡ የሚጠቅም ነገር አንድነት ወጣቶች አሁን ያሉበትን ደረጃ ማየትም ያስፈልጋል። እኛም ያለን ኑሮና አንዳንዴ ወደ ሬዲዮ ጣቢያ የሚመጡ ክርክሮች መፍትሄ የሌላቸው ናቸውና ምን ትያለሽ በዚህ ዙሪያ?
3: ንግግሩ እኮ ቆንጆ ነበር መወያየቱ መነጋገሩ ቆንጆ ግን ተነጋግሮ ውጤቱ የት ነው? ምን ውጤት ይመጣል? ውጤቱ ውሳኔው ምንድን ነው? አንድ ነገር ሲሆን እንጫጫለን እንደመጣን ሰልባ ከዛ ያነ ተረስቶ ደግሞ ሌላ ሲመጣ ምን እንጫጫበት ስለሚመጣን ተብቃለ። ይሄ እኮ ነው ችግሩ እንጂ ይሄን ነገር ተነስቶ ባፍላው እንደምንነሳው ሁላችንም ሆብለን እንደምንወጣው ተግባር ያለው ነገር ይዘን መጨረሻ ኑሮ ቢሆን ቆንጆ ነበር። ግን መጨረሻ እኮ የለውም ወንድሞች አጠቃላይ አድማጮች ነው ማለት ነው።
2: አዎ ለምሳሌ
3: እነት
2: ነው
3: ለምን ነገገሩ ሁላችን የተማረው ያልተማርነውም አዋቂውም ያላዋቂውም ሁሉ እቺ አጥፋት የነገናኛ ረዲዮ ሁላችንም አበርታችሁ እግዚአብሔር ይባርካችሁ ሁላችንም አሳባችን ተቀበሉናላችሁ አይ አንተ ያንተ ሀሳብ አይመቸንም አንተ ወይ ዲ የምትሉት ነገር የለም ግን በፖለቲካውም ሆነ በሌላ አራት ነገርም ሆነ ማነው ውሳኔ ይዞ የመጣው ነው
2: ብሎ ሚሉ አሉ አሉ ይሄ አንደኛ ለዚህ ምላሽ ይሆናል ብለን በለቱለት ያው ሐሙስለት ነበር መስለኝ ቀን ላይ ይሻያው ነበር የቀረ ይዞ የቀረበው ጉዳይ ማታ ላይ ደግሞ እኔ መልስ ተብሎ ለዚህ መጣለት ያ ትክክለ አይደለም ትክክለ አይደለም እውነታው እንዲህ ነው ብለው ነው አባት ተናግረዋል እዚህ ላይ አሁን ለኛ መልስ የሚሆን ሁኔታ አልተሰጠም ወይ እዚህ ላይ
3: አልተሰጠም
2: እሺ እንዴት
3: ይሄ ማስመሰል ማታሪያ እንጂ ይሁዳ የተባለ ዛን ጊዜ ክርስቶስን ገደለ የተባለ አስገደለ የተባለ ሰው እኮ አሁን ኢየሱስ ዘር የተባለ ሰው የለም።
0: እሺ አሁን
3: ይሁዳ የዘር ነዘሩ ለኔ ማንድ ከአሜሪካ አንድ ወንድም እንደናንተ የሞደ ወንድም አለና በትንሽ በትልቁ ሁሉ ነገር የሚያሳፈሰ ማለት ነው። አሁን ባለፈው ከዚህ ሰላማዊ ሰልፍ ወጡ ጊዜ የክርስቶስን ፎቶግራፊ ዘው ወጡ ብለው ብዙ ተናገሩ። የክርስቶስን ፎቶግራፊ ዘወጡ እንጂ ክርስቲያን ይጥፋ ብሎ የተናገረ የለም። ያንን ያደረጉ ደግሞ እርስ በርሳቸው የሚጣሉ ወጣቶች እነዛን የሚጣሏቸውን ለመውጋት ሲሉ እነዚህ ካህናቶች አላወቁ፣ እነዚህ አሮጌ ሽማግሌዎች አላወቁ።
0: አብረው በሰላማዊ ሰልፉም የነበሩ ነበሩ። ወደዛ ማለፍ ብዙ ነገር ያመጣል እንጂ ብዙ
3: ምሳሌው ነው ማለት ምሳሌ ነው ያነሳው። በዛ ጊዜ ብዙ የካህናት ሃይማኖቶች ለምን ብለው ጮሁ። የዛን ጊዜ ግን እርግማን አልነበረም አይደል? እርግማን አልነበረም። ብቻ ፎቶግራፉ ታየ።
0: አሁን ያንን በጎን እናቆየውና እኛም አሁን የኛ ስራ የጋዜጠኝነት ስራችን ከሃይማኖትም ከፖለቲካም ገለልተኛ ሆነን ነው እናገለግል። የሚመለከታቸውን ክፍሎች እናነጋግራለን
2: እናመጣለን እንጠይቃለን።
0: አንዱን ደግፈን አንዱን መንቃወምበት መብቱም ስልጣኑም የለንም። ህብረተሰቡ ደግሞ ሲያነሳ በሃይማኖት ነገር የሚነሱ ነገሮችን መፍቴ እንዲመጣ የሚመለከታቸውን የሃይማኖት መሪዎች በመጠየቅ አሁን ለምሳሌ ችግሮች አሉ። አዎ ችግሮችን ለመፍታት ለምሳሌ እስራኤል የሃይማኖት ተቋማት ኃላፊዎች ራባናት ቀሳውስት አንድ ላይ ሆነው አሁንም ጥሪ እናቀርብላቸው በኢትዮጵያ የእምነት ተቋማት አሉ የነሱን ኃላፊዎች አነጋግረው እንዲህ ይባላል በየቤተክርስቲያኑ በየቦታው ለዚህ ችግር በአጠቃላይ በሀገር አቀፍ ደረጃ መፍትሄ ፈልጉለት ቢሉ መፍትሄ ሊያመጣ የሚችል እኛ ግን እዚህ መነጋገራችን መፍትሄ ሊያመጣ የሚችል ነገር አይደለም። ለህብረተሰቡ ወደሚጠቅም ነገር ብናመጣው ጥሩ ነው ለማለት ፈልገን
3: አሁን ሲሄን ስላነሳችሁት ነው እንጂ እኔም እኮ አሁን ኪናቱን ተነጋግረንበታል። ባለፈው አመት ነው ሁለት አመት እንደዚህ ተናግረው በይቅርታ ታልፈዋል። ይህንን እንደምትሉት የሃይማኖት አባቶች ትላልቅ ሽማግሌዎች ይህን ነገር ማስተፈንን ነፍተውንም ዝም ማሰኘትም ያለባቸው እነሱ ናቸው። እኛ በስሜት ተናግረን የምናመጣው
0: ይሆናል። በዚህ እናጠቃልለውና እኛም
3: ይህ በዚህ ዘጋና እንግዲህ
0: ፖለቲካው አለ እንዴት ነው? ምርጫው እየተቃረበ ነው። የህዝቡ ስሜት
3: እንዴት ነው? ፖለቲካው የሚያበሰለ ይብላ ነው።
2: ያበሰለ ይብላ።
3: አዎ ፖለቲካው የሚያበሰለ ይብላ።
2: ስራው ያውጣው ነው።
3: አዎ ግን አሁን እኔ ለመናገር የፈለኩት ትምህርት ቤት ሊከፈት ሰባት ቀናቶች እየጠሩ ነው። የመምህራን ችግር አለ እየተባለ እየተነገረ ነው። ልጆቻችን ከዚህኛው ቤት ሰፈር ነው ከማንኛው አስተማሪ ጋር ነው የሚሄዱት። ጥናት ማድረግ አለብን። ቲክ ተሸክመው ሂደው ቲክ ይዘው መመለሳቸው አይደለም ውጤቱ። ልጆቻችን ከማን ጋር ነው የሚውሉት? ልጆቻችን በዚህኛው ቤት ሰፈር ነው ያስመዘገብናቸው። ተመዝግበዋል፣ ሂደዋል፣ መጥተዋል የሚለው ብቻውን አይደለም በቂ የሆነ። ልጆቻችን ወደ ተግባር እንዲተረጎሙ ወደ መልካም ነገር እንዲሄዱልን ልጆቻችን መቆጣጠርና ልጆቻችን የሚውሉበት ከማንኛው አስተማሪ አሁን ቅድም እንደሰማሁ ብዙዎቹ አስተማሪዎች የትምህርት ስልጣን ያልወሰዱ የትምህርት ስፖርት የሌላቸው ያለ አስተማሪነት ብቁ ያልሆኑ ሰዎች ናቸው እያላቸው ተናገሩ ሰምቻለሁ። እነዚህ አስተማሪዎች ለማን ልጆች ነው የሚመደቡት? ለእኛ ልጆች ነው።
0: አይ በየትምህርት በሁሉም ትምህርት ቤት 31,000 መምህራን አሁን በሙያው ያልሰለጠኑ በጋዜጦች የቀረበ እንኳን አሁን ትልቁ እኔ ስበው በተለይ በመንግስት በኩል ትልቅ የሆነ በትምህርት ቤቶች ለውጥ መምጣት አለበት ብዬ ነው ማስብ። ለምሳሌ መምህራን በይበልጥ ሙያውን ወደው እንዲሰሩ ማገፋፋት እና ጥቅማቸውን ከፍ ማድረግ ተማሪዎች ስነ ምግባራቸው የተሻለ እንዲሆንና አስተማሪዎች ደግሞ ወደው ፈቅደው እንዲያስተምሩ ኢትዮጵያ እንደምናውቀው አንዳንድ አውሮፓ ሀገራትም እንደዛ አለና ብዙ ስራ መሰራት ያለበት ይመስለኛል። አስተማሪነት የሚያስጠላ ሙያ መሆን የለበትም በእኔ እይታና መምህራን ስራቸውን እየለቀቁ መሄድ እዛ ማስተማር ስለሚቸግራቸው ይመስለኛል። አይቸው
3: ማስተማር ስለሚቸግራቸው ሳይሆን የሚያገኙት ገቢ እና ስራቸው ስለማይ
0: ተማሪዎችንም እኮ ማስተማር ከባድ እኮ ነው በዚህ ዘመን ክፍል ላይ ቁጭ ብለው
3: ማስተማራቸው ማስቸገሩ ብቻ ሳይሆን ስራቸውና ደሞዛቸው አይመጣጣም። አንድ ሰው እኮ ለፍቶ የለፋበትን ማግኘት አለበት። እንደምለው የዚህኛው ጸባይ መሰረት ሰው ሳይሆን የሚያገኙትና የሚሰሩት ስራ ሰማይና ምድር ነው። አሁን ለምሳሌ አስተማር ሰላማዊ ሰልፍ ሲወጡ የእውነት ከሆነ ወላጆች ማብረው መውጣት አለባቸው። ለምን የእኔ ልጆች ነው ከነዛ አስተማሪዎች ጋር የሚሄዱ? ምን አገባኝ ማለት የለብን ወላጆች ማለት ነው። እና እነዚህ አስተማሪዎች ይህንን ቢያደርጉት ስራቸውን ቀንተው ሳይሆን ጥቅማቸው በቂ አይደል። ምንም አይነት በቂ ገቢ የላቸው። ይህንን መንግስት አስተውጽኦ አድርጎ በቂ ገቢያቸውን ሰጥቶ ልጆችንም በስነ ስርዓት እንዲያስተምሩ እነሱም በስራቸው ደስተኛ እንዲሆኑ ማድረግ የመንግስት ኃላፊነት ነው፣ የገንዘብ ሚኒስቴር ኃላፊነት ነው።
0: ልክ ነው።
2: ጥሩ። እሺ፣ እናመሰግናለን ወይዘሮ ጎንደሬት ለሰጠሽ ሁሌም ገንቢ ሀሳብ ነው የምትሰጭን፣ ጊዜ ርስትልን እናመሰግናለን።
0: እርስዎ ማለት ግን አቁም
3: ድራማ ተጫዋች ስለሆነ አሳጭ ክፍል ስለሆነ የሰሞን ማለት አይጠበቅበትም። ምክንያቱም አሳጭዎች፣ አዝናኞች አንቺ አንተ እያሉ ሲጫወቱ ነው የሚያምርባቸው።
0: ጥሩ፣
2: እናመሰግናለን።
0: እንግዳቸው
3: በፍንጀርማ ያለው ስሰምቸው ነበር ባለፈው።
0: እሱን ደግሞ በቀጣይ ያየዋል። እስቲ እንግዲህ እሺ፣ እናመሰግናለን። እሺ፣ እናመሰግናለን። መልካም ቀን ወይዘሮ ጎንደሬት። አድማጮቻችን እናመሰግናለን፣ ለዳዊትም እናመሰግናለን። አይቸው አንድ ሰዓት ላይ ደግሞ እንደገና እንገናኛለን። ለቴክኒክ ባለሙያችን ድሮ ሮትሽቴን በጣም እናመሰግናለን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮች ጤና ይስጥልን እንዴት ዋላችሁ በያላችሁበት እንዴት አረፈዳችሁ ስንል እንዴት ዋላችሁ እኛ ደህና ነን እለቱን ደብረያን ዘመን አቆጣጠር ሃዮም ዮም ሸኒ ዩድ አሌፍ በኤሉል ታፍሽን ፔ ዘይን እንደ አውሮፓ ዘመን አቆጣጠር ደግሞ ኦገስት 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን ይቅርታ ቆይቆይት ብለና የኢትዮጵያን ዘመን አቆጣጠር እናሳውቃለን። የቴክኒክ ባለሙያ
1: ነሐሴ 18
0: አዎ ነሐሴ 18 ቀን 2018 ዓመተ ምህረት ነው። የኢትዮጵያን ዘመን አቆጣጠር የሚጠይቁ አድማጮች አሉን። የቴክኒክ ባለሙያችን አብያታር ሽሞን የፕሮግራሙ አጠናካሪዋ ሃና ስፈራው ስትሆን የስቴዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ይሻያው ደጉነን ያሉን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም በተለያዩ ማህበራዊ የሚመለከት ርዕሰ ጉዳዮች ቃለ ምልልስ አለን። ወይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ካዘጋጁ ሰጠኝ ዘመን።
1: አመሰግናለሁ ሻያው። አርዕስተ ዜና አዳዲስና ነባር ፓርቲዎች ለ26ኛው ክኔሴት ምርጫ የሚያካሂዱትን ቅድመ ዝግጅት እንደቀጠሉ ነው። አልታሌና የተሰኘችው እስራኤል ጦር መሳሪያ ጫነች መርከብ ከ78 ዓመታት በኋላ ተገኘች ተባለ። የመጪው ዓመት የትምህርት ዘመን በተያዘለት የጊዜ ሰሌዳ የሚከፈት መሆኑን የትምህርት ሚኒስትር ዮአብ ኪሽ አስታወቁ። የአውሮፓ ህብረት ለዩክሬን ደህንነት መጠበቂያ ከ6 ቢሊዮን ዩሮ በላይ ለመስጠት ፈቀደ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። አዳዲስና ነባር ፓርቲዎች ለ26ኛው ክኔሴት ምርጫ የሚያካሂዱትን ዝግጅት እንደቀጠሉ ነው። ሁሉም ፓርቲዎች በመጪው ክኔሴት ምርጫ ጥሩ ውጤት ያመጣልናል ብለው ያሰቡትን እርምጃ እየወሰዱ ይገኛሉ። የቀድሞ የክኔሴት አባልና ሚኒስትር ኤሌዘር ሽቴሬን ጋዲ አይዘንኮት ከሚመሩት የአሻር ፓርቲ ተቀላቅለዋል። ኤሌዘር ሽቴሬን ወደ የአሻር ፓርቲ መቀላቀላቸውን ባስመለከተ ዛሬ ይፋ ባደረጉት መልእክት እኔ እያንዳንዱ ሰው ይሁዲ ነኝ ብሎ በሚኮራባት ዲሞክራሲያዊትና ሊበራላዊት ሀገር መኖር ፈልጋለሁ። ሀገሪቱ ሁሉንም የህብረተሰብ ክፍል እንድታቀፍና ሁሉም ለወደፊት ኃላፊነት የሚወስድባት እንድትሆን የሚፈልጉ መሆኑን ኤሌዘር ሽቴሬን መናገራቸው ቃል አቀባያችን ሻህር ግሊክ ካደረሰን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ ለ26ኛው የእስራኤል ክኔሴት ምርጫ የሚደረገው ዝግጅት እንደቀጠለ ነው። በጊላድ አርዳን የሚመራው አህዱት የተሰኘው ፓርቲ ከካኋል ላባን ፓርቲ ጋር ውህደት ለመፍጠር ውይይት ላይ መሆናቸው ተገልጿል። የመከላከያ ሚኒስትር እስራኤል ካጽ የሐማስ ድርጅት ወደ እስራኤል ክልል ተንሳፋፊ መሳሪያዎችና ፊኛዎችን ከመላክ እንዲቆጠብ በድጋሚ አስጠነቀቁ። ጋዛ ሰርጥ ወደ ደቡብ እስራኤል የተለያዩ ተንሳፋፊ መሳሪያዎች ሰሞኑን እየተላኩ ስለሆነ ሐማስና ተባባሪዎቹ ይህን ካላስቆሙ እስራኤል ከባድ ያጸፋ መልስ እንደምትወስድ ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ትላንት ማስጠንቀቃቸው ይታወሳል። እስራኤል ካጽ ዛሬም በድጋሚ ሐማስን አስጠንቅቀዋል። ተንሳፋፊ መሳሪያዎች ወደ እስራኤል መላክ ካልቆሙ እስራኤል ከባድ ያጸፋ መልስ ትሰጣለች ካሉ በኋላ እኔ የቀድሞው መከላከያ ሚኒስትር ዮአብ ጋላንት አይደለውም፣ ከጥቅምት 7 በፊት የነበረው ሁኔታ እንዲመለስ አልፈቅድም፣ በአየር ተንሳፋፊ መሳሪያዎች እንዲላኩም ሆነ ወደ ድንበሩ አጥር እንዲቀርቡ አልፈቅድም ብለዋል የመከላከያ ሚኒስትር እስራኤል ካጽ። የመጪው ዓመት የትምህርት ዘመን በተያዘለት የጊዜ ሰሌዳ የሚከፈት መሆኑን የትምህርት ሚኒስትር ዮአብ ኪሽ አስታወቁ። ሚኒስትር ዮአብ ኪሽ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ጠዋት ባካሄዱት ቃለ ምልልስ እንደገለጹት የመጪው ዓመት የትምህርት ዘመን ያለ ስራ ማቆም አድማ በተያዘለት የጊዜ ሰሌዳ ይጀምራል። እኛ ሁሉንም የትምህርት እቅዶች ተግባር ላይ ለማዋል እየተንቀሳቀስን ነው። በየዓመቱ በሺህ የሚቆጠሩ መምህራን ስራ ይለቃሉ፣ እንዲሁም ጡረታ ይወጣሉ ብለዋል። የትምህርት ሚኒስትሩ የመጪው ዓመት የትምህርት ዘመን በተያዘለት ጊዜ የሚከፈት መሆኑን ቢገልጹም በሺዎች የሚቆጠሩ መምህራን፣ የሙያለ ህጻናት ተንከባካቢዎችና ልዩ ትምህርት ባለሙያዎች እጥረት ያለ መሆኑንና

0: ጽህፈት ቤት ሁኔታዎችን እስኪያጣራና ለህብረተሰቡ እስኪያሳውቅ ድረስ በባህር ዳርቻዎች ከመግባት ህዝቡ እንዲቆጠብ አሳስቧል። አልታሌና የተሰኘችው የእስራኤል ጦር መርከብ መሳሪያ የጫነች መርከብ ከ78 ዓመታት በኋላ ተገኘች። መርከቧ ሰኔ ወር 1948 ዓ.ም በነበረው የእስራኤል ነጻነት ጦርነት ወቅት ለወታደሮች ጦር መሳሪያ አምጥታ በጦር መሳሪያው ክፍፍል ምክንያትና በደህንነት ጥበቃ አካላትና መንግስት ለመከላከያ በማስረከቡ ሀሳብ ዙሪያ አለመግባባት ተከስቶ ግጭቱ ወደ እርስ በርስ ግጭት ይሄዳል በሚል ስጋት ምክንያት በቴል አቪቭ የባህር ዳርቻ አካባቢ መርከቧ እንዳለች በቤን ጉሪዮን ትእዛዝ መሰረት ጥቃት እንዲፈጸምባት ተደርጎ ሰጥማ መዳረሻዋ ከጠፋ በኋላ በሮኒ ስዴ መሪነት ተፈልጋ ከ78 ዓመታት በኋላ መርከቧ እስከ ሙሉ የአካል ክፍሏ ተገኝታለች። በወቅቱ 16 የብሔራዊ ደህንነት ጥበቃ አካላትና 3 ወታደሮች ተገድለዋል። እስራኤል የክኔሴት ምርጫ ሲቃረብ በሊባኖስ ላይ ጦርነት ትከፍታለች የሚል ስጋት መኖሩ ከቤሩት ተገለጸ። አንችራ የተሰኘው የሊባኖስ የዜና ድረገጽ እንደዘገበው ጠቅላይ ሚኒስትር ናታንያሁ በሊባኖስ ላይ ጦርነት በመክፈት ለምርጫው ቅስቀሳ ይጠቀሙበታል የሚል ስጋት በሊባኖስ ባለስልጣናት በኩል አለ ተብሏል። የአሻራ ካላውሳት ጋዜጣ እንደዘገበው ደግሞ እስራኤል በደቡብ ሊባኖስ የምትፈጽማቸው ጥቃቶችና ቢናት ጃቢል በተባለችው ከተማ አካባቢ የምታደርገው ወታደራዊ እንቅስቃሴ ለጦርነት ሁኔታዎችን የሚያመቻች መስሎ የሚታይ መሆኑን ጋዜጣው የሊባኖስ የደህንነት ምንጮችን ዋቢ አድርጎ ዘግቧል። የአውሮፓ ህብረት ለዩክሬን ደህንነት መጠበቂያ ከ6 ቢሊዮን ዩሮ በላይ ለመስጠት ፈቀደ። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ወንደር ላይን እንደገለጹት ህብረቱ ለዩክሬን የፈቀደው ገንዘብ ለአየር መቃወሚያ፣ የጦር መሳሪያ መግዣና ራዳር መግዣ ይውላል ብለዋል። ይህ በእንዲህ እንዳለ ዩክሬን ጦር ሚግ 29 የተሰኘውን የሩሲያ ተዋጊ አውሮፕላን በጥቁር ባህር አካባቢ በድሮን መምታቱን ማጥቃቱን ገልጿል። የሩሲያና ዩክሬን ጦርነት 4 ዓመታት ያለፈው ቢሆንም ከሁለተኛው ዓለም ጦርነት በኋላ በአውሮፓ አህጉር የሚካሄደውን ከባድ ጦርነት በድርድር ማስቆም አልተቻለም። በፕሬዝዳንት ትራምፕ የተጣለው ተስፋም እየጨለመ ሄዷል። አውሮፓውያን ግጭቱን በዲፕሎማሲያዊ መንገድ ከመፍታት ይልቅ ለዩክሬን የገንዘብ እርዳታ መስጠቱን መርጠዋል። ኢራን በመካከለኛው ምስራቅና አውሮፓ የሚገኙ የአሜሪካ ጦር ሰፈሮችን የምታጠቃ መሆኑን ዛተች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ እንደገለጸው የአውሮፓ ሀገራት ከአሜሪካ ጋር በመተባበር ኢራንን የሚያጠቁ ከሆነ ኢራንም በአውሮፓ የሚገኙ የአሜሪካን ጦር ሰፈሮች ታጠቃለች። አሜሪካ ከግዛታቸው ሆና ኢራንን የምታጠቃ ከሆነ ኢራንን የማይፈሩበት ምክንያት መኖር የለበትም። ሀገራችን በሌሎች ሀገራት ላይ ጦርነት አልከፈተችም፣ ግን ራሷን ከጥቃት ትከላከላለች። ጦርነቱ በሌሎች አጥቂነት ብቻ እንዲጠናቀቅ እድል አንሰጥም ብሏል የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ። አሜሪካ በኢራን ላይ የኢኮኖሚ ማዕቀቡን ማካበዷን አስታወቀች። የአሜሪካው ገንዘብ ሚኒስትር ስኪት ቤንሴንት እንደገለጹት የኢራንን መንግስት የምጣኔ ሀብት መስመር እናቋርጣለን፣ ከኢራን ጋር የንግድ ልውውጥ የሚያደርጉ ሀገራት አሜሪካ እርምጃ የምትወስድባቸው መሆኑን ማሰብ አለባቸው ብለዋል የገንዘብ ሚኒስትሩ። በእንዲህ እንዳለ የፓኪስታን ጦር አዛዥ ጀነራል አሳም ሚነር ዛሬ ወደ ኢራን ይሄዳሉ ተብሏል። የፓኪስታኑ ጦር አዛዥ ወደ ኢራን የሚሄዱት በአካባቢው ሰላምና ደህንነትን ለማጠናከር መሆኑን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ ገልጿል። የፓኪስታኑ ጦር አዛዥ በአሜሪካና ኢራን መካከል አስታራቂ ሆነው ማገልገላቸው ይታወሳል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ99 ሳንቲም ሲመነዘር 1 ዩሮ በ3 ሸቄል ከ50 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል። በተለይ በመካከለኛ ሀገሪቱ ክፍል ተራራማ ቦታዎች ሞቃታማ አየር ጸባይ እንዳለ የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: ሰጠኝ ዘመነ ለዜናዎቹ እናመሰግናለን። እንግዲህ ለቀጣይ ፕሮግራማችን ለባለፈው ወደ ወቅታዊ ዘገባ አንድ ሙዚቃ

0: ያው እንግዲህ ሙዚቃው ተመልሰናል። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን፣ አጠራጠር አድርገን ለመመልከት እንሞክራለን። ዛሬ እንግዲህ ከሰዓት በኋላ ይፋ የሆነው አልታሌና የተሰኘች የጦር መርከብ ከሰባ ስምንት ዓመታት በኋላ ከጠፋች መዳረሻዋ ከጠፋ በኋላ በፍለጋ እስከ ሙሉ አካሏ ተገኝታለች ተብሏል። እና ያለው ሁኔታ እንዴት ነው?
1: ገድል የሆነ ታሪክ ከዛሬ 78 ዓመት በፊት እንደ አውሮፓ ዘመን አቆጣጠር 1948 ዓ ም ሀገሪቱ መቋቋሟ የመጀመሪያ እስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትር ዳቪድ በንገሪዮን ያወጁ፣ ከዛ ተከትሎ ደግሞ ከሁለተኛው ዓለም ጦርነት በ1945 ዓ ም ሲያበቃ ከዛ በፊት በእስራኤል ከመቋቋሟ በፊት በሽምቅ ተዋጊ የነበሩ እስራኤላውያን ተዋጊ ሽምቅ ድርጅቶች የመሳሰሉት እንደ ሀጋና፣ ኤጼል እና ለሂ የተባሉት ቃል ኪዳን በአንድ ላይ የእስራኤልን በቀኝ ትገዛ የነበረች ብሪታንያ እንግሊዝ ስለነበረች ሲዋጉ ነበረና አሁን እነዚህ ሀገሪቱ ከመቋቋሟ በኋላ ከተቋቋመች በኋላ እነዚህ የሽምቅ ተዋጊ ድርጅቶች አንድ ወታደር የመከላከያ ሰራዊታችን ጻሃል የእስራኤል መከላከያ ሰራዊት ይሁን የሚል ሀሳብ ቀረበና የቤንገሪዮን መሪነት አሁን የቀኝ ዘመሙ ቤንገሪ የኤጼል የተሰኘው ሽምቅ ተዋጊ ድርጅት መሪ የነበሩትም የቀድሞው የእስራኤል ጠቅላይ ሚኒስትርም የነበሩት ምናይም በጊን ናቸው። እሳቸው በዚህ መርከብ ዛሬ ገድል የሆነ ታሪክ ከ78 ዓመት በፊት ጠፍተው ነበር። አሁን መርከቡ ተገኝታለች የተባለው አልታሊና የተባለችው አሁን ከደቡብ ፈረንሳይ ጦር መሳሪያዎችን እና ለድርጅቱ እንግዲህ ከውጭ የሚመጣ ጦር መሳሪያ በሁሉም የተቋቋመው አዲስ የእስራኤል መከላከያ ሰራዊት ነው መሆን የሚገባም፣ ግን ይኸው ሽምቅ ተዋጊ የኤጼል ድርጅት ጦር መሳሪያ ከደቡብ ፈረንሳይ ጭና ይቺ አልታሊና የተሰኘችው ምን ጦር መሳሪያ ብቻ ወደ 900 የሚሆኑ አዲስ ገቢዎችን ጭና ነበረች። አሁን ይቺ በመጀመሪያ ከፈረንሳይ ወደ ተላቪቭ ባህር ዳርቻ ደረሰችና አይ ይህንማ ለሁሉም ለመከላከያ ሰራዊታችን አስረክቡ የሚል ትዕዛዝ አስተላለፉ በንገሪዮን። አሁን ችግር ተፈጠረ። ምናይም በጊን ናቸው ከመርከቧ የነበሩ። አይ አሁን ይህን ያህል ወደ 900 የሚሆኑ አዲስ ገቢ ይሁዳውያንን ከአውሮፓ ጭነናል ሲሉ አይ እንግዲህ የእስራኤል መከላከያ ሰራዊት አንድ እርምጃ ለመውሰድ ወይም ገና እጃቸውን ካልሰጡ የጦር መሳሪያውን ለወታደራዊ አካል ካስረከቡ ይህን መርከብ እንደመሳለን ማስጠንቀቂያ ሰጡና አሁን ይህን ተከትለው እነዚህን አዲስ ገቢዎችን ወደ 900 የሚሆኑ አዲስ ገቢዎችን እንዲወርዱ እንዲገቡ ወደ ተስፋይቱ ምድር እንዲገቡ በሚል ከተላቪቭ ባህር ዳርቻ መርከቧ ወደ የት አቀናች? ወደ ሀይፋ አቅራቢያ ቫቲኪም ወደ ተባለው በሄደራ በቅርብ ርቀት የሚገኝ ባህር ዳርቻ እዛ ላይ አራገፉ አዲስ ገቢዎችን። ከዛ በኋላ እንግዲህ ጦር መሳሪያ አስረክቡ ቢባል እምቢ አሉ። አሁን በዛን ሰዓት ግርግር ክርክሩ አልተግባባም፣ አልተስማሙም። የእስራኤል ጦር በቦምብ በመድፍ ይህንን ታሪካዊ አልታሊና የተሰኘችውን መርከብ ድባቅ አደረጋት፣ ሰመጠች፣ ባህር ውስጥ ሰምጣ። ይገርማል
0: ግን ያው በጣም ይገርማል።
1: ይህን ከዚህ እስካሁን ጠፍታን ቆይታ በኋላ ከሰባ ስምንት ዓመት በኋላ እንሆ ቅድም በዜና በደንብ ተመልክተዋል ሙሉ አካላቷ ተገኝታል።
0: 503 ሜትር ጥልቀት ባለው የባህር ክልል ውስጥ ነው እንግዲህ ወደ ምድር የተገኘችውና ለወደፊት ብዙ ነገሮችን ይታወቃሉ። ለጊዜ የወጣው ነገር ነው እንዳልከው። ምን ቀነበረ ተገንቷል ወይ የጦር መሳሪያውስ ያ ሁሉ የሚታወቅ ይሆናል በፍተሻ እንግዲህ እስራኤል መሪዎች ያደነቁት ያለ ሁኔታ ነውና የሚያስደንቅ ታሪክ ነው እንግዲህ ብዙ ፊልም የተሰራባት ታይታኒክ የተባለችው መርከብ መዳረሻው አጠፍቶ በሷ ሌላ መርከብ ተሰርቶ ብዙ ፊልም ያቺም ትገኝበት ሁኔታ እንግዲህ ሌላ ታሪክ ይሆናል ማለት ነው እና ጥሩ ነው እንደዚህ እንደዚህ አይነት ነገር ከ78 አመታት በኋላ መኖሩ ለእስራኤልም ትልቅ ፈታ ነው ማለት ይቻላልና ጥሩ ሻየው ወደ ሌሎች
1: ነው ለሙዚየም ለተተኪው ትውልድ ትልቅ የሆነ ታሪክ ያለበት መርከብ ነች እቺ እናም ከዛ በኋላ ደግሞ ወዲያው እስራኤል ተቋቁማ በማግስቱ ነው ደህ አይነት የወንድማማችነት ግጭት ወንድማማችነት ግጭት የተከሰተው ለታሪክ ይሄን ዶር ነው የሚናገረውና ያው እንግዲህ በቀጣይ ብዙ መረጃዎችን ስለዚህቹ መርከብ
0: እናቀርባለን
1: ማለት ነውና
0: በቀጣይ ወደ ቀጣይ እንግዲህ ባዛ የሚገኘው ሐማስ እንግዲህ ባለፉት እንግዲህ ጊዜያት በተለይ ደግሞ ከጥቅምት 7 በፊት በነበረው ጦርነት ወይም ደግሞ አለመረጋጋት ሲያደርገው እንደነበረውን የተለያዩ ተንሳፋፊ መሳሪያዎችን ፉኛ ፊፎኒ ሉታል ባሎኒ ሚቱታል ራክፋኒ ሚላሉ ወደ አማርኛ ስናመጣው ትንሽ ሙሉ ትርጉም የለውም እንጂ በተለይ
1: ፉኛ ሚለው ገላጭ ሆነ ይመስለኛል በእውነት
0: ግን አሁን ዝም ብሎ እንደዚህ ለልደት የሚሆነው ፊኛ አይደለም የሚፈነዱ ነገሮችን ይዞ የሚመጣ ነው ጉዳት የሚያደርሱ ነገሮችን ይዞ የሚመጣ ነውና እንደው ጠቅለል አርገ እንደ ድሮን አይነት ያው ጥቃት ለመፈጸም ይልኩት ነው እንጂ ለመጫወቻ የሚልኩት አይደለም ያንን እየላኩ ነው ያ ደግሞ ጥሩ ምልክት አይደለም እየተባለ ነው እየቆዩ ሲሄዱ ልክ የሂዝበላ ድርጅት አሁን ራክፋን በተሰኘው ቀላል ድሮን ሲያደርገው እንደነበር የተለያዩ መሳሪያዎችን እየላከ ጉዳት ያደርሳል በሚል የእስራኤል መከላከያ ሚኒስትሩም ጠቅላይ ሚኒስትሩም ትላንት አስጠንቅቀዋል ዛሬም ደግመዋልና ሐማስ በዛ አካባቢ መረጋጋት ካለ ለምንድን ነው የራሱን የሚጠብቃቸውን አካባቢዎች እንደው መቆጣጠር ያልቻለ
1: ይህን ክስተት እስካሁን ያው እንዳልከው ያለ ሰው አውሮፕላን ድሮን በሮኬቶችን ወደ እስራኤል ሲያጠቃ ነበር ከዛ ቀበሌ ሐማስ አሸባሪ ድርጅት ወደ አሁን ደግሞ ትናንት አዲስ ጥቃት የፈጸመው በዚህ ፉኛ አጥቂ ነው ጎጂ ነው በሳት ቃጠሎ የሚፈጥርም ነው ይህንን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር ኢስራኤል ቃጽ በጉዳዩ ተነጋግረው ያሉት ምንድን ነው ይህ ሽብር ፈጣሪ ድርጅት የጦር ትጥቁን አልፈታም ማለት ትቶ አሻፈረኝ ባይነቱን በመቀጠል በፉኛ የማጥቃት ከጀመረ አይ እንግዲህ የሚቀጥል ነገር የለም ከባድ ያጸፋ እርምጃ እንወስዳለን እንዲያውም እነዚህ ፉኞች የሚወነጨፉበት ቦታ የሚወጡበትን ቦታ አካባቢ ነዋሪዎቹ ፍልስጤማውያን ሰፈራቸው እንዲለቁ ኃይለ ቃል እርምጃ እንወስዳለን ቢል ማስጠንቀቂያ ወስደዋል እንግዲህ የእስራኤል መከላከያ ሰራዊትም በዛው በአዛ ቀበሌ የመከላከያ ይሄ ቢጫ የተሰኘ ድንበር ላይን የሚቆጣጠረው የእስራኤል ጦር ሰራዊት መሆኑ ይታወቃል እና በዚህ በኃይል እርምጃ ካልተወሰደ በስተቀር የድርጅት ትጥቁን የማይፈታ መስሎ እየታየ አይደለም
0: እንግዲህ የደቡብ እስራኤል ነዋሪዎች ደግሞ የሚሉት እርምጃ ይወሰድ በቶሎ የነገር እያደር ሌላ ችግር እንዳመጣ ነው የሚሉ ቆይተን ምናየው ይሆናል ምን ያክል ነው መከላከያ ሚኒስትሩም ጠቅላይ ሚኒስትሩም ማስጠንቀቂያ ያቀረቡበት ሁኔታ ምን አይነት ተግባር ላይ ይውላል የሚለውን ምናየው ይሆናል
1: ለምን ሰጥ የዘመነ ይሄ እኮ የሽብር ጥቃትን ምክንያት እንደዚህ ውጥረት ውስጥ እስራኤል ለማስገባት አሽብር ፈጣሪዎችም እንደዚህ በሚሉበት ጊዜ በተለይ በዚህ በአዛ ድንበር አቅራቢያ የሚገኙ እስራኤላውያን ነዋሪዎቹ ባለፉት ኦክቶበር 7 2023 ዓ.ም የሽብር ከባድ የሽብር ጥቃት ሰርገው በመግባት የሽብር ጥቃት ምክንያት በዚህ በዛ አካባቢ የነበሩ ይሁዳውያን እስራኤላውያን ወደ ሌላ ቦታ ነው ለደህንነታቸው ተዘዋውረው የቆዩትና አሁን ደግሞ ይህ ያዛቀበሌ ጎረቤቶች እስራኤላውያን መንግስት መከላከያ ሰራዊታቸው ደግሞ የተረጋጋ ሰላም እንዲያገኙ ካልተደረገ በስተቀር ደግሞ ወደ ፖለቲካም ተጽዕኖ ሊያሳድር ይችላል
0: ይባላል። ወደ ሊያሳድር ይችላል። እንግዲህ እስራኤል መንግስት የእስራኤል መከላከያ ሰራዊት ማድረግ ያለበት በአሁኑ ሰዓት ጠላት ሁኔታዎችን እየቀያየረ ነው። ጦር መሳሪያውን በተቀመው በፊኛ ሚልክብህ ከሆነ የሚፈነዳ ነገር ያም ጉዳት ነው። ስለዚህ የእስራኤል መከላከያ ሰራዊት አሁን እንደማንኛውም ነገር ዝግጁ ሆኖ መቀመጥ ያለበት ሁኔታ ነው ምናየው።
1: አንዱ ካንዱ ሰንሰለቱ የሽብር ጥቃቱ የተያዘ ስለሆነ ባዛ ቆይታ አደረግንና በሰሜኑ ክፍል ያለውን ተጨባጭ ሁኔታ በሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት እና በእስራኤል መካከል ደግሞ ጦርነት እንደገና ይነሳል የሚል ስጋት እንዳለ ይነገራል። እንዴት ነው?
0: አዎ እንግዲህ ስጋቱ ምንድነው? የሊባኖስ ምንጮች እንደሚጠቁሙት የሊባኖስ ባለስልጣናት ምርጫው እየተቃረበ ሲሄድ ለምርጫ ቅስቀሳ እንዲያመቻቸው ጠቅላይ ሚኒስትር ናታንያሁ ጦርነት እንዲከፈት ያደርጋሉ፣ ያንም በሚያገኙት በዛ ድል ህዝቡ እንዲመርጣቸው ያደርጋሉ የሚል ዘገባዎች ነው የወጡ። ግን የኛው የሊባኖስ ባለስልጣናት ያሉት ነው የተገለጸው። በሌላ በኩል ግን የሂዝቦላ ድርጅት አርፎ እስካልተቀመጠ ድረስ፣ የኢራን ጉዳይ መቋጫ እስካላገኘ ድረስ ግጭቶች ሊኖሩ ይችላሉ በሚል ሳቤ መከላከያ ዝግጅት እያደረገ እንደሆነ ውስጥ ለውስጥ ይነገራል። አንድ ቀን የሚፈነዳ ነገርም ይኖራል የሚሉ የደህንነት ጥበቃ አካላት አሉ። ምክንያቱም የሂዝቦላ ድርጅት አርፎ የሚቀመጥ አይደለም፣ ትዕዛዙን የሚቀበለው ከኢራን ነው እና የኢራን ጉዳይ መቋጫ እስካላገኘ ድረስ በዛው በተንጠልጠል ያንንን የሂዝቦላን ድርጊትም እንቅስቃሴውን ማየት የሚያስፈልግበት ሁኔታ ነው ያለ። ቀላል አይደለም። እንግዲህ እናየዋለን። ከዚህ ጋር አያይዘህ የምትመለከተው ወደ አውሮፓ እንለፍና ኢራን በአውሮፓ ሀገራት ሁሉ እየዛተች ነው። ለአሜሪካ ድጋፍ ከሰጣችሁ ከእናንተ ግዛት ሁኖ እኛን የሚያጠቃን ከሆነ የአሜሪካ ጦር እናንተንም እናጠቃለን እያሉ ነው። ኢራናውያን ምን ያክል አቅም ቢኖራቸው ነው አውሮፓን ለመዳፈር የሚፈልጉት?
1: ያለ ምክንያት አይደለም። እንዲህ አይነት ደፍራ እንዲት ሀገር ሌላውን በሩቅ ርቀት ያጠቃለሁ ብሎ መዛት ማለት እኮ አሁን ላይ ሆኖ ደግሞ ኢራን የረዥም ርቀት ተምዘግዛጊ ሚሳይሎች እንዳላት የሚያሳይ ነው። እንግዲህ በርቀት ከ2000 ከዛም ከ3000 ኪሎ ሜትር በላይ ርቆ የማጥቃት የሚችል የረዥም ርቀት ተምዘግዛጊ ሚሳይሎች እንዳሏት ነው የተናገሩት። ይህን ያሉት ምንድን ነው? ያው እዚህ በአውሮፓ ሀገራ ክፍለ ሀገር በአህጉር አካባቢ የአሜሪካ ጦር ሰፈሮች አሉ። ይህን ካደረገች ደግሞ የአሜሪካ ምላሽ በምንም የሚታለፍ ነገር አይደለም። እስካሁን በእርግጥ
0: አሜሪካ ምላሽ አይደለም የሚያስደንቀኝ፣ የአውሮፓ ሀገራት ምላሽ ምን ሊሆን ይችላል የሚለው ነው። የአውሮፓ ሀገራት አርፈው ተቀምጠዋል። የኢራን ጦርነት የእስራኤልና የአሜሪካ ነው ብለው ነው አርፈው እጃቸውን አጣጥፈው የተቀመጡ። እንዲያውም ባለፈው ጦርነት ጊዜ እንደምናስታውሰው ለአሜሪካም የጦር ሰፈራቸውን ለመፍቀድ ፈቃደኛ ያልሆኑ ሀገራት ነበሩ። እንደ ስፔን እንግሊዝም ራሱ ብዙ ከአቅማማች በኋላ ነው ፈቃደኝነቷን ያሳየች እና አሁን ኢራን አውሮፓን ታጠቃች፣ ፕሬዚዳንት ትራምፕ ትክክል ነበሩ፣ ቆዩ ከቤታችሁ ይደርሳሉ፣ እነሱ ያሉትን ነገር የሚያመጣ ነው መስሎ የሚታየኝ። ኢራኖች አያደርጉም አይባልም፣ ምክንያቱም እጃቸውን አጣጥፎ መቀመጥ አይፈልጉም። አሁን በኢኮኖሚ ውጥረት ውስጥ የሚያስገቧቸው ከሆነ የግድ ነገሮችን ለመቀስቀስና ወደ ክብ ጠረጴዛ ለማምጣት አውሮፓውያንንም ሊያጠቁ ይችላሉ እና ያ ደግሞ ጦርነቱ ሰፊ ይሆናል።
1: በዚህ ጊዜ አንድ ሀገር በሌላ ሀገር በሚጠቃበት ጊዜ መረዳዳት፣ መደጋገፍ በሚል የሰሜን አትላንቲክ ኔቶ የተሰኘው ድርጅት ተቋቁሟል። ያው መቀመጫው በአሜሪካ አውሮፓ ውስጥ ነው የሚገኘው አይደለም እንዴ? አሁን ምንድን ነው ምላሹ? አሁን ይሄንን ማንን ነው የአውሮፓ ሀገራት ሲጠቁ፣ ቅድም እንዳልከው ኢራን የአውሮፓ በሚገኙ ሀገራትን ካጠቃች ይህ ድርጅት አጸፋ እንዲመልስ ግድ ይለዋል ይመስላል። እንግዲህ
0: ይመስላል ግን ምን ያክል አውሮፓውያኖቹ ሰፊ ወደሆነ ጦርነት ይገባሉ የሚለው የሚታይ ነው። በሂደት ግን ውስብስብ ወዳለ አህጉራዊ ጦርነት ከገባን ወደ ዓለም ጦርነትም እንዳናመራ ያሰጋል። እንዲያ ከሆነ ምክንያቱም ከዛ በፊት ነገሮች ምናልባት ልባት ሊያገኙ ይችላሉ። ኢራንም ደፍራውን ምትዝተው እንደው እንዲሁ አለሁ ለማለት ካልሆነ በምላሹ ከባድ ሊሆንባት ይችላል። ግን ደግሞ የኢራን መሪዎች አሁን የተረጋጉ ስላልሆነ አደርጉም ብለን ማሰብ የለብንም። ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እናንተ ጋም ይተኩሳሉ እነሱ ብዙ መሳሪያ ያላቸው ያሉት ነገር ሁን የሆነ ነው ማለት ነው። የረጅም ርቀት ሚሳኤላቸው አሁንም አውሮፓ ድረስ የመድረስ አቅም አለው። ባለፈውም ቱርክ ድረስ የተኮሱበት ሁኔታ አለና መቀላል የሚታይ ነገር አይደለም።
1: እነኮ ሰጠ ዘመነ የኢኮኖሚ ማዕቀብ የአሜሪካ በኢራን ላይ የማዕቀቡን በጣም በታሪክ አካብሮባታል። ምን ማለት ነው? የገንዘብ ችግር ላይ ትወድቃለች አይደለም? ለኢራን አገዛዝ መንግስትም ብቻ ሳይሆን የኢራን ህዝብ ደግሞ ይራቆታል። የመራብን አጋጣሚ ያጋጥመዋል። ቀላል አይደለም።
0: ዋና ዓላማው እኮ እንደዛ ሲሆን የኢራንን መንግስት ማስወገድ እንዲችል ነው ዋና ዓላማው የአሜሪካ። ግን አሜሪካም ቢሆን በጦርነት ነገሮችን ልትወስድ ያልቻለችበት ተፈጻሚ ልታደርግ ያልቻለችበት ነገር ስላለ ነው አሁን ወደዚህ ወደ ኢኮኖሚ ጦርነት ያለፈችው። እናያለን ካለን ጊዜ አንጻር ሻያው በሩሲያና ዩክሬን መካከል ጦርነቱ ቀጥሏል። የአውሮፓ ህብረትም እንግዲህ ከ6 ቢሊዮን በላይ ዩሮ ፈቅዷል። ጦርነቱን ከማስቆም ይልቅ ይህን ያክል ገንዘብ መፍቀድስ ለደህንነት ምን አስፈለገ የሚሉ አካላት አሉ። እና እንዲያው ሩሲያና ዩክሬን ሲዋጉ ይኑሩ የሚል እምነት ያለ ነው መስሎ የሚታየው።
1: በጣም ያሳዝናል። በሩሲያና በዩክሬን መካከል ጦርነቱ ከ4 ዓመት በላይ እያስቆጠረ ነው፣ እስካሁን አልቆመም። ከዚህ ጋር በተያያዘ ደግሞ ያው በቅርብ ዩክሬን በአውሮፓ የምትገኝ ሀገር በመሆኗ እንግዲህ የአውሮፓ ህብረት በዚህ ላይ አስቦ ለዩክሬን ድጋፍ ለወታደራዊ ኃይል አስፈላጊውን ጦር መሳሪያዎችን ራሷን መከላከል የሚያስችላትን ጦር መሳሪያዎችን መሸመት መግዛት የሚያስችላት ነው። እንግዲህ ከ6 ቢሊዮን ዩሮ ሰበው በጣም ቢሊዮን ዶላር ነው ደግሞ
0: በመለከተው ሩሲያና ዩክሬንን ስትዋጉ ኑሩ ነው።
1: ያው ነው የገንዘብ እርዳታ ሰጠ፣ ጦር መሳሪያ ግዛ
0: ነው፣ ሚሳኤል የሚገዛበት ነው፣ የጦር መሳሪያዎች የሚገዙበት ነው። እና በጣም ያሳዝናል።
1: አዎ እንግዲህ ሰላም በእውነት ላለው በሁሉም አቅጣጫ ሰላም ቢሆን እንዴት ለዓለም የተመቸ ጋኔደን ይሆን ነበረ። ግን ጦርነት ቁጭ ነው። ለማንም ይሁን
0: ሰላም ይምጣ።
1: እሺ
0: አድማጭ መስመር ላይ ያለን ወደ እሱ እንለፍሻየው።
1: አቶ ዳንኤል መርሻ ናቸው እንግዲህ ያለው ሁኔታ። አቶ ዳንኤል ጤና ይስጥልን።
2: ጤና ይስጥልን ለአድማጮቻችን ነው።
1: ደህና ነን እግዚአብሔር ይመስገን። እንግዲህ ከአንተ ጋር የምንነጋገረው እንዴት ነው ርዕሰ ጉዳይ
0: እንግዲህ እንደላከልን መናገር እፈልጋለሁ ያለን አቶ ዳኒ ቀሳውስት በዚህ ሃይማኖታዊ ጉዳይ ነው እንጂ ትኩረት ማድረግ ያለባቸው በፖለቲካ ጉዳይ መግባት የለባቸውም የሚል ነው። ግን በዚህ ዘመን ሁሉ ፖለቲካ ነው እና በሻስም በሌሎች ፓርቲዎችም የሃይማኖት መሪዎች በፖለቲካ ሲገቡ እናያለን። እና ምንድን ነው አዲስ ነገር አቶ ዳኒ?
2: እሺ እንግዲህ በመጀመሪያ ደረጃ ያው እንደጠቀሳችሁትኝ ያው ስለ ፖለቲካ እና ስለ ሃይማኖት መሪ አሁን በዚህ ሰሞኑ በተንቀሳቀሰው ባየነው ትላንትና ግን አሁን ቀደምም ሲሞከር ነበር። ብዙ ጊዜ የሚሞከር አለኝ በቃ እንደማለፍ እና ዝም እንደማለፍ እያለ እንግዲህ በባህላችንም በህብረተሰባችንም እንደምታውቁትኝ ካህናትም መናገር አይቻልም እየተባለ ብዙን ጊዜም ብዙ ነች ነገሮችን እናልፋለን። ትላንትና በነበረው ግና
1: ጉባኤ ነበር ስብሰባ በቀሳውስት እና በሊቀ ካህናት
2: ልጠቅሰው ነው ስለሱ። በመጀመሪያ ደረጃ አሁን እንደጠቀሳችሁት ሻስ ማለት ሻስ የሃይማኖት ወክሎ የሚንቀሳቀስ አይደለም። ሻስ ፓርቲ ነው። ፖለቲካ ነው የሚሄዱ በዚያ ያሉት ሰዎች በሙሉ በዚያ ያሉት በሻስ የሚንቀሳቀሱት በሙሉ የሃይማኖት መሪው ተወክለው ሳይሆን ባለው በፖለቲካው ነው የሚንቀሳቀሱ እና የተለያየ ነው።
0: ሁሉም ሃይማኖታዊ መሪ ናቸው በሻስ
2: አይደለም። ቢሆንም መንግስት ደሞዝ ተመድቦላቸው የመንግስት ሰራተኛ ሆኖ አይደለም በዘሻፍ የሚንቀሳቀሱ ይሄ ለይተን ማወቅ አለብን። የተለያየ ነው ምስራዳ ዳክቶትና ሻስ የተለያየ ነው። ማንንም አሁን እስኪ በከተማም ሆነ በሀገር በሀገር አቀፍም ሆነ ወጥኛው ራብራሽ ነው ወጥቶ ከለምረጡ ብሎ የሚናገር ወይስ ከሆነ ፖለቲካም ይሳተፍ አይሳተፍም። ስለዚህ የተለያየ ልላች ይፈልጋሉ። የኛ ካናቶች በአሁኑ ሰዓት ሙሎች ካናቶቻችን መንግስት መንግስት መድቦላቸው ገንዘብ የወር ደሞዝ ይቀበላሉ። የወር ደሞዝ የሚቀበሉ ሃይማኖትን ብቻ ለማቀንቀን ሃይማኖታችን ባለው በክ ሽሩዳት መስጠት ነው ያለባቸው። ስለዚህ ብዙም ጊዜ ወደ ፖለቲካ ምልክቶች ምናምን ይገባሉ። ብዙም ጊዜ መቼም እናልፈዋለን እና እርግጥ በአንድ ስብሰባ ሆኖ ካህን ተጠርቶ ተጠይቆ የመምጣት ይችላል። ከዛ መርቆ ጥሩ መንገድ አድርግላችሁ የተባረከ መንገድ ያድርግላችሁ ብሎ መርቆ የመሄድ መብት ማለው ይሄ ምንም አይረብሽም። ትላንትና ግና የተወሰኑ ካህናቶች 5-6 ካህናቶች ተሰብስበው ሲውላችሁ በተለያየ ቦታ በተለያየ ፓርቲዎች ኢትዮጵያሽ ምወዳደራሉ አንድን ሰው ወስደህ አቆመ በካህናቶችም ሊካናት ቄስ ብርቁር ሆቦት ነው ያለን ጠይቀናል። ሌሎችም ቄሶችም ጠይቀናል። በፍጹም ብዙዎች ቄሶችም አልሰሙም አላዩም። ግን 70 ወደ 70 የሚያቀርብ ቄስ ይያለ እንዴት ነው አንድ ቄስ በሀገሩ መጥቶ አስቀምጦ 3-5 ቄሶችን ይዞ አንድን ሰው ወይ ለምሳሌ ዳንኤልን አመት ተጠርተህ ዳንኤል ምረጡተኝ እኛ በካህናቶች ስም ነው የምናገር ዳንኤል ምረጡት እንዴ? ሌላው የሚወዳደረው ኢትዮጵያው አይደለም ሌላው የሚወዳደረው እኛ በተስራል ወገናችን አይደለም ሌሎች ምረጡ አይባልም። ስለዚህ እንደዚህ ያላቅታቻ ሊሄዱ ተፈልጉ እንደሻስ የፖለቲካ ፓርቲ ከፍተው ይወዳደሩም የፈልጉትን ያወዳድሩ የመንግስት ሰራተኛ ሆነው ግና ይሄን አይነት ጫታ ያይነት ቃቃጫዋታ በፍጹም ጥሩም አይደለም። ሌሎችም ለምሳሌ ሌሎች ብዙም ወዳደሩ ህት ወንድሞቻችን አሉ በቀይ በግራ አሁን መመረቅ ነው እንጂ ያለበት ከለምረቶት ከለናት ወሮጡ ነው ምን አጫዋታ ፖለቲክ መግራት የለባቸውም። በአሁኑ ሰዓትኛ በሚዲያ በተለያየ ቦታ ምንሰደብና ምንወቀስ ያለነ ቀርበን ምንዋጋ ያለነ ለካህናቶች ነው ለሃይማኖታችን ነው። እነሱ እንደዚህ ተሰሩ እንዴት ነው ነገ በሚዲያ እየቀረብነ ማንሰደብበት እንሰደብበታለን። ስለዚህ ይኸውላችሁ ምሳሌ ወሰደው ሃይማኖት የምትባል ልጅ ተጠፋሽ 3 አመቷ ነው ወጥኛው ጨፍ ነው እስኪ ወጥቶ ለዚች ልጅ እንዋጋለት ብሎ አንድ
1: አቶ ዳኒ አቶ አዎ የመመሪያ ደንብ ያመራል የሃይማኖት መሪዎቻችን ከሳውስ ሊቀሊቃውል ታው ግብ ሁላችን አላወቅንም። እኛ በመሰረቱ የሃይማኖት አገልግሎት ለመቀበል ነው እንዲመሩ በሃይማኖት በኩል ነው በዋናነትና የፖለቲካ ጣልቃ ገብነትን በተመለከተ እስካሁን ባለው የፖለቲካ ጨዋታ አንድ እጩ ተወዳዳሪ ተደስቶ ቄሶቻችን በቄሶቻችን ዲብለን ቄሶቻችን እየተባለ ነው እንግዲህ የተንቀሳቀሰ ያለበትና አሁን ሁሉ ከ50 በላይ የሚሆኑ የእስራኤል ማህበረሰብ የቄሳውስትን ባንድ ላይ ውሳኔ ወስነው ይሄው መመሪያ ደንብ ይሁን ውሳኔ አስተላልፈን ብለው መግለጫ ሰጥተው አያውቁም። ስራቸው እጣፋንታቸውን በደንብ ለህብረተሰቡ ገለጻ አድርጉም አይገባንም። ለምን መመሪያ ተሰብስበው ስብሰባ አድርገው መግለጫ ለምን አያወጡም የሚለው ጥያቄ ለምን አይነሳም?
2: እኔ አንዱ ጥያቄ ጋሽሻ ያውስ ነው ትልቁ ጥያቄ ትላንትና ቄሰማይን ያሳብዩም ብዙች እንደውዬ አነጋገራቸዋለሁ። ቄሰማይ ስብሰባውን ሲያደርግ ደውዬ አነጋገራቸዋለሁ። ከካህናቶች ጋር ተነጋግራችሁናል እንደዚህ ያለ ፖለቲካ ባትገቡ ጥሩ ነበር ተገባችሁ ደግሞ ካህናቱን በሙሉ ተሰብስባችሁ ሊካህናት አለን ሊካህናት ማለት ቀላል አይደለም ሊካህናት ማለት ለሁሉ አላፊነት የሞሰድ ያለበት ነው። ሊካህናቱን ሌሎችን ቄሶች ሰብስባችሁ ንበልና ሰው ወኪል እንዲወጣልን ተፈልጋችሁ አንስታችሁ ጥላችሁ የሚወዳደሩትን በሙሉ ማንኛው ይሻልናል የሚለውን በጅብልጫም ሆነ በተለያየ መንገድ ማርጋችሁ ደግሞ እንደዚህ ያለ ውሳኝ ወስዳችሁ ብታደርጉ ጥሩ ይመስለኛል። አንድን ሰው ግን በዝምድናና ወይም በጎጥ ከለምረጡ ብላችሁ የምታደርጉት ነገር እያቆሰለነ ነው እያከፋፈለነ ነው እያፋጀነ ነው ብዬ በደንብ አነጋግራችኋለሁ። ይሄን ግን ሊሰሙት አልፈልጉም። ሊካህናትን ጠይቀነው ሮቦቱ አንድም ሊካህናት ቄስ በርቁን ስንጠይቃቸው አያውቁም። እንዲያው መዛ የነበሩ ቄሶችን ስንጠይቃቸው እኛ አላወቅንም ጠሩነ ስብሰባ ለላሉነ ተመጣነ በኋላ ይሄን ፖለቲካ ገቡነ ብለው ተናግረዋል። አለን ምስክር መረጃ አለን ለዚህ ሁሉ
0: አንዴ ጠብቀን እስኪ ቄስ ሰማይ መስመር ላይ ናቸውና ስለዚህ አሁን አንተ ስለምታቀርባቸው ቅራኔዎች መልሳቸውን ስጡን። ጤና ይስጥልን ቄስ ሰማይ እንደምን አሉ?
3: ተናስተልኝ ሰጠይ ተናስተልኝ ሻያው እንዲሁም ዳኒ ከሱ አድማጮችን በሙሉ እንደምን ዋላችሁ? ሰላም
0: ደህና ነን። እንግዲህ አቶ ዳኒን ሰምተው ከሆነ እናንተ በማይመለከታችሁ በፖለቲካዊ ጉዳይ የገባችሁ ነው ሃይማኖታዊ ጉዳዩን ትታችሁ የሚል ቅሬታ አቀርባል። አሁንም እየሰማ ነው መስመር ላይ ምን ይላሉ?
3: አዎ እየሰማሁ ነው። በእውነቱ በመጀመሪያ ያሳዝናል። አንድ አዲስ ነገር ያደረገ ነገር የለም። አዲስ ነገርም አይደለ። ካሁን በፊትም ቢሆን ያው እነዚህ ተወዳዳሪዎች በማንኛውም ሁኔታ ፓርቲ ወዳደው ቄሶች ይሁኑ መረቁን ደግፉን በማለት ሁልጊዜ ቄሶች ሲጎቷቸው የሚኖሩ ነው። ዳንም ያውቃል ሁሉም ቢሆን የሚያደርጉት ሁኔታ ነው። ስለዚህ እንደ አዲስ ሁኔታ አድርጎ እንደገና ደግሞ ተለያዩ ካህናቶችን ልክ እንደማውቁ አድርጎ መመልከቱና ወይም ደግሞ ሌላ ስራቸው ብቻ ይሄ ብቻ ነው ብሎ በእነሱ መወሰኑ ይሄ ነው። እስካሁን ድረስንም እኛንም ቢሆን አንዱ ትልቁ ካህናቶችን ዝቅ አድርጎ የማሳየ መንገድ የሚያሳዩት እና ከዚህ ስለ ሁኔታው ስመለስ በትላንትናው ቀን የተደረገው ስብሰባ ለየያለው ምንድን ነው? አዎ በትላንትናው ቀን በርካታዎች ወጣቶች ካህናቶች ናቸው። በነገራችን ላይ ደሞዝ ሁሉ ይቀበላል ያለው ፍጹም እዛ የነበሩት አብዛኛው ደሞዝ የማይቀበሉ ናቸው። ወደ 20 የሚሆኑ ካህናቶች ደሞዝ የማይቀበሉ ይኸው እንሆ ከ2018 የተወሰነ ውሳኔ እንኳን ተግባር ላይ ያልዋለ ማንም ሊያንቀሳቅስ ያልቻለ ስንት ችግር። ለምሳሌ ቅራፍ መላክ ብንወስድ ቅራፍ መላክ ያለ ህዝብ ያለ ካህን ያለው አለ ካህን ግን ደሞዝም የለውም። በነቲቦት በኸደራ በተለያዩ ቦታዎች ለዚህ ሁሉ ሁኔታ ወደ መንግስት በመናቀርብና ወደ መንግስት በመን ከዛ የኛም ተወካዮች ወይም የክንስት ተመራጮችን በመናቀርብ ጊዜ ተሰሚነትም ምንም አላገኘንም። ስለዚህ እንዲሁም ደግሞ በሃይማኖት በኩል አሁን ተናግሯል ያለው ችግር በካት በሚስዮን በተለያየ ነገር የሚሆነው በመንግስት አካል ደምቋ በመጠየቅ ጊዜ ተቀባይነት አላገኘንም። ታዲያ በኩል ካህናቶች ተሳትፈው ሁኔታው ትክክል እንዲመጣ እንግዲህ ያሉትም አይሰቃዩ እንዲመጡ ሌላውም ትክክል እንዲመጣ በሚል ጊዜ ለዚህ ጉዳይም አስተዋጽኦም አልሆነም። አሁን ዳልኳቸው
0: ወደ ፖለቲካ ዳኒ ወዳነሳው እንለፍና አሁን ዳኒም እየሰማ ነው እከሌ ይመረጥ የማለቱ መብት አላችሁ ወይ? አሁን ባለው
2: ዳኒ እኔ ለቄሴ ለኔ የምፈልገው አንድ ጊዜ ሁላችሁ ለቄሴ ልጠይቀው የምፈልገው ትላንትና ሪኮርድ አለ የተነጋገር ነው በማስጠንቀቅ ነግሬዋለሁ። አሁንም ደግሜ እየተናገርኩ ነው። አንተም ትላንትና በፌስቡክ እና በተለያየ ሚዲያ ላይ አይተነዋል። አንተ በካህናቶች ስም ይህን እከሌን ምረጡ ብለህ ተናግረሃለኝ። እኔ የምጠይቀውና አንድ ጊዜና ሁልጊዜ ለምጠይቀው በደንብ አንተና እኔ እንተዋወቃለን በደንብ አድርገን እንተዋወቅ። ስለዚህ ትክክለኛ ሃይማኖት መሪ ተሆናችሁ እየተነሳያን ለምን ፓርቲ አቋቁማችሁ አትወዳደሩም ወይስ የምትፈልጉትን አታወዳድሩም? ፖለቲካ መተዱ ተሆነ ፓርቲ አቋቁሙና ለይታችሁ ዱ እኔ ወይም ጸጋ ፈንታሁን ወይም ማሬ ወይም ጋቢ ወርቁ ሌሎች የተወዳደሩት አንድ ሰው የተለየ የሚያደርጋችሁ ምንድነው? እናንተ ምህምን ተነስታችሁ ነው አንድ ሰው ምረጡላችሁ ወደ ፖለቲካ ልትገቡች አላችሁ? እንድታስረዳኝ ነው የምፈልገው።
3: ያቄን እንመልስልናው። አንደኛ ይኸውላችሁ ካህናቶች መብት አላቸው መምረጥም የመደራጀትም በተለይ እንግዲህ የህጉ ምን የሚጽፋቸው የለም። በእርግጥ በመንግስት ደሞዝ የሚቀበል ለመወዳደር አይችልም እንጂ ራሱ እንቅስቃሴና ወይም ተወካዩ የመምረጥ መብት አለው። ይሄንን
2: የለውም መብት የለውም ለማስመረጥና ፖለቲካ ለመግባት መብት የለውም። የመምረጥና ፖለቲካ መጥቶ መስማት መብት አለው። ቁሞ ግን ለማስመረጥ ሰውንና ከለምረጡ ለማለት መብት የለውም። ህጉን ታላወቀው ተማሪነህ በደንብ ታውቃለህ። ወገን ላይ ገብተህ ማየት
0: ትችላለህ። አቶ ዳኒ ለቄስ ሰማይ ቦታውን
2: ነው እንዴ? አለቃቃ ጨዋታ ቆኛ በፍራቻ ካህናቶችን እየፈራን ቃቃ ጨዋታ አስፈልጊ አይደለም።
1: አቶ ትህትና ነው ትህትና ባለው ግን መደማመጥ እንድንችል በጥሩ ልሳነ መልክ እንነጋገር በቁ ይሆናል።
3: አዎ በእውነት ያስጨርስ አስፈልጊ ነው። ለውዝግብና ለክርክር አይደለም ነገሮችን በትክክል ለማስረዳት ነው። በትላንትናው ስብሰባ ኒያር ኤምዳ ወይም ደግሞ አቋም ካህናቶቹ አሁንም በርካታው ካህናቶች በእርግጥ እንግዲህ አብዛኛው ወጣት ካህናቶች ናቸው። ከዚህ ላይም ደግሞ የሚመሩ ካህናቶች እኔም ሆነ ቄሳብዩም ሆነ ሌሎችም አሉበት። ይሄንን የምንደግፍና የምንረዳ በእነዛ ስም ወደ 20 ወደ 30 በሚሆን ካህን ስም የተወጣ ሁኔታ ነው። ይሄም እንዳልናችሁ ከነጥቦቹ ካሁን በፊት ሲሆን የነበረው በቃ የኛ መብታችን ለማስከበር ሃይማኖታችን ለማስከበር የወጣቶች ካህናቶችን ደሞዝ እንዲያገኙ እንዲሁም ደግሞ በዚህው በሚሆነው በአገርቱ በኩል ዛሬ በእውነት ቀውስ ገብቶ ያለውን ሃይማኖት ለማስከበር ሲባል የመንግስት አካል እኛን ወክሎ የእኛን ይሄንን ሮት አለምና አጀንዳ ወይም ኒያረምዳ ይዞ የሚመራና ይሄንን ነገር ተግባር ላይ የሚያው በመንግስት በኩል ከቢንያሚን ነታንያሁ ካለው ቦታ ውስጥ አንድ ቦታ እንዲሰጥ በሚል በመወያየት ከዚህ ላይ ችልጅ አልማዘሩም ትባለው ከካህናቶች ከሁሉም ሄዳለች ከበርሸባ እስከ አፉላ ድረስ ከሁሉም ሄዳ ሜታዋን ያስረዳሽና የተዋቀደ ሆኗ ሁሉም የነበሩ እቺ ትመራለች እቺ ተወካይቶናለች በሚል አንተ መልዋል አሁን ነጋብ ያሉ ንጸጋሉ እንማር ያሉ ዳኒም ራሱ አለ ሀነኒ ሁሉን ማስያይቶ እቺ ትበልጣለች ባብዛኛው ተመረጠን ተደገፈውን አድርገዋል። ይሄ ማድረጋቸው ሀቂያት አይደለም። ይሄን ማድረጋቸው ደግሞ ለወደፊቱ የሃይማኖት እንዲከበርና አሁንም ደግሞ የኛን ካህናቶችን እንደ ህፃን ልጅ እየኮረኮሙና ይሄ አታድርጉ ምን አታድርጉ ህጉን አውቀዋለን ዳኒ ህጉን እኔ ማውቀዋለሁ እሱም ያውቀዋል። ስለዚህ ህጎች ነገር ያደረግ ነገር የለም ብቻ ልጅነቱ እስካሁን ድረስ ይሄን ብቻ መመረጥና ይሄን በቃ አሜን ለምጣት ለሁሉ ይሄን አልቂያ ሰፈርና ያለው በእኛ ስመጣቀሙ ነው ይቀር እንጂ አሁን ግን እኛ ራሳችን በወከልነ ግዜ ለነሱ ራስም ታተነባቸው
1: እናንተ የራሳችሁት ነገር አለ ሁላችሁ
2: ምን ተወሰኑ ተይቀርታ ከሰማይ ሊካናት ቄስ ድርቆ አለ አነጋግረን ዋለይ ለማምጣትም ይቻላል በፍጹም አላውቅም ነው ያለው። እናንተ እንዴት ወን ሊካናት ተቀምጦ እናንተ ከለን ምረጡላችሁ ተወሰኑ አማን አንተ አሁን ስለማሬ ማሬም ቀርበ አነጋግራት ጠይቀህ አታውቃለህ ችሎታው ምን እንደሆነ ወይስ በምን መልኩ ልትመርጡ ሰው እናንተ ፖለቲካስ እንዴት ወላችሁ ምትገቡ ወጥኛው ህግ ነው የሚያቀብላችሁ ፖለቲካ እንድትገቡ
1: ላይ ገባችሁ ነገር አለ ምን ከራከረው ብለን ነው አይ ሰማይ በህግ ሁላችን በህግ ምን ከተልከው ሆነ በዚህ አከራካሪ ጉዳይ የፖለቲካ ክርክር ላይ ሆነን የህግ መደንገጊያ ምክር ቤት ክነሴቱ ህግ ማውጣት አለበት እንደኔው አመለካከት አዲስ ህግ ማውጣት እንዲወጣ ማድረግ አለብን እኛ አሁን የተነጋገርን ያለነው ምንድነው ስለ ደሞዝ ለዚህ ደጋፊና ለዚህ ከማለትስ ዋናው ነገር ክብራችንሳ የቄሳውስቱ የደሞዛች ስለ ደሞዝ አይደለም እንከራከረው የመዳር የመቋል መብት የላቸውም ታውቃላችሁ አይደለም እንዴ
3: ለከ ነው
1: እና የነሱ ክብር የተደ
0: የተነሱ ጥያቄዎች
2: አንድ ሰው ምሮጥ ይያልክ ስለድክ ነው የካህናት ስማ ካህናት ለሙላችን ለኔ ቄስ ሰማይ ለኔም ቄሴ ነው ገብቷል ላንተም ቄስ ነው በካህን ምናምንተ ነው ለሙላችን ካህን ነው ስለዚህ አንድ ሰው መርጠ እንደ ዝምድናና እንደ ጎጠደ እከሌን ምረጡ ለማለት ካህናት ተገቢ አይደለም ፍጹም ተገቢ አይደለም ስለዚህ በህገ መሰረቱም እንደማመጥ በህገ መሰረቱ አዳምጠይ በህገ መሰረቱም ይኸው ታሽሻየው ፈትነይ ነገ ማንንም ቄስ የመንግስት ሰራተኛ ማለት ናቸው በመንግስት ደሞዝ መድቦላቸው ነው የሚሰሩ እነሱ ማቀንቀንና መስራት ያለባቸው በሃይማኖታችን ብቻ ነው ፖለቲካ መግባት አይችሉም ፖለቲካ ሊገቡ ተፈልጉም ይፍላጋ ቆቁምና እንደሻስ የሚፈልጉትን ሰው ለማሽከርከርና ለማስመረቅ ይችላሉ ይሄን ማወቅ አለባችሁ እና ህግ እና ደንቡን ሙላችሁ ማወቅ አለባችሁ
0: በዚህ እናጠቃለል ያለንን ውይይት እሺ ቀሰም ለማጠቃለል ይሞክር
3: ለማጠቃለል ነው ዳኒ ደጋግሞ የሚለው ህጉ ይለናል ህጉ ሀኒም አለ ሁላችን እናውቀዋለን ይሄንን ህጉን ተመርኩዘን እንጂ ከህጉ ውጪ ነገር የሚሆን ነገር የለም ሌላው ደግሞ እኛ ያለነን የሃይማኖት ችግሮችን ለማስወገድ ስንል ወይም ደግሞ ለመቋቋም ስንል ከተመርጦ ከሄዱት ሁሉ ማንም ያንቀሳቀስ አልቻለም ስለዚህ ዛሬ እኛ ይሄን ነገር የሚያንቀሳቀስ ተወካይ መምረጣችን ምንም በዚህ ጉዳይ
0: የሚከለከለው ለሁለታችሁም እንግዲህ እናመሰግናለን ሻየው ማጠቃለያ
2: አንድ ግን
1: ይቀርታተ
2: ለቤት ምናገራው
1: ቀሳውስ በመላ ሀገሪቱ የሚገኙ ሃይማኖት መሪዎቻችን ቀሳውስ ልቃውንት እስካሁንም ምንድነው መግለጫ መመሪያ ደንባቸውን ቢያሳውቁ ለማህበረሰባችን ግልጽ ይሆናል። የሥራ ክፍፍላቸው
3: አንድ መጨረሻ ላይ እናገርን ፈልገው ዳኒ የዋጣ አባን ነው በእንትን ሊቀካህን ከስብርቁም እሳቸው ያገሩ ሊቀካህን ናቸው። መስሪያ ቤትም የላቸው ባጀትም የላቸው ምንም ነገርም የላቸው። ምንም እንኳን ካሁን በፊት ይሄን ህግ በነፍሳቸው ላይ ማልበደቀካን አስቀሳዳለ በነበሩ ዘመን ለሳቸው ነበር። ከዛም በኋላ በልግ በእነዚህ ገና ምን ይልም ታዲያ ያደረከው ነገር አለ ገዳን
1: ሙሉ ደመዝ ያገኛሉ ሊቀካን መዘ ደመዝ አይቀበሉም ወይ ራባር እሺ እንደሚቀበላቸው ቀሰማይ
2: ሊቀካናት
1: የራባር እሺ እስራኤል
2: እንዲከፈትላቸው ይሻዩ አንድ ጊዜ ተሰማይ አለኝ መረጃው ሁለቱን ነገር ካህነ ትክክል ተናገረ። ሊቃናት ከስብርቆ መስራ ቤት እንዲከፈትላቸው ስለምሳ ዳወጻር ዳት ሁላ ሄጀ እንዲወሰንላቸው ነው። ኮሮና በመግባቱ አጋጣሚ ሆኖ ያ ነገር ሳይሳካ ቀርቷልና ምን
0: አደርግላቸዋል? እዚጋ ለማጠቃለል እንገደዳለን። አሁን የመብት ጉዳይ ማን ያስከብር እንዴት ነበር የሚለው ጉዳይ ሳይሆን በፖለቲካ ጣልቃ የመግባትና ያለ መግባት ጉዳይ የሚሉ ነው። ሌሎች የቀሳውስት መብቶች እንዳልተከበሩ ካሁን በፊት እናውቃለን። ብዙ ሰዎችም እናስከብራለን ብለው ያልተከበሩበት ሁኔታ ሁላችንም
1: የእስራኤል መንግስት የእስራኤል ፖለቲካ እና ሃይማኖት አብሮ ምር ነው ያዱት ይሁዴ ኢትዮጵያ እስላምብል የልዩነት የለበትም። በዚህ ዙሪያ ግን አስራር ሁኔታ ሊታሰብበት ይገባል። አቶ ዳኒ
2: አይኔ መጨረሻ ቃላት ለለም ፈልኩ ማንንም ከሰኔ ወዳደራለው ፖለቲካ ማንንም ቄስ ጠይቄ ማውል አላውቅም እንዲገድፈኝ ማልፈልግም። ስራይ ነው የሚያዋጣኝ ፖለቲካ ስራይ ብቻ ነው የሚያዋጣኝ። ስለዚህ ይሄ አይነት ቃቃ ጨዋታ ግን ጥሩ አይደለም። አሁን ልንገራችሁ ህጉ ማይፈቅደውም ካህን ደግሞ ማድረግ ያለበት በአሁኑ ሰዓት ሃይማኖታችን በችግር ሰዓት ነው ያለሽ በተለያየ ሰባኪ
0: ሃይማኖት ሌላ ሰባኪ
1: ሌላ
2: ፖለቲካ ጨዋታ መጫወት
1: ራባርሽ ሸሩ ኢትዮጵያ ሰቦ
2: ካህናት ተቀምጦ ሌሎች አሉ። ብዙ ካህናት ሳይጠየቁ እያንዳንዱ እኔ ጠይቃቸው ለትላንት ላይ ነበር ሶሻል ወዚያ ካህናቶች ጠይቀናቸው ብዙዎች አላወቁም ተሸውደዋለኝ።
0: ጥሩ እና
1: መከባበር አለብን መከባበር አለብን ባህል አለን የመከባበር። ራባርሽ ሸሩ ኢትዮጵያ ራብ ሮቬን ውብሸትም በዚህ ዙሪያ እንጠይቃቸው አለን በቀጣይነት እንከባበር
0: ያስፈልጋል። ለቀስ ሰማኝም እናመሰግናለን። ወደ ቀጣይ አድማጭ እንልፍ።
1: መስመር ላይ ተናስተልን አቶ አዲሱ ሰላም።
4: አቶ አስማማው
1: ባሩህም እንላለን። እንዴት ነህ?
4: ደህና ነኝ ክብሩ ይስፋ።
1: እሺ አሁን ተዋየነበት ርዕሰ ጉዳይ ርቆ ያረቀለውና አንተ የሃይማኖት የቀሳውስት ጸሐፊ ነኝ ብለሃል። ያንተ ምንድነው?
4: አዎ እኔም እንግዲህ ቀደም ብሎ ዳኒ ሌሎችም ተናግረውታል። በአጠቃላይ ምንድነው ባለፈው 2-3 አመት ባደረግነው በአገር አቀፍ ሽማግሌዎች ስብሰባ መሰረት ሊቀ ካህኑ ባሉበት ሁሉም ተስማምቶ ትዕዛዞታችን ሁሉ ሰጥተን የተወሰነ ነጥቦችን አሳልፈናል። በዚህም ሀቬር ክነሴት ለሻባር ሽለሞ ሞላም ራሱ አብሮ ነበር። እነ መላኩ ያወረሆቦት ያለው ወንድም መላኩ ሰለሞንም እኛም በአመራር ላይ በዛ ይሁነን ሁላችን ተስማምተን ነው እና ምንድነው ትላንትና በተለይ ትላንትና የሆነው ነገር ትክክል አይደለም። በተለይ በቀሰማኝ አማ መሪነት በተደረገው እንትን አንደኛ የሚያከፋፍል ነው በሃይማኖት በኩል ያለው፣ ሁለተኛ የሊቀ ካህኑን ስልጣንና ኃላፊነት መጋፋት ነው። እሳቸው ተቀምጦ ማንንም ሰው በኃላፊነት ለጠቅላይ ሚኒስትሩ መጻፍ አይችልም። በቀሶችም ማድረግም የሚቻል ነገር የለም። ይሄ በተለይ እስካሁን ድረስ ይካሄድ የነበረው ሊቀ ካህኑ አማካኝነት የሀገር አቀፍ ሽማግሌዎች ተሰብስበው ሁሉም ውይይት ከተደረገበት በኋላ ውሳኔ የሚሰጡ ሀሳቦች ይሰጣል። ከቀሶች ተወካዮችም ቢሆን ይናገራሉ፣ ከዚህም ይላሉ። ሊቀ ካህናቶች አሉ፣ ምክትል ሊቀ ካህናት ደግሞ አሉ። ቄስ ጎበዜ ባርኮ እንደዚሁም ቄስ አየለ ደግሞ እንደዚሁም አሉ። ምክትል ሊቃ ትላልቆች አሉ። እነቄስ ውብ ያሉ እነቄ ራሱ እነቄስ አብዩ እነዚህ ሌሎች ብዙ ትላልቅ ቄሶች ሁሉ ተቀባይነት ያላቸው እነዚህ ሁሉ በጋራ ውይይት ሳይደረግ ከሌን እንደግፋለን ማለት ምን ማለት ነው? ይሄ የፖለቲካ አቋም ነው። አንደኛ ማንኛውም ሰው ከፖለቲካ መግባት የሚችለው ከመንግስት ደሞዝ የሚቀበል መሆን የለበትም። ራባን ይሁን
1: ማማው
4: በጦር ኃይሎች
1: አሁን አስማማው
4: አቤት
1: ቢቀካን የመከባበር በባህራችን በዚህ እንደነቅ ነበር ሁለት አንዱ ሌላውን የማክበር ሁኔታ። አሁን እኮ በሃይማኖት አገልግሎት በተመለከተ ባሆ የሊቀካኑ ክብራቸው ሆኖ በውሳኔ ላይ እንግዲህ ተነጋግረው ሊቀካኑ በመላ ሀገሪቱ የሚገኙትን ወክለው ነው አይደለም ከሳቸው ጋር ተነጋግረው በአንድ ውሳኔ ሲተላለፍ በዛ ላይ ደብዳቤ በስማቸው ደብዳቤ ይወጣል። ይሄ የሆነ አይደለም መስተካከል ያለበት ነገር ነው።
0: አቶ ስማማ ኢሻይ አሁን
4: የተማችሁ ነው
0: ፈጥነን ካለን ጊዜ አንጻር ያንተንም ሐሳብ ለማጠቃለል እንግዲህ በዚህ በሃይማኖታዊ ጉዳይ መስሪያ ቤት መመሪያ መሰረት ቀሳ ውስጥ በተለይ በመንግስት የሚከፈላቸው ከሆነ የፖለቲካ አቋም መያዝ እንደሌለባቸው ነው እንግዲህ ያለን መረጃ። አሁን እየተከራከርንም ያለው ዳኒም ያነሳው ቀሳ ውስጥ በፖለቲካ ጉዳይ መግባት የለባቸው ነው፣ ቀሰማይ ደግሞ መግባት እንችላለን ነው። በዚህ መካከል ምንድነው አስተራቂ ሐሳብ ያለህ?
4: አንደኛ አስተራቂ ሐሳብ ይባል የለ ህግ አለ ሰው ቢባል
0: ማለት ያንተን ሐሳብ ይቅርታ ያንተ ሐሳብ
4: የኔ ሐሳብ ሰው የሚመራው በህግ ነው። ቀሰማኝ ራሱ ፈርሟል። የፈረመው ምንድነው በማንኛውም ጉዳይ ላይ ገባ እንትን የመንግስት ሰራተኛ የሆነ ቀስም ይሁን ምንም ይሁን በማንኛውም የፖለቲካ ጣልቃ ገብነት አንዱ መደገፍ አንዱ መጣል አይቻልም እና መግባት አይችልም። ራሱ ፈርሟል ከሽማግሌዎች ጋር ተዳዞቱን እንትኑን ራሱ ነው። ምንድነው ስምምነት ላይ የተደረሰው ማንኛውም ቀስ ድጋፍ መስጠት የለበትም። በተለይ እሱ ትልቅ ያስ ነው
1: ማነግ ነው አስማማው የማ ክነሴቱ ያወጣው ህግ ነው ያታገል እስኪ ክነሴቱ ህግ መደንገግ ያወጣው ህግ ነው።
4: አንደኛ የተደነገገው ህግ ለምሳሌ አንተ የመንግስት ሰራተኛ ሆነህ ተራ ትንሽ ሰራተኛ ከሆንክ ከን የዳርጋ እንኳን ውሳኔ ያለው በጦር ኃይሎች አለ ራባን የሆኑት እነዚህ ሁሉ መሳተፍ አይችሉም። ለምን? ከመንግስት ይጉድ ኢንተረስት ይባላል ከመንግስት ደሞዝ ይቀበላል እንዴ? እና ደሞዝ እየተቀበልክ ያንን መንግስት መቃወም ትችላለህ ወይስ ሌላውን እንትንተረጋለህ? አንድ ይሄ ነው። ሁለተኛ ደግሞ በህብረተሰባችን መካከል ልዩነት ነው የሚፈጥረው። አይ ጥሩ ውጤት አመጣል ከተባለ ወንድማችን ጋዲ እንትና ጋቢ ወርቁ 3150 ድምጽ ነው ያገኘ ከሆነ ለምን ለሱን አልደገፈም? በችሎታ ከሆነ ወይም በእንትን ከሆነ እቺ ሰው አንድሽ ነው ያገኘችው ምን ተብላ ነው? ከኔ ካንተ ከሌላው ምትበልጥበት?
0: አሁን ከኔ ከሚለው
4: መቅረት አለበት።
0: ከሌ መደገፍ መቃወም ይችላል ወይ የሚለው ነው ዋናው ነጥቡ።
4: ሰዎችን ማበላለጥ ምንድነው? በህጉ መሰረት አንቀጽ 43 ላይ ነው የተጻፈው በኦብዴ መዲና በህጉ መሰረት በከፍተኛ ዳርጋ የሚገኙ በቤት ምሽፓት ሽታየም ነው ሁለት የሚሉት ነገር አለ። በጦር ኃይሎች
1: እኛ የመንግስት ሰራተኛ ነን እኛ የመንግስት ሰራተኞች ነን
4: የሰራተኞች ማ ደግሞ 43 አካዳሚ 43 ከሆን ወይም ደግሞ 22 የሚሉት እንትና አለ በሚንኻሊ በእነዚህ ዳርጋ ካለ አንተ መግባት አይችልም። ግን አንተ መግባት የምትችለው ፖለቲካ መግባት ከፈለክ መወዳደር ትችላለህ ለመብትህ ነው። ነገር ግን ፈቃድ መውሰድ አለብህ 3 ወር
1: እንደነሰማኛለ ቆኔሎ እሱ ሊገባ ነው።
0: መገናኛው ተር ምን ሰራ ሰዎች የፖለቲካ አቋም መያዝ አንችልም በሃይማኖት ጉዳይ ውስጥ ጣልቃ መግባት አንችልም። ለእነሱም ተመሳሳይ ህግ ያለ ይመስለኛልና ለማንኛውም አቶ አስማማው እናመሰግናለን። በቀጣይ ብዙ ጉዳዮች የሚነሱበት ነው፣ ካለን ጊዜ አንጻር ነው። በጣም ነው
1: እናመሰግናለን። ቁጭ ማድረግ አለብን። ሰጥ የዘመነ የመንግስት ሰራተኛ ሁሉን የሚጠቀልል ርዕሰ ጉዳይ ስለሆነ መስመር ላይ ቁጭ አድርገ ነው ታሪኩን የምንናገረው አይደለም እንዴ? እና እንደ ፖለቲካ ለቀኝ ክንፍ ለግራ ክንፍ ግን አዎ ገደብ አንችልም።
0: እሺ፣ በፖለቲካ የመሳተፍ መብት አለ አልቀበል።
1: እሺ፣ በል እንግዲህ እዚህ ላይ እናጠቃልል። ልክ ሁለት ሰዓት ሊሆን የተወሰነ ደቂቃ ቀረነና ሰጠኝ ዘመነ ያስተናገድናችሁ ሰጠኝ ዘመነ ይሻያው ደጉ እንዲሁም የቴክኒክ የአጠናካሪዋ አና ስፈራው ሆነችና የቴክኒክ ባለሙያችን ደግሞ አብያታር ሽሞን ነው። እንግዲህ እስካሁን ቆይታችሁ እኛ ጋር አድማጮቻችን ለሁላችሁ እናመሰግናለን። ምሽት ልክ ሰባት ሰዓት ያገናኛል።
0: መልካም ምሽት። እንግዲህ ብዙ ሀሳብ ይነሳል ገና ብዙ
1: መወያያ ሚዲያ መገናኛ ብዙሀን ስለሆነ እንወያያለን።
0: እናመሰግናለን።
1: በትህትና በቸሩ በጎ በጎውን ከተወያየን መግባባት ነው ዋናው።
0: ጥሩ መልካም ቀን።
1: እሺ መልካም

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨውን ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ። እለቱን ደብረያም ዘመን አቆጣጠር ዩድ አሌፍ በኤሉል ታብሽን ፔባብ ዛይን ታፍሽን ፔዛይን ዳውሮፓ ዘመን አቆጣጠር ኦገስት 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኞ ነሐሴ 18 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባግ ሲሆን የስቱዲዮ ተረኛ አስተናጋጁ ኢሻያው ደቁ ነኝ። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ የደህንነታችን በተመለከተ ከዘጋቢያችን ከጥላሁን መልኬ ጋር ከዛም ሲቀጥል ሳምንታዊ ህግና ፍትህ ፕሮግራም አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና። ከሰዓት በኋላ ካዛ ወደ አቅራቢያ አካባቢ የእስራኤላውያን ሰፈሮች የተወረወሩ ሁለት ፉኛዎች ከጤና ጣቢያ ህንፃ ጣሪያ ላይ ተገኙ። የኦክቶበር 7 ምክር ቤት ከጥቃቱ በፊት ወደ ነበሩት የአሰራር ልማዶች እንዳይመለሱ ያስጠነቀቀ ሲሆን መንግስታዊ የምርመራ ኮሚቴ እንዲቋቋም ጥሪውን በድጋሜ አቀረበ። ጠቅላይ ሚኒስትርና የእስራኤል መከላከያ ሰራዊት ከፍተኛ መኮንኖች በይሁዳና ሰማርያ የጸጥታው ውጥረትም እንዳይባባስ ለመከላከል በሚቻልባቸው መንገዶች ተወያዩ። የፍልስጤም ምንጮች ሰፋሪዎች ይሁዳውያን ከራማላ ከተማ በሰሜን በሚገኝ አንድ ፋብሪካ ውስጥ የሚገኙ ቁሳቁሶችን በእሳት ማቃጠላቸውን ገለጹ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ከሰዓት በኋላ ካዛ ቀበሌ ወደ አቅራቢያ አካባቢ የእስራኤላውያን ሰፈሮች የተወረወሩ ሁለት ፉኛዎች ከጤና ጣቢያ ህንፃ ጣሪያው ላይ ተገኙ። አንደኛው ፉኛ በነሃል ኦዝ ቂቡጽ በሚገኘው የጤና ጣቢያ ጣራ ላይ እና ሌላኛው ደግሞ በራኢም ቂቡጽ አቅራቢያ በሚገኝ ክፍት ቦታ ላይ ተገኝቷል። ዘጋቢያችን ኢዚክ እንደዘገበው ባለፉት ጥቂት ሳምንታት ከአዛ የተወረወሩ ፉኛዎች ቁጥር 11 ደርሰዋል። የነሃል ኦዝ ቂቡጽ አስተዳደር መንግስት ለጸጥታ ኃይሎች ከአሸባሪ ድርጅቶች ለሚሰነዘር ማንኛውም ጠላትነት ባለው እርምጃ በጠንካራ ሁኔታ ምላሽ እንዲሰጡ ትዕዛዝ እንዲሰጥ ይጠይቃል። የማህበረሰባችን ደህንነት አደጋ ላይ የሚጥሉ ክስተቶች የማይቻቻል የማይቀበል ትዕግስት የሌለበት ፖሊሲ ልንቀበል አንችልም። ይህ ፖሊሲ ወዴት እንዳደረሰን በኦክቶበር 7 አይተናል ሲል የነሃል ኦዝ ቂቡጽ መግለጫ ይገልጻል። ከአዛ ቀበሌ ወደ አቅራቢያዋ የእስራኤላውያን ሰፈሮች አካባቢ የሚደረገው ባሮኖች ፉኛዎች ውሮራ እንደገና በማንሰራራት ምክንያት ፕሬዚዳንት ይስሐቅ ሄርጾግ በአካባቢ ለሚኖሩት ነዋሪዎች ጥንካሬና ድጋፋቸውን ገልጸዋል። እሳቸው እንደተናገሩት በእውቀት አካባቢው ሰማይ ላይ የሚታይ እያንዳንዱ ፉኛ ዛሬ ለምን ስጋት እንደሚፈጥር በጥሩ ሁኔታ እረዳለሁ። ከጥቅም 7 ከባድ የሽብር ጥቃትም በኋላም የእስራኤል ሀገር የአካባቢው ነዋሪዎቹ ማንኛውም ምልክትና ስጋት በቀላሉ ማየት የለበትም። ነገር ግን ምንም አይነት ተንሳፋፊ ፉኛ የአካባቢው ነዋሪዎች ስሜት ወደ ጥቅም 6 ቀን እንዲመልሰው መፍቀድ የለብንም። የእስራኤል ሀገር እዚህ አለች፣ ታያለች፣ ተዘጋጅታለች፣ ትጠብቃለችም። ፕሬዚዳንትና ባለቤታቸው በኒር ኦዝ ቂቡጽ ውስጥ የሚገኘው የቢና ብሎብ ብሌቭ የተባለ ማዕከል ምርቃት ስነ ስርዓት ላይ ተካፍሏል። ማዕከሉ ከፍተኛ ቴክኖሎጂን ሃይቴክ ኢንዱስትሪና የሰው ኃይል የሚያስተናግድ ሲሆን በጥቅምት 7 እሳት ቃጠሎ በነበሩት የኒር ኦዝ ህጻናት ማቆያ ጋኔላዲም ፍርስራሽ ላይ የተገነባ ነው። በይሁዳና ሰማርያ ያለውን የጸጥታ ሁኔታ ጠቅላይ ሚኒስትር ናታንያሁና የእስራኤል መከላከያ ሰራዊት ከፍተኛ መኮንኖች ዛሬ ቀን ላይ በመካከለኛው እዝ ዋና መስሪያ ቤት የሁኔታውን ግምገማ አድርገዋል። የዜና ዘጋቢያችን ኢታይ ብሎምንታል እንደገለጸው ውይይቱ ያተኮረው ውጥረቱ ሊባባስ የሚችልባቸው ሁኔታዎች እንዲሁም የጸጥታውን ሁኔታ በሚጎዱት ይሁዳውያን አክራሪዎችም እንቅስቃሴ ላይ ነው። በዚህ መካከል የፍልስጤም ምንጮች እንደገለጹት ሰፋሪዎች ይሁዳውያን ከረማላ ከተማ በስተሰሜን በሚገኘው አይን ሲኒያ መንደር አቅራቢያ በሚገኝ አንድ ፋብሪካ ውስጥ የሚገኙ ቁሳቁሶች በእሳት አቃጥለዋል። የዜና ዘጋቢያችን ሊራን አሮኒ እንደገለጸችው በማህበራዊ ድህረ ገጾች ላይ በተሰራጩት ምስሎች አካባቢ የጢስ ጭስ ሲወጣ ይታያል። የግራ ክንፍ እንቅስቃሴ አክቲቪስቶች እንደገለጹት የእስራኤል መከላከያ ሰራዊት ወታደሮች ቦታው የተዘጋ የጦር ክልል ነው በሚል ምክንያት ከኪርቢት ጡያል አካባቢ ያራቋቸው ቢሆንም ሰፋሪዎች ይሁዲዎች ግን ወደ አካባቢው እንዲገቡ ፈቅዶላቸዋል። የእስራኤል መከላከያ ሰራዊት በኦክቶበር 7 ጭፍጨፋ ላይ የተሳተፉ ሁለት የሐማስ አሸባሪዎችን በአዛ ቀበሌ ውስጥ አጠቃ። ከእነርሶች መካከል አንዱ ሙሐመድ አቡ አሰድ የተባለ ሲገደል ጓደኛው ደግሞ ሳይቆስል እንዳልቀረ ታውቋል። የእስራኤል ወታደራዊ ቃል አቀባይ እንደገለጹት የአየር ድብደባ ባለፈው ሌሊት በአዛ መካከለኛው ክፍል በሚገኘው ዴር አልባላህ አካባቢ ነው የተፈጸመው። ሁለቱ አሸባሪዎች በቅርቡ የተኩስ ማቆምን ስምምነቱን የጣሱ ሲሆን በአዛ ውስጥ በሚገኙት የእስራኤል መከላከያ ሰራዊት አባላት ላይ የሽብር ጥቃቶች ለማድረስና የሐማስን አቅም እንደገና ለመገንባት ሲሞክሩ ነበረ። የኦክቶበር ጉዳይ ምክር ቤት ጥቅምት 7 ከደረሰው ጭፍጨፋ በፊት ወደ ነበሩት የአሰራር ልማዶች መመለስ ሌላ ተመሳሳይ አደጋ ሊያመጣብን እንደሚችል ያስጠነቅቃል። ምክር ቤቱ በሰጠው ጋዜጣዊ መግለጫ ስልታዊ ስትራቴጂካዊ ማስጠንቀቂያ የ2026 ውድቀት በሚል ርዕስ ያዘጋጀው አዲስ ሪፖርት አቅርቧል። የዜና ዘጋቢያችን ካርሜላ ምናሼ እንደጠቆመችው የኦክቶበር ምክር ቤት በሪፖርቱ ውስጥ አንድ ሙሉ ምዕራፍ ከጥቅምት 7 አደጋ በፊትና በኋላ ኳታር የተጫወተችውን ሚና ለመዳሰስ መድቧል። ይህም በናታንያሁ መንግሥት ፍቃድ በየወሩ በአስር ሚሊዮኖች የሚቆጠር ዶላር ወደ አዛ ቀበሌ ማፍሰሱን፣ የሐማስን አመራሮች ደግሞ በኳታር ዋና ከተማ ዶሃ ማስተናገዱን፣ የታገቱትን የተጠለፉትን ለመልቀቅም በሚደረገው ድርድር ላይ አሸማጋሊነት ሚና መጫወትና ስለ አዛ ቀበሌ የነገ እጣ ፋንታ ስምምነቶች በማዘጋጀት ረገድ የነበራቸውን ጣልቃ ገብነቷን እጃቸውን ማስገባትም ያካትታል። የኦክቶበር ምክር ቤት አጽንኦት ሰጥቶ እንደገለጸው ከመንግስታዊ የምርመራ ኮሚሽን ዋና ተግባራት ላይ አንዱ የኳታር ጉዳይ በተለይም ከኳታር ጌት ውዝግብ ጋር በተያያዘ በዝርዝርና በጥልቀት መመርመር ይሆናል። ሮኒ ኤሼል በናል ኦዝ ወታደራዊ ካምፕ ላይ በሐማስ በተፈጸመ ጥቃት

ስትሰጥ የነበረችው ሮኒ በድምጽ የተቀዳው ንግግሯ ላይ እጅግ ተስፋ የቆረጠችና የተበሳጨች ሆና ተሰማለች። እንዲህ ስትል የእናትየዋና የልጅቷ ወታደር ውይይት ነበረ። ሮኒ ወታደሯ እንደተናገረችው ተሰብር ያለው ሻሮን እሺ አትሰበሪ እናትየዋ ምላሽ፣ በእርግጠኝነት ሌላ የተኩስ ማቆም ይኖራል ሮኒ ስትናገር፣ ወታደሯ በቅርቡ ምንም አይነት የተኩስ ማቆም አይኖርም፣ ሁሉንም ነገር እነግራችኋለሁ አንነግራችሁም፣ እናም በቅርብ ጊዜ ተኩስ ማቆም አይኖርም። የምላሽን አድማጫችን ሻሮን፣ ነገር ግን ነዋሪዎችን ትቶ መሄድ አይቻልም፣ ወታደሮች ነን። ሮኒ፣ እኔ የማውቃቸው እናም አንቺ የማታውቂያቸው ነገሮችም አሉም። እዚህ ለመቆየትም ምንም ጉልበት የለኝም። ሻሮን አባክሽ ልጄ አትሰበሪ፣ ጎበዝ ሁኚ፣ አይዞሽ ትላለች ስታበረታታ እናትየዋ። ዜናውን ያደረሱን የዜና ዘጋቢዎቹ ካርሜላ ምናሼና ያኤል ሃኖበር ናቸው። ኢየሩሳሌም የድንበር ጥበቃ ማጋቭ ፖሊስ አባላት በኢየሩሳሌም ክልል በሚገኘው በሲልዋን መንደር በተባለው ገጠር መንደር ባካሄዱት ኦፕሬሽን አንድ ጥንታዊ የመቃብር ጉድጓድና ሌሎች የአርኪኦሎጂስት ግንኙነቶችን አገኙም። በሲልዋን መንደር በቤተሰቦች መካከል በተከሰተው የኃይል ግጭት አምባጓሮ ምክንያት የተጀመረውን የኢየሩሳሌም ክልል ፖሊስ ኦፕሬሽን እያንዳንዱ አጠራጣሪ ቤት ለመፈተሽ ዛሬም ቀጥሏል። በዚህ መሰረት ዛሬ በመንደሩ የተሰማሩት የድንበር ጥበቃ ፖሊሶች በግጭቱ የተሳተፉ ግለሰቦች በሚኖሩበት ግቢ ውስጥ ፍተሻ በማድረግ የባለስልጣናት ተወካዮችን አጅበዋል። በፍተሻ ወቅት ፖሊሶቹ ከአንድ ህንፃ ስር የመቃብር ጉድጓድና ተጨማሪ የአርኪኦሎጂስት ግንኙነቶች አግኝተዋል። ወዲያውኑ የእስራኤል ጥንታዊ ቅርሶች ባለስልጣን ባለሙያዎች ወደ ስፍራው ደርሰዋል። ባለሙያዎቹ በቦታው ባደረጉት የመጀመሪያ ደረጃ ምርመራ መሰረት የመቃብር ስፍራ ከሁለተኛው ቤተ መቅደስ ዘመን የሚመደብ መሆኑ ተረጋግጧል። በመጨረሻም የአየር ጸባይ ሁኔታ ስንመለከት በነገው ዕለት ከሰነበተው የሙቀቱ መጠን ይጨምራል፣ ሙቀቱ ከፍተኛ ይሆናል ያሉት የአየር ጸባይ ተመራማሪዎቹም። ዜናው አበቃ።

0: አድማጮች፣ የተከበራችሁ አድማጮች፣ ወደ ወቅታዊ ዘገባ ስናልፍ ከደህንነት ዘጋቢያችን ከጥላው መልኬ ጋር ነው የሚሆነው። እንግዲህ በዋናነት በዜናም በጥቂቱ የተመለከትነው በደቡብ በካዛ ቀበሌ ወደ አቅራቢያ ወደ እስራኤላውያን ሰፈሮች ደግሞ አሸባሪዎቹ ሐማስ እንደ በፉኛ ብጤ እያጠቁ ነው ያለው። ለምን እንዴት ዛምኔሎችን ሰሜኑን ደህንነት ተጨባጭ ሁኔታ እንቃኛለን። ባልደረባችን ዘጋቢያችን ጥላሁን መልኬ ጥናስትል እንደምናመሸ ደህና ነን። እንግዲህ ደህንነት በአሳሳቢነቱ እስካሁን እንዳው የአዛ ቀበሌ ሆኖ ሐማስ ሽብር ፈጣሪ ድርጅት በሮኬቶች እና ያለ ሰው ድሮን ቀላል አውሮፕላኑ ሲያጠቀም እንደነበር የቅርብ ጊዜ ትዝታችን ነው እና በአሁን ያንን ተወት አድርጎ ደግሞ በእርግጥ የሚጎዳ ነው እንደ ፉኛ እንደ ባሎን የሚንሳፈፍ እያጠቃደ ያለው እንዴት ይታያል ይህ ሁኔታ?
1: እውነት ክን ነው ይሻኛው በጣም ሲጀምር በጣም ያስገርማል። ምክንያቱም ከአሁን በፊት ወደ ጦርነት ከመገባቱ በፊት ከሶስት አመት ተኩል ጉዳ አራት አመት እየጣጋው ነው የሐማስ ሽብር ፈጣሪ ድርጅት ይህንን ጥቅምት ሰባትን በጣም ዘግናኝና በእስራኤል ታሪክ በጣም እንዴት ነው ይሁዳውያን በጀርሙ ከተጨፈጨፉ በኋላ በደረሰው ሽብር ፈጣሪ ድርጅት ከመደረጉ ያንን ጭፍጨፋ ያንን ሽብር ፈጠራት ከመፈጸማቸው በፊት ይህን አሁን ዛሬ ትናንት ከተወሰኑ ቀናት በፊት የጀመሩትን ይልኩ ነበር እነሱ ጋር ሆነው ወደኛ አካባቢ። እኔ አንዳንዶቹም በይሁዳውያን የአርሶ አደሮች ማሳ ላይ እየወደቀ ከፍተኛ የሆነ ቃጠሎ ሲቃጠል በአይናችን ያየንበትና በጣም አንገብጋቢነቱን በጣም ይሄ ቅርብ ጊዜ ትውስታ ነው። ከዛ በኋላ ነው እንግዲህ ወደ ጥቅምት ሰባት የሽብር ፈጠራ ድርጊት የሐማስ ድርጅት ያው ባልተጠበቀ ሁኔታ እንግዲህ በይሁዳውያን ላይ በእስራኤላውያን ላይ ከፍተኛ የሆነ የግድያ ድርጊት የፈጸመው። አሁን ልክ ወደዛ እንደገና ተመልሰን እዛ ደረጃ አሁን እዛ መገኘቱ በጣም ያሳዝናል። ይሻየው ምን ማለት ነው? የሐማስ ድርጅት ይጠፋል፣ ይንኮታኮታል፣ ትጥቁን ይፈታል እየተባለ ይነገር የነበረው እንኳን ትጥቁን መፍታትና መዳከም እንዲሁም ያው ድሮ ማለት ልክ ጦርነቱ እንደሌለ ማለት ይቻላል ከአሁን በፊት ያደርግ የነበረውን አሁን ወደ ይሁዳውያን ሰፈሮችም ይህንን ፉኝ ያልተውን እንግዲህ በጣም ሰርክል የሆነ በአየር የተሞላ በረጅም ርቀት ማለት ነው ክር በክር ተቋጥሮ ወደ አካባቢያችን ይልኩታል። ይሄ ማለት አለሁ አሁንም ጦርነቱ ምን እንዴት ነው በቃ ምን የትም አልሄድንም በማለት ምልክት ነው። ከዛም አልፎ አሁን በእንደዚህ አይነት ሁኔታ ከቀጠለ እንግዲህ ቆይቶም ያን ጥቅምት ሰባት የደረሰውን ሽብር ፈጠራ ድርጊት አሁንም ሊያደርስብን ይችል በሚል ነዋሪዎቹ በከፍተኛ ሁኔታ ስጋታቸውንና መንግስት ላይ እንደገና መከላከያ ሁሉንም ትችታቸውን እየሰነዘሩ ነው። እንደገና ወደ ድሮ ይህን ያሳለፍነው የጥቅምት ሰባቱን ፍራቻ ውስጥ ከተተን ሲጀምር ይህን እናይ ነበር፣ ከዛም ጥቅምት ሰባት ደረሰብን፣ አሁን ደግሞ የምናያቸው ምልክቶች ወደዛ እየሄድን ነው፣ መከላከያ ሁሉ ሲታለ እንዴትስ ዝም ብሎ ይታያል በሚል እኔ እውነቴን ነው የምልህ በጣም የሚገርም የሚያሳዝን እና በይበልጥ የነዋሪዎችን የልብ ትርታ አካባቢው እዛው አጥር ላይ የሚገኝ ይሁዳውያንን እንደ አብዛኞቹ ወደ ቦታቸው ያልተመለሱበትን ሁኔታ እናውቃለን። ይቻየው በከፊል የተመለሱት እኮ ራሱ ረው ፍራቻ ውስጥ ይገኛሉ። እንግዲህ ይህን በተመለከተ የመከላከያ ሚኒስትሩም ሆነ ጠቅላይ ሚኒስትሩ ይህ ነገር የሚቀጥል ከሆነ ሲጀምር የሚልኩት ላይ የግድያ ድርጊት ማለት እንደመስሳለን። ሌላው የሚላክበት ቦታም ያሉትን ነዋሪዎችን ቦታቸውን ለቀው እንዲሰደዱ እናደርጋለን ሲሉ መከላከያ ሚኒስትሩም ሆነ ጠቅላይ ሚኒስትሩ ሀሳባቸውን እንግዲህ ያው ለአካባቢ ነዋሪዎችም ሆነ አጠቃላይ መግለጫ ሰጥተዋል። ጥያቄው የሐማስ ድርጅት ይህን ነገር ይቀበለዋል ወይ ነው። እና እዚህ ላይ አሁን ትልቁ ጥያቄ ምንድን ነው? ሐማስ ቀደም የተጠቀሙት ነገር አለ። ይህንን ጦርነት ካሳለፈን በኋላ በወገኖቻችን ለከፍተኛ ጉዳት ደርሶ ጋዛንም ሁላችን የምናየው ነው፣ ምድረ በዳ ሆናለች ማለት ይቻላል። አሁንም ግን ሐማስ አለሁ ማለቱና ከአሁን በፊት የነበረውን ነገር ማድረጉ እንደገና መጀመሩ እኔ እንጃ በጣም አለ መልስ የሌለው ጥያቄ። በይበልጥ ደግሞ የአካባቢ ነዋሪዎችን ውጥረት ውስጥ የከተተ መስሎ ይታያል። በጣም እንዴት ነው ለማየትና ለመስማት የሚከብድ ነው። ይሻየው
0: ኦክቶበር 7/2023 ዓመተ ምህረት ሶስት ዓመት በፊት እየሆነ ነውና ያልተጠበቀ ሰርገው አሸባሪዎቹ ድንበር ጥሰው በመግባት የፈጸሙት ጭፍጨፋ እስከ መጨረሻ የማይረሳ ክስተት ነበረና አሁን ላይ ሁነን እንደገና ቀድም እንደገለጽከው በጎረቤት ናቸው እስራኤላውያን ከአዛ ቀበሌ አቅራቢያ ያሉ እስራኤላውያን በጣም በስጋትና በፍራት ያሉ አሁን ደግሞ በፉኛ ባሎን ሲያጠቃ ምንድነው ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስተር የሚጠበቁ ያሉት ይሄ ሐማስ ሽብር ፈጣሪ ድርጅት የተኩስ አቁም ስምምነቱን እየጣሰው እያሳየ ነው አይደለም እንዴ? እና የሚጠብቁት ሮኬት ከባድ ጦር መሳሪያ እስከሚወነጭፍ ድረስ ነው። ይሄ ምን ያሳያል?
1: ከአንድ የጠቀስኩት ነገር ሁኔ አለ ማለት ጠቅላይ ሚኒስትሩም ሆነ መከላከያ ሚኒስትሩ በደህንነቱ ክፍል ማለት ነው። ያው እንግዲህ ከወዲሁ ይህንን ድርጊቱን የሚፈጽሙት ገልጥ የሚልኩት ላይ እንደመሰሳለን ማለት በቀጥታ ምንም ጥያቄ በሌለው በእነሱ ላይ እርምጃ እንወስዳለን ስትል እስራኤል አስታውቃለች። ሌላው የአካባቢው ነዋሪዎችም ይህን ነገር እንዲሁም የሚያዩትና በእርግጥ የሐማስን ድርጅት ተቃውመው እነዚህ ነዋሪዎቹ መቼም ኃይሉም ስለሌላቸው ተቃውሟቸው ላያሰሙም ይችላሉ። ግን እዛ አካባቢ የሚላክበት ቦታ የሚኖሩ ነዋሪዎችንም ቦታቸውን ለቀው እንዲሰደዱ እናደርጋለን ያሉበት ሁኔታ ጥያቄው የሐማስን ድርጅት ያስፈራዋል ወይ ነው። አሁን ያልከው ነገር አለ። ቀስ በቀስ አሁን ይኸውልህ የመከላከያ ኃይሉንና የእስራኤል መንግስት የልብ ትርታ እየፈተኑት እኮ ነው። ይሻለው ማለት ኦኬ እስኪን ሞክር ማለት ድሮ ጥቅምት ሰባት ከመፈጸሙ ያደርጉት የነበረውን አሁንም ሲጀምር የነዋሪዎችን የይሁዳውያን ሰፈሮች እንደገና ይህን የረሱትን ነገር እንዲሁም በቃ ከእንግዲህ በኋላ የሰፈነ ሰላም ማለት እንዴት ነው ሽብር ፈጥራ የሚባለውን የመርሳትና ወደ ጥሩ ሰላም ያምኞት እያል እንደገና ወደዛ መመለሱ በስነ ልቦና የሚያሳድረውን ተጽዕኖ ተመልከት። ይሻለው ነዋሪዎቹ ከፍተኛ ፍራቻ ውስጥ ነው። ሌላው የሚተቹት ደግሞ እንዴት እንዳልከው መንግስትም ሆነ መከላከያ ወዲያውኑ ለምን እርምጃ አይወስዱም የሚል ሁኔታ አለ። እና እነዚህ ነገሮች ተደምረው ላይ ግን እዚህ በላይ በትልቁ በከፍተኛ ሁኔታ የሚያሳስበው ይሻየው የሐማስ ድርጅት አሁንም አለው። ተመልከት ድርጅቱ ተዳከመ ትጥቁን ሊፈታን የሚል እንግዲህ የዶዋን ፋክት የሰላም ስምምነቱን በተመለከተ ማለት የተኩስ አቁሙም እና የመረጋጋትን ሁኔታ አዛም መገንባት ከሚለው 15 አንቀጽ ያዘለ ቅር ጋር ተያይዞ እንዲሁም ሌሎች የውጭ ኃይሎች ወደ ቦታው በመግባት ሁኔታውን የማረጋጋት የሚባል ብዙ ነገር ይነገራል። አሁን ግን ጎን ለጎን ያለው ሁኔታ ምንድን ነው? የሐማስ ድርጅት የወደመበትን ጦር ሰላም ሽብር ፈጣሪዎች እንደገና ከሰላሳ ሺህ በላይ ወታደሮች መልምሎ ኃይሉን እንዳጠናከረና ሌሎችን ከአሁን በፊት አዘጋጅቶትና ሰርቶት ከአሁን በፊት ከሌላ ሀገር እየተቀበለ ነበር ጦር መሳሪያዎችን የሚያስገባው። አሁን ግን በራሱ ጊዜ የጦር መሳሪያዎችንን ከአሁን በፊት ያልነበሩትን የጦር መሳሪያዎች ማለት ነው በማዘጋጀትና በመያዝ ራሱን አጠንክሯል እየተባለ ይነገራል። ላልከው ጥያቄ ዝም ካልን አሁን የሚካሄደው ወደዛ ነው ወይ? እንግዲህ ለዚህ እልባት መስጠት ያለበት በመንግስትና በመከላከያ ኃይሉ ነው። ሲጀምር መንግስት ያው ለመከላከያ ኃይሉ በመሪያ መስጠት፣ መከላከያ ኃይሉ ደግሞ ይህን ነገር ያው እንግዲህ መፍትሄ ማፈላለግ አለበት። ከወዲሁ ግን ይህን ጃ እንግዲህ ምናልባት ከዶናልድ ትራምፕ የሰላም እቅድ ጋር ተያይዞ ሌላው ወደ አካባቢው የሚመጡትኝ የጦር ሰራዊት ማለት እነዚህ ነገር የመከላከል ከዛ ጋር ይህን ነገር ለማረጋጋት የታስቦ ይሆን አላውቅም። ከወዲሁ ግን ዜጋዎች ያላቸውን ፍራቻና ያላቸውን በመንግስት ያላቸውን ትችት በከፍተኛ ሁኔታ ቁጣቸውን እየተነዘሩ ነው። በእኔ ሲጀምር በጣም ያሳዝናል ያልኩትም ለዛ ነው። በጣም የሚገርምና ማሳዝን ነው። የትናንት ትውስታ ነው፣ አልተረሳም እኮ። እንደገና ተመልሰን ወደዛ የመሄድ ሁኔታ ይህ ጠፋል የተባለው ሽብር ፈጣሪ ድርጅት እንደገና አለው ሲል እንዲሁ ማየቱ እኔ እንጃ ምን እንደሚሆን።
0: ቁስሉ ማልዳነ በፖስት ትራውማ ላይ ነው ያሉት ነዋሪዎቹ። አሁን ላይ እኮ ደህንነት ዘጋቢያችን ጥላሁን አሁን ይሄ አፊፎን ወይም ደግሞ ባሎን ፉኛ ነው። ይሄ ጎጂነቱ ምን ያህል ነው?
1: በእርግጥ አሁን ባለበት ከአሁን በፊት ያው ይሄ እንዳልኩ የመጀመሪያ ጊዜ አይደለም። መስኖ እንትሎ የእርሻ መሬቶች ላይ ይወድቅና አዝመራዎችን የማቃጠል ሁኔታ የመፈንዳት ሁኔታ አለ። ሌሎች መሳሪያዎችን ማስታጥቆ መላክም እኮ ይችላሉ። አሁን ባለው ደረጃ ግን እንዲሁ ለማፈራራትና አለሁ ለማለት ያው አላል ድርጅቱ አሁንም ሐማስ የትም አልሄድኩም ለማለት የሚያደርገው እንዴት ነው የስነ ልቦና ጦርነትም ብለው እንደው ከዛ በላይ የሚያደርሰው ጉዳት ከወዲሁ የሚታይ ነገር የለም። ግን ይህንን የሚልኩትንን እንግዲህ ረጅም እርቀት ክር ከተቋጠረ በኋላ የሚላክ ሁኔታ ነው። እዛ ላይ ግን የሆነ ነገር የሚፈነዱትን ነገሮችን ከአሁን በፊትም አድርገዋልኝ ብዛት ያላቸው ሰብሮች ሲቃጠሉ ያየንበት ሁኔታ አለ። ጥቅም ሰባት ከመፈጸሙ በፊት አደጋ ደርሳል? አዎ ያደርሳል። ፈንጆችን ማስታጠቅም ይችላሉ። አሁን በዛ ደረጃ አይደለም እንቅስቃሴያቸው። ምክንያቱም ይህን ነገር ካረጉማ አጠቃላይ እስራኤል እንግዲህ ምንም አይነት ከአሁን በፊት የጀመሩን የዶናልድ ትራምፕን የሰላምና የመረጋጋት ሁኔታንም ወደ ጎን አድርጋ እስራኤል ምክንያት በመፍጠር ማለት ነው ልትገባባቸው ስለምትችል ያንን አያደርጉ ግን አለሁ ለማለት የሚያደርጉት ሁኔታ ነው። በቀጣይ ግን እንዲሁ በቸልተኝነት ከታየ ምናልባት የሐማስ ትልቁ አንዱ መሳሪያው የሚሆነውም ይሄ ነው። ምክንያቱም አስታጥቀው የተለያዩ ፈንጆችን አስታጥቀው የመላክ ችሎታው አላቸው ማድረግ ይችላሉ። ከወዲሁ ግን ምንም አይነት ጉዳት አለ? አሁን እንዴት ተጀመረ የሚለው ሁኔታ ነው። እንዴት በአይናችን ልናይ ቻልን የሚለው ሁኔታ ነው። እንግዲህ በይሁዳውያን ሰፈር ነዋሪዎቹ ከፍተኛ ትችት እየደረሰ ያለው እና አነጋጋሪ ነው። እንግዲህ ጠቅላይ ሚኒስትሩ ወይ መከላከያ ሚኒስትሩ በዚህ ዙሪያ ያው እርምጃ እንወስዳለን ብለዋል። ዛሬ ከቀትር በኋላ ራሱ የእስራኤል መከላከያ ኃይል በአዛ ወደ 4 የሚሆኑ ጥቃቶችን ፈጽሟል። ከዚህና ሌሎች ሽብር ፈጣሪዎችንን ከአሁን በፊት በጥቅምት 7 ሽብር ፈጣሪ ድርጊት እጃቸው አለባቸው የሚባሉትን ያው እያደነ የሚገልበት ሁኔታ አለ። በእንደዚህ አይነት ሁኔታ ዛሬ ከቀትር በኋላ ራሱ ወደ 4 የሚሆኑ እርምጃ ወስዷል። በቀጣይ ምናልባት ያው እንግዲህ ሐማስን ድርጅት በኃይል ካለትክበት ደግሞ ትንሽ አስቸጋሪ ነው። ለዛ እንግዲህ ምናልባት ይህን የሚልኩትን በእነሱ ላይም ሆነ አካባቢው ነዋሪዎችን እዛ ከያሉትንም ምናልባት በሐማስ ባይችሉም እንኳ ተጽዕኖ እንዲያሳድሩ በሚል ከቦታቸው እንዲፈናቀሉ እናደርግ ያሉበት ሁኔታ አለ። ያው አማራጭ ከሌለ እንግዲህ እስራኤል መንግስት ሆነ መከላከያ ኃይሉ ወደዚህ እርምጃ ሊወስድ ይገደዳል ብዬ አስባለሁ። ሻይ
0: አሁን በሰብአዊነትን ስንመለከተው ከዚሁ ጋር በተያያዘ በዛ ቀበሌ የሚኖሩ ፍልስጤማውያን ከጦርነቱ ምክንያት መኖሪያ ቤታቸው ተፈናቅለው በድንኳን የሚኖሩም እንዳለ ይታወቃል። አሁን ዓለም አቀፍ ህብረተሰብ ደግሞ እርዳታ እየላከ ነው። በከባድ የጭነት መኪና በግብፅ ወደ ራፊያህ መተላለፊያ ኬላ በኩል እያደረሰ ነው። የገንዘብ፣ የመድኃኒት፣ የምግብ፣ አልባሳት የመሳሰሉ እርዳታዎች እየገቡ ነው እና ምናልባት ከዚህ ጋር ያያይዘው ደግሞ ጦር መሳሪያ እያኮበሉ ይሆን?
1: እሱ ላይ እንኳን አይደለም። እንዲያውም አንዱ ጥቅሙ ይኸውልህ፣ ይህንን አሁን በቀን እስከ 600 የጭነት መኪናዎች ወደ አዛ ይገባሉ። እነዚህ የጭነት መኪናዎች ገብተው አዛ ውስጥ ሰብአዊ እርዳታ በሚለግሱበት ወቅት እንዲያውም አንዱ ጥሩ ነገር ይህ እነዚህ ነገሮች በእስራኤል ተፈትሸው ነው ወደ ውስጥ የሚገቡት። ተፈተሹ ማለት ደግሞ የጦር መሳሪያዎችን መግባት አይችሉም። ጥሩ ነገር ይህ ነው። ከአሁን በፊት አሁን እስራኤል በጥብቅ ራሴው ካልፈተሽኩ ብላ ትጠይቀው የነበረውም ለዚህ ነው። ምክንያቱም ለግብፅ ኃላፊነቱን ከሰጠች ወይም ደግሞ እንደፈለጉት ለሌሎች አሳልፋ ከሰጠች ያ ነገር የጦር መሳሪያዎች በድብቅ ሊገቡ ስለሚችሉ ይህን ለመቆጣት ስት ያደረገችው ነገር ጥሩ ነው። ግን ሌላው ጎጂው ጎን ምንድን ነው? እነዚህ ወደ 600 የጭነት መኪናዎች በቀን ወደ አዛ ገብተው ሰብአዊ እርዳታ ሲሰጡ እንግዲህ የአሜሪካ መንግስትን ፈልጎና ፈቅዶ ሌላው የአውሮፓ ዓለም ሌላው የምዕራቡ ዓለም ፈልጎት የተደረገ እስራኤል ተስማምታ የተቀበለችው ነው። አንደኛ አዛ ውስጥ የሚኖሩትን ያው በራብ እንዳይሰቃዩና ነገ ደግሞ በራብ ቀጣሽ በሚል ትችት እንዳይደርሱብን ከዛ አንጻር ነው እስራኤል አመራችላት ይህ ነገር ተቀብላለች። ምንም አንዳንድ ፖለቲከኞች ይህን ቢቃወምም ግን እዚህ ላይ ጉዳቱ ምንድን ነው? እነዚህ የጭነት መኪናዎች ወደ ውስጥ ገብተው ይህን ሰብአዊ እርዳታ ለነዋሪዎቹ ሲሰጡ ወደ ግማሽ የሚሆነው ወደ ሐማስ እጅ ነው የሚደርሰው። እነዚህ የሐማስ ድርጅት አሁን እነዚህን ተቀበለ ማለት እንደገና ለዜጎች በመሸጥ ወደ ገንዘብ ይቀይረዋል ማለት ነው። ወደ ገንዘብ ቀይረው ማለት ነገ ለሚመለምላቸው ወታደሮች ደሞዝ መክፈል ይችላል። የጦር መሳሪያዎችን ላዘጋጅ ሲልም ገንዘብ አገኘ ማለት ነው። መጥፎ ጎኑና ጎጁ ይሄ ነው ላልከው ግን የጦር መሳሪያ ላልከው አሁን ባለው ደረጃ በፍጹም የጦር መሳሪያዎች ምክንያቱም ራሳቸው ከውስጥ እንዲያውም እስራኤል አንድ ከአሁን በፊት በጦርነቱ ትጥቅ የነበረውን የተለያዩ ሮኬቶችንም በለው መሳሪያዎችን ከጥቅም ውጭ የሆኑትን ማለት ነው ከፈነዱ በኋላ እነሱን እንደገና በመልቀም ነው የጦር መሳሪያዎችን አሁን የሐማስ ድርጅት እየሰራ ያለው እና የጭነት መኪናዎቹ ጦር መሳሪያዎችን አያስገቡም። ግን የሐማስ ድርጅት ከሸጠ በኋላ ግን ገንዘቡን ወደ ኬሱ የማድረጉ ሁኔታ እንዲያውም ለዜጎቹ ሙሉ በሙሉ አይደርስም የሚል ትችት አለ። ያለው ሁኔታ ደግሞ በምዕራቡ ዓለም በይበልጥ በአሜሪካ ተጽዕኖ ሆነብን እና የሐማስ ድርጅት እንዲህ እያለ ኃይሉን ያጠናከረበት ደረጃ ደርሰናል። ይሻለው
0: ይህ በእንዲህ እንዳለ ምንም ከደቡብ ከአዛ ግንባር ሆነና በሰሜኑ ክፍል ስንመለከተው በሊባኖስ ውስጥ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅትም እስካሁን የጦር ትጥቄን አልፈታም፣ ምድሬን፣ ጦር መሳሪያዬን፣ መሬቴን ለሌላ ጠላት አሳልፌ አልሰጥም፣ አሻፈረኝ እንዳለ ስለሆነ አንዳንድ ወደ አሁኑ የሚደርስን መረጃ ምናልባት በድጋሜ በእስራኤልና በሂዝቡላ መካከል ጦርነት ሊነሳ ይችላል የሚል ስጋት እንዳለ እንሰማለን። እንዴት ይታያል የሰሜኑ ክፍል?
1: አውልስ የፊታችን ሳምንት ማለት ነው መስከረም 1 ቀን ድጋሚ የእስራኤሉ አምባሳደር በአሜሪካና የሊባኖስ አምባሳደር ሁለቱ ተገናኝተው ድጋሚ ውይይት ያደርጋሉ። ማለት በሊባኖስ መንግስትና በእስራኤል መካከል ያለውን የተጀመረውን የተኩስ አቁም ስምምነቱን እንዲቀጥልና ከዛ ማለፎ ወደ ተረጋጋና እንደውም የሰላም ስምምነት መፈረም እንደው እድሉ ለመስጠት አልፎ አልፎ በርግጥ እስራኤል አስፈላጊ ሲሆንና የዝቡላ ድርጅት በእስራኤል ወታደሮቿ ላይ ጥቃት ከማድረሱና ልክ እንደዛ አይነቱ ሁኔታ ሲሆን እንደገና ሌላ መረጃ ሲደርሳትን የዝቡላ ድርጅት ከቦታ ቦታ የጦር መሳሪያዎችን ሲያስተላልፍና ሲያዟዙር የሚታይ ከሆነ እንደቶም ይዛን ለዋጭ ሆነ ነገር ስታይ ስለዚህ ርብጃ ተወሰለች ምንም ጥያቄ በለለው። ከዛ ውጪ ግን ያለውን የተኩስ አቁም ስምምነቱን ማክበሩ በእስራኤል በኩል እያየነው ነው። የህዝቡላ ድርጅትም እንዲሁ እሱም ቢሆን ያው ምንም እንኳን በሊባኖስ መንግስትና በእስራኤል መንግስት ያለውን የተጀመረውን ድርድር ባይፈልገውም ግን ያው ተጽኖም ስላለበት ያከበረው መስሎ ይታያል። ማለት ልብ ብለ ከሆነ አሁን ይሻየው በህዝቡላና በእስራኤል መካከል በአግራችን የሰሜን ክፍል ይህን ያህል እንዴት ነው የጎላ ጤና እንደዚህ ሆነ ሲባል ሰምተናል። ምክንያቱም የተረጋጋ መስሎ ይታያል። ግን አሁን እንግዲህ እንቀጥለው ሳምንት መስከረም 1 ቀን ማለት ነው ባልሳሳት ማክሰኞ መሰለኝ ሁለቱ ሀገሮች በሊባኖስና በአሜሪካ ከተገናኙት ውይይት ያደርጉ የሚደርሱበት የት ይሆን ያ ነገር ይጠበቃል። ማለት የሊባኖስ መንግስት ማለት ተጽኗት አድሮ እንግዲህ ቃል በገባው መሰረት የህዝቡላ አንድ ትጥቁ ማስፈታት የሚል ሁኔታ አለ። ያ ነገር እስከመጨረሻው ከሄደበት ይሆን እንግዲህ እነ እድሉን የመስጠት ሁኔታ አለ። ይበልጥ ግን እስራኤል ፈልገችውን እርምጃ እንዳትወስድ በአሜሪካ በኩል ስለተጠየቀች ምክንያቱም የዲፕሎማሲውን ዘርፍ እድልን ንስጥ እስኪን የሚያሉት ሁኔታ እስራኤል ተቆጥባለች። የህዝቡላ ድርጅት ደግሞ አቅሙንም ያቃል። ምክንያቱም ሚዛን ለዋጭ የሆነ እርምጃ በእስራኤል ላይ ከወሰደ እስራኤል ምንም ጥያቄ በሌለው ወደ ጦርነቱ እንደምትገባ እንደምትጎዳው ስለምታውቅ እሱም ተጠንቅቆ ነው። ይበልጥ ግን የሚጠብቀው መመሪያ የሚጠብቀው ከኢራን ነው። ምናልባት የሚባለው እንዲያውም አሜሪካም ሆነች እስራኤል ወደ ኢራን ከፍተኛ የሆነ ጥቃት የሚጀምሩ ከሆነ ከኢራን በሚመጣው ትዕዛዝ መሰረት ከኢራን ጎን በመሆን የህዝቡላ ድርጅት ያኔ ጦርነት ሊከፍት ይችላል ወይም በእስራኤል በአገሪቱ የሰሜን ክፍል ከዛ ማልፎ እንደሚነገረው ከሆነ እንግዲህ እስከ መሀል ሀገርና ከጫፍ ከጫፍ መድረስ የሚችል መሳሪያዎች እንዳሉት ይነገራል። አጠቃላይ ከኢራን በሚቀበለው ትዕዛዝ ያኔ ጦርነት ሊከፍት ይችላል ይባላል። አሁን ባለው ደረጃ ግን በሁለቱ መካከል ማለት ነው በእስራኤልም ሆነ እንዲሁ አልፎ አልፎ አንዳንድ እርምጃዎች ካልሆነ ወደ እንዴት ነው ጠንከር ያለ ጦርነት ይገባል የሚለው ሁኔታ አይታየኝም።
0: በዚህ ላይ መንግስት እንደ መንግስት የተፈረጀው የሊባኖስ መንግስት ደካማነት ነውና ያሞነይ ከእስራኤል ጋር በታሪክ ድርድር አድርገው ስምምነት ላይ ደረሱ። አሁን የሊባኖስ መንግስት መከላከያ ሰራዊት ደግሞ በደቡብ ሊባኖስ የእስራኤል መከላከያ ሰራዊት የተቆጣጠረውን አካባቢ የወታደራዊ ቀጠና የሰሜኑን ክፍለ ሀገር ለመከላከል በሚል መከላከያ ሰራዊቱም አካባቢውን ደቡብ ሊባኖስ እየተቆጣጠረ ስላለ እንዲያው ለሙከራ ያህል የሊባኖስ ወታደሮች አንዳንድ ቦታዎች እንዲቆጣጠሩ ይሰጣቸዋል ተብሏል። ግን ሂዝቦላ አሸባሪ እንዲያው ይቋቋም ይሆን?
1: ኤልስ በስምምነቱ አሁን በተጀመረው ጉዞ ማለት ነው የሊባኖስ መንግስት የሚጠይቀው ጥያቄ አው እስራኤል ከያዘቻቸው ቦታ የእስራኤል ጦር የሚገኝበትን መልቀቅ አለባቸው። እነሱ የእስራኤል ጦር ሲለቅ የሊባኖስ ጦር ሰራዊት ወደ ቦታው ይገባና ከዛ በኋላ ነው የህዝቡላን ድርጅት ትጥቁን እናስፈተው የሚል ጥያቄ አለ። ይህን ሙሉ በሙሉ እስራኤል አትቀበልም። ጠቅሎ መውጣት የሚባለው ጭራሽ አልቀበለውም ትላለች። ግን ለሙከራ ተብሎ መጀመሪያ አንድ ቦታ ነበር፣ ከዛ ሁለተኛ ቦታ፣ ያንን እስራኤል በመጠኑ ጦሯን ያወጣችበት ሁኔታ አለ። እስኪ እንያቸው የሚሰሩ ከሆነ በእርግጥ በእስራኤል በኩል ሙሉ በሙሉ የሚታመንበት ይሻየው በመንግስቱም በመከላከያ ኃይሉ የሚታመነው የህዝቡላን ድርጅት የሊባኖስ ጦር ሰራዊት ትጥቁ እንደማያስፈታው ግጥም አድርገው ያውቃሉ። እንደማይሳካ ይታወቃለኝ። እንዲያውም የሊባኖስ የጦሩ ኢታማጆር ሹም ማለት ነው የሊባኖስ የመንግስት የጦር ኃይል ዋናው ከህዝቡላ ድርጅት ጋር ግንኙነት እንዳለው እና አሁን ያለውን ሁኔታ ሙሉ በሙሉ እንደማያከብረውም እስራኤል መረጃ አለኝ ስትል ለአሜሪካ እኮ ያስተላለፈችበት ሁኔታም አለ። እነዚህ ነገሮች ተደምረው እንደማይሳካ ይታወቃል። ግን የአሜሪካ ጥያቄ ስላለ እስራኤል እድሉን ልስጥ ከማለት የተነሳ ነው እና እስራኤል ሙሉ በሙሉ ቦታውን ለቀ መውጣት አትፈልግም። ምክንያቱም የህዝቡላ ድርጅት ትጥቁን እስካልፈታ ድረስ በፍጹም ትላለች። ሌላው የሀገሩ የሰሜን ክፍል ወጥቼ ጦሬን አወጣሁ ማለት ነገ ከነገ በኋላ የህዝቡላ ድርጅት እንደገና መደራጀትና የለቀቀውን ቦታ እንደገና የመያዝ ሁኔታ ይኖራል። ከዛም አልፎ በሀገራችን የሰሜን ክፍል ለደህንነታቸው ዋስትና እንዲሰጥ ማን ነው ስትል በፍጹም ያልተቀበለችበት ሁኔታ እንዳልኩት የነገረው ሳምንት ይገናኛሉ የመጨረሻው አይመስለኝም። ከዛም በተጋር ተገናኝተው የአሜሪካ ተጽዕኖ ሆኖበት ምናልባት በቀጣይ እልባት ይገኝ ይሆናል። ጅመራ ነው እንግዲህ መጨረሻ ህዝብላ ትጥቁን ባይፈታል። እንደኔ አመለካከት በሰሜኑ ሀገራችን ክፍል የህዝብላ ድርጅትም ሆነ በሀገራችን የደቡብ ክፍል የሐማስ ድርጅት አሁን ባለው የስምምነትና ድርድር ትጥቃቸውን በቀላሉ ይፈታሉ ማለቱ ዝም ብሎ እንዴት ነው መፈረት ይመስለኛል። አይሳካም። ሌላ ለውጥ ካልመጣ ምናልባት በኢራን ላይ እርምጃ ተወስዶ ስልጣን ላይ ያለው መንግስት ከወረደ ህዝቡላም ከጥቅም ውጭ ሆነ ማለት ነው። ያኔ ምናልባት ይቻል ይሆናል ብዬ አስባለሁ። ወደ ደቡብ ሀገራችን ክፍል ስንሄድም ተመሳሳይ ሆኑ የሐማስን ድርጅታውን ትጥቅ ማስፈታት የሚባለው ነገር ከማውራት ውጭና ወረቀት ላይ ከማስፈር ውጭ በተግባር ግን እኔ እንጃ በቀላሉ ትጥቁ የሚፈታ መስሎም አይታየኝም። በይበልጥ ግን ይሻየው እስራኤልን በከፍተኛ ሁኔታውን እያሰጋ ያለው ወዛው ሰሜኑ ሳንርቅ ማለት ነው ሶሪያ ውስጥ ያለው ተጨባጭ ሁኔታ ትንሽ በይበልጥ ደግሞ የቱርክ ወደ ቦታው መግባት በተመለከተ እስራኤል በከፍተኛ ሁኔታ ውስጥ ለውስጥ ማለት ነው በዲፕሎማሲም ሆነ በዲፕሎማሲ እኮ ብዙ ስራ እየተሰራ አይደለም። እስራኤል ያው የኃይል እርምጃ እንግዲህ እንደ ምልክት ያሳየችበት ሁኔታ አለ ለቱርክ። ምናልባት ቱርክ ደግሞ ትዕግስቷን ካጣችና ወደ ጦርነት ሳይታሰብ ይገባል የሚለው እንደኔ አመለካከት በአጭሩ እንኳን በቀላሉ ወደ ጦርነት የሚገባ መስሎ አይታየኝም። ግን ሁኔታው በዘላቂ ማለት ነው በቀጣይ የቱርክን ወደ ቦታው የመግባት ሁኔታ ኢራን ካሁን በፊት ነበረች በባሻር አሳድ የስልጣን ዘመን ኢራን ከወጣች በኋላ አሁን ቦታውን እያያዘችው ያለው ቱርክ ነች። ቱርክ ደግሞ አሁን ሶሪያ ውስጥ ላለው ለአሻራ መንግስት ከፍተኛ የሆነ አስተዋጽኦና የጦር መሳሪያ ስልጣን ላይ እንዲወጣ የደገፈችውም ቱርክ ነች። ስለዚህ ይህንን ወረታ ለመመለስ ደግሞ የአሻራ መንግስት ቱርክንን እንደፈለግሽ በቀላሉ እንድትገባም የፈቀደበት ሁኔታ አለ። እስራኤል እንደምትጎደው ቢያቅም አሁን የቱርክ ወደ ቦታው መግባትና የቱርክ የጦር ሰፈሯን እዛ የጦር መሳሪያዎችን ፋብሪካዎችን ለማቋቋም እንደገና ሚዛን እንዴት ስትራቴጂካዊ ቦታዎችን ቱርክ መቆጣጠርና እንዲሁም ጦሯን ወደ ቦታው ለማስገባትም ፍላጎቱ እንዳለ የሚነገርበት ሁኔታ አለ። አሁን ትልቁ ጥያቄ እስራኤል ይሄ ነገር እንዳይሆን የምታደርገው በኃይል እርምጃ ወይስ በዲፕሎማሲ? እንግዲህ ብዙሃኖች የሚሉት ከሆነ በዲፕሎማሲ ምናልባት ስራ ቢሰራ ውጤት ሊያመጣ ይችላል። ወደ ጦርነት የመግባቱ ሁኔታ ግን ቱርክን መናቅ የማይገባት ሀገር ነች። ቱርክ ማለት በናቶ ድርጅት ከአሜሪካ ቀጥላ በጦር ኃይሏ ሁለተኛ ቁጥር ያላት ነች። የጦር ኃይሏ የሚናቅ አይደለም። ጦርነት ተገባ ማለት ለሁለቱም ጥሩ ስለማይሆን ስለዚህ የዲፕሎማሲው ዘርፍ ምክንያቱም በናቶ ድርጅት በሌሎች አውሮፓ ሀገራት ቱርክን ማሳመን ይችላል። ከዛ በላይ የአርዶዋን መንግስት ከትራምፕ መንግስት ጋር ወዳጆች ናቸው። ስለዚህ በአሜሪካም ራሱ ተጽዕኖ ማሳት በእንደዚህ አይነት ሁኔታ ያለውን በጣም ትንሽ የጎሪጥ መታየትና ትንሽ መቀየም ማብረድ ይቻላል የሚባል የዲፕሎማሲው ዘርፍ ቢሞከርበት የሚባል ነገር አለ። በእስራኤል በኩል ግን እኔ እንጃ ምናልባት ውስጥ ለውስጥ ስራ ተጀምሯል አላውቅም።
0: አሁን የኢራኑ የቱርኩ አምባገነናዊ መሪ አርዶዋን በተደጋጋሚ እስራኤል እናጠፋለን ሲል የሚል መሪ ነው። አሁን ባለፈው ሳምንት ባለፉት ቅርብ ቀናት ማለት ይችላል የእስራኤል አየር ኃይል በሰሜን ሶሪያ የሚገኝ ወታደራዊ አየር ማረፊያ አጠቃች እና ያን ተከትሎ የቱርክ በርካታ ሰራዊት የታንኮች ብዙዎቹ ወደ ሩሲያ ወደ ሶሪያ እየገቡ ናቸው እና ይህን ክስተት እስራኤል ምላሿ ምን ይሆን?
1: ቅድሚያ የቱርክ ጦር ሰራዊት ወደ ሶሪያ እንደፈለገ የመግባቱ ሁኔታ ብዙም አናይም። ምክንያቱም እስራኤል ለደህንነቴ አስጊ ያለችውን በይበልጥ ደግሞ አጎራባች የሆኑ ቦታዎችን ወደዛ ጦሮን አልፎ አልፎ የሚታይበት ሁኔታ እንቅስቃሴዎች አሉ። ይበልጥ አሁን እንዴት ነው በቀላሉ በትንሹ የተጀመረው ከዛም አልፎ ሶሪያን ሙሉ በሙሉ የመቆጣጠር ፍላጎት እንዳላት እና በሰሜንም ሆነ ከዛም ወደ ደቡብ ሀገሪቱ ማለት ነው ወደ ደቡብ መጣ ማለት ደግሞ ወደ እስራኤል ድንበር ማለት ነው። አሁን ያለው ሁኔታ እንቅስቃሴው በሶሪያ ሰሜን ክፍል ነው፣ እኛን አያዋስነንም። ከዛ ጋር አሁን እስራኤል ያም እንደሚረብሻት ስለምታውቅ አንዳንድ አልፎ አልፎ ማስጠንቀቂያዎችንም ውስጥ ለውስጥ እንኳ መልእክቶችን እስራኤል ትልካለች ለቱርክ መንግስት። እንዲሁም ጠቅላይ ሚኒስትሩም ተናግረዋል፣ በቃል የተናገርነው ነገር የላክነው መልእክት መልስ ስላጣን ያው እንደ ምልክት ለማድረግ ድብደባ ደበደብን ሲሉ አንድ የጦር አውሮፕላን ማለት ነው ቱርክ መገንባት ያሰበችውን የሶሪያ ፕሪቶሪያን የባሻር አሳድ ስልጣን ላይ የነበረውንና ካሁን በፊት እስራኤል ራሷ የደመሰሰችውን የጦር አውሮፕላን ማረፊያ ያን የመታችበት ሁኔታ አለ። ስለዚህ የሰሜኑን አልፋ ቱርክ ዝም ካለች እስራኤል ወደ ደቡብ ማለት ወደ አካባቢያችን ወደኛ የሰሜን ያገሩት ክፍል መምጣት ማለት ነው ወደዛ ተቀርባለች ምስጋት አለ። ቀድም የጠቀስኩት ሁኔታ አለ። ቱርክ ወደ ጎን አድርጋ ምክንያቱም ቱርክም እኮ ይሄን ነገር አትፈልገውም። እንደውም አንዳንዶቹ ይሉት አርዶዋን ከእስራኤል ጋር ጦርነት ለማድረግ ፍላጎት የላቸውም። ቀድም ያልከው ነገር አለ። አርዶዋን አንዳንድ የፖለቲካ ፕሮፓጋንዳቸውን ማራመድ ሲፈልጉ እስራኤልን እንደመሰሳለን፣ እስራኤልን እንቆጣጠራለን፣ እስራኤል ብዙ ይናገራሉ። ያ ለፖለቲካ ጥቅም የሚያደርጉት ንግግር ነው። የእሳቸውን አማኞችን የእሳቸው ደጋፊዎቻቸውን እነሱን ለማበረታት ለእነሱ የሚነገር ቃል ነው። ውስጥ ለውስጥ ግን ከእስራኤል ጋር ጦርነት የመግባት ፍላጎት እንደሌላቸው የሚነገርበት ደግሞ ጦርነት ጎጂ ጥጡ ነገር እንዳልሆነ እስራኤልም ቀላል አይደለችም። ቱርክ ጋር ተጋጠው ማለት ሁለቱም የመክሰል የመጎዳት ሁኔታ ይታያል። ግን አጋጣሚውን ተጠቅመ አሁን የእስራኤልን የልብ ትርታ እያዳመጠች ነው ቱርክ። ኦኬ ክፍተት ያለውን ቦታ የአሳድ መንግስት ጥሎት የሄደውንና የተንኮታኮተችውን ሶሪያን የአሻራን መንግስት ልደግፈው ነው የጦር ለምሳሌ የአሻራ መንግስት አሁን የጦር አውሮፕላኖችን አብራሪዎችን ፓይለቶችን ማሰልጠን ጀምሯል። እንግዲህ የጦር አውሮፕላን የለውም እኮ አየር ኃይል የላቸውም አሁን ሶሪያ ውስጥ። እንደገና ማደራጅ አሁን የተንኮታኮተውንን የአየር ኃይሏን ልገነባ ላግዛቸው ነው በምትል ሰበብ ነው እንግዲህ ቱርክ ወደ ውስጥ እየገባች አለችው። ግን ቀስ በቀስ ወደ ውስጥ ከገባች በኋላ ቦታውን ከተቆጣጠረች በኋላ ውጭሌ ማለቱ በእስራኤል በኩል ቱርክም ላትሰማ ትችላለች። ደግሞ ውሻ ከሄደ ውሻ ጮኸ ማለት ነው። ስለዚህ ያ ከመሆኑ በፊት መቆጣጠር መከላከል አለብኝ እስራኤል ጥያቄ እና አንዱ ሌላውን የሚፈታተኑበት ሁኔታ አለ። ለዛም እስራኤልም ሆነች ቱርክ ወደ ጦርነት የመግባቱ ሁኔታ በሁለቱም ፍላጎቱ የለም። ግን ለዲፕሎማሲው ቦታ ከተሰጠውና ቱርክ ያላትን ፍላጎቷን በዲፕሎማሲው ማንኮላሸት ይቻላል። የኔ ነው ወደ ጦርነት የሚለው ትንሽ ሊከብድ ይችላል።
0: የደን ዘጋቢያችን ጥላሁን መልኬ ለሰጠው ሰፊ ገለጻ እናመሰግናለን።
1: አመሰግናለሁ።
0: ወደ ቀጣይ
2: ህግና ፍትህ አቅራቢና ዘጋጅ አይቸው ባይ ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን እነሆ በሰዓታችን ይዘን ቀርበናል። በዚህ ፕሮግራም የተለያዩ ርዕሶችን በማንሳት ለህብረተሰባችን አስፈላጊውን ግንዛቤ እንዲቀበሉና ህጉ ምን ይላል በሚል ርዕስ ለመወያየት የሆን ብሎ የተዘጋጀ ፕሮግራም ነው። ስለዚህ የተለያዩ ጥያቄዎች ካሏችሁ ስለ ህጉ ጉዳይ ማወቅ የምትፈልጉት ካለ በቀጥታ በመደወል እኛ ህጉ ምን ይላል በሚለው ፕሮግራማችን ስለዛ ስለምትፈልጉት ህግና ደንብ ይዘንላችሁ እንቀርባለን። ዛሬም እንደተለመደው የህግ ባለሙያ አቪ ቪተው መስመር ላይ ይገኛል። አቪ ሰላም ጤና ይስጥልኝ፣ እንዴት ነህ? እንደምን አመሸህ?
3: ጤና ይስጥልኝ አይቸው፣ እንዲሁም አድማጮች እኔ በጣም ደህና ነኝ።
2: በቅድሚያ ሁልጊዜም እንደዚሁ ስንጠይቅህ ህብረተሰባችን በማገልገል ደከመኝ ሰለቸኝ ሳትል ለምታደርግልን ትብብር ከልብ ላመሰግንህ እወዳለሁ።
3: ችግር የለም፣ ወገናዊ ጥሪ ስለሆነ እያንዳንዱ በሙያው መርዳት የሚችለውን ነገር ቢያቀርብ በጣም ጥሩ ነው። እንደዚህ መሆን አለበት።
2: ቢማማል ቢረዳዳ ሁሉም በአንድነት የት ይደረስ ነበር ተብሎ ተዘምሯል። እሺ አቪ፣ ዛሬ ከአንተ ጋር መወያየት የምንፈልገው በተለይ እድሜን በተመለከተ የእድሜን ጉዳይ ለማስተካከል በጣም ትልቅ ችግር አለ። በተለይ በእኛ ማህበረሰብ ውስጥ ደግሞ ይህ ችግር በጣም ተከስቶ ይታያል። እንደሚታወቀው እኛ በተወለድንበት ሰዓት የተወለድንበትን ቀን ሰዓት መዝግቦ መያዝ ወይም ማወቁ ትንሽ ያዳግተናል። በተለይ በሀገራችን ኢትዮጵያ በነበርንበት ሰዓት በገጠሪቱ ክፍል ዓለም የምንኖር ሰዎች በዚህ ችግር አለብን እና ይሄን አሁን ለማስተካከል ከፍተኛ ጥረት እየተደረገ ነበር። እንደው እስካሁን ድረስ የነበረው ሂደት እንዴት ነበር? አሁንስ አንተ በተለይ አዲስ ነገር ይዤ መጥቻለሁ ብላልና አዲሱ ነገር ምንድን ነው? በዚህ ዙሪያ
3: እንግዲህ ከአዲሱ ነገር መድረሳችን በፊት እድሜን በሚመለከት በተለይ የኢትዮጵያ ቤተ እስራኤሎች በሱዳን በኩል የመጡት በጣም በጣም በጣም ከፍተኛ የሆነ ችግር አለብን። ምክንያቱም አንድ ከምነሻው ከነበርንበት ቀበሌ ከተወለድንበት ቤተ እስራኤሉ የልደት ካርድ የሚባል አናውቅም። ልጅ ሲወለድ አይመዘገብም። ለምሳሌ ክርስቲያን ከሆነ ከቤተ ክርስቲያን አርባ ቀን ይጠመቃል እና በዚያ መሰረት ሲሚሰጥዋል አስፈላጊ ከሆነ ቤተክርስቲያኑ መታወቂያ ወረቀት ሊሰጥ ይችላል ማለት ነው። የቤተክርስቲያኑ ግን የለም። እንዲሁ ወላጆች እንደሚሉት በቃል በዚህን ጊዜ በገሌ በነገሰበት ጊዜ በደርግ ጊዜ ብሎ ወሩና አመቱን በዚያ አስተውሷታል እንጂ ቀኑን ወሩን ትክክለኛ አመቱን አያስታውስም ነበር። በዚያም የተነሳ በሱዳን አርገው ወደ እስራኤል ሀገር የመጡት እዚህ እስራኤል ሀገር ሲደርሱ በአስተርጓሚ እድሜ ስንት ነው ይባላል፣ እኔ ምኑን አውቄው ይባላል። እንግዲህ በግምት ቁም እስኪ ምንድን ነው ከፍ ያለውን በል እንግዲህ የጦረታ እንዲያመችህ። አንዳንድ ህዝባዊ ወገናዊ ስሜት ያላቸው አስተርጓሚዎች፣ አንዳንዶችን ደግሞ ልጆችን አይ ትምህርት ቤት አደርስ ምች ትሰዱ ይሻላል በሚል በግምት ነበር የተጻፈ። ያም ሆኖ ቀኑ 00 ወሩ 00 አመተ ምህረቱ የተጻፈ ነው። የአብዛኛው የኢትዮጵያ ቤተ እስራኤሎች በመታወቂያ ወረቀታችን ላይ ወይ ትገዙት በምንለው 00 ነው ያለው። ይሄንን በ96 ዓመተ ምህረት አዲሱ ኃይሉ የመጀመሪያ የኢትዮጵያ ቤተ እስራኤል የክነሴት አባል በሆኑበት ጊዜ አዲሱ መሰላ እያንዳንዱ ኢትዮጵያዊ እድሜውን ለማስተካከል ቢፈልግ ምስራ ዳፕልን ቢዶ ያለምንም ፍርድ ቤት ያለምንም ህግ ጠበቃ ቀኑና ወሩን ማስተካከል ይችላል። አመቱን ግን አይነካም። አሁንም ቢሆን ይሄ ጉዳይ እንደጸና ነው ያለ። ችግሩ እድሜው ምን ያህል ነው የቀነሰው ነው እንግዲህ። የአንዳንዶች ከፍሎ መጥቷል፣ የአንዳንዶች ልክ ይላል። እና በዚያ ደረጃ እስካሁንም ድረስ ከፍተኛ ችግሮች አሉ። 40 ዓመት 30 ዓመት ከሆነ በኋላ እድሜ እናስተካክል እያሉ የሚመጡ አሉ። ስለዚህ እንዲሁ ተነስቶ እድሜን ማስተካከል በጣም ይከብዳል። ለምን? ዳኛው የሚጠይቀው ምንድን ነው? ከነበርክበት ቦታ የልደት ካርድ ሚገባ ነበር ወይ አምጣ ይባላል። ማምጣት አይችልም። ስለዚህ ይሄንን ለማስተካከል ከፍተኛ ችግሮች አሉ። ይሄን በሚመለከት እንግዲህ በተለይ አሁን ከኢትዮጵያ የሚመጡት ወይም ሚሳ ፍሎሞ የምንለው ወዲህ የመጡት አንዳንዶቹ የከተማ መታወቂያ ወይም ደግሞ የገጠር መታወቂያ ይዘው ይመጣሉ። ያንን ይዘን መሰረት አድርገን ወደ ፍርድ ቤት በምንሄድበት ጊዜ በእርግጥ የሚስራት አፕሊን ወኪል ወይም የሀገሪቱ አቃቢ ህግ በፍጹም እስካሁን በ30 ዓመት 40 ዓመት ፊት ቆይቶ ነው ጦረታ ለመውጣት ፈልጎ ነው እያለ ይሞግታል። እኛ ደግሞ ይሄ መታወቂያ ልክ እንደ እስራኤል ሀገር እንዳለ እንደ ቱዳዞት ማለት ነው እና ይሄን ተርጉመን ኖቶሪዮን አድርገን እናቀርባለን። በዚያ መሰረት ብዙውን ጊዜ እምቢ ይላል አቃቢ ህግ። ግን እኔ ራሴ የተጠቀምኩበት ምንድን ነው የኢትዮጵያ ኤምባሲ ያለ ተላቢ። ስለዚህ ይህንን መታወቂያ ወስዶ ይሄ መታወቂያ በጊዜው የነበረ መንግስታዊ ህጋዊ መታወቂያ ነው የሚል የአዋቂ ኤክስፐርት ጽሁፍ ያምጣ፣ ማተም አድርጎ በዚያ መሰረት እያቅርቤ ነገሩ ተስተካክሏል። 8 ዓመት የተቀነሰበት 8 ዓመት ተቀንሶለታል። አሁን ደግሞ የመጣው ደግሞ አንዱ ምንድን ነው 15 ዓመት ተጨምሮብኛልና ያን ሰምቻለሁ 15 ዓመት ተቀንሶ እውነተኛ የእድሜ ይሁን። ስለዚህ መታወቂያ ካለ በጣም ጥሩ፣ በዚያ መሰረት መቀየር ይቻላል ማለት ነው።
2: መታወቂያ ከሌለው ግን ይህን ነገር ማስቀየር አይቻልም አሁንም። ስለዚህ እኔ አስታውሳለሁ በ90ዎቹ አካባቢ እንደዚህ ቀደም ሲል እንደተናገርከው የተወለድኩበት ቀን 00 ወሩ 00 ዓመተ ምህረቱ ብቻ ተጽፎ ነበርና ያን ለማስቀየር ሲሄድ ፍርድ ቤት ሂደን ትዝለኛል 40 ሸቀል መሰለኝ በወቅቱን የተወሰነ ነው ቴምበር ገስተን ያን ላስለጠፈን ወላጅ ዘህና ብለን ፍርድ ቤት ቀርበን ያው ቀኑን ያስቀየርንበት ሁኔታ አለ። ዓመተ ምህረቱ ግን እንዳለ የተቀመጠበት ያለ ጉዳይ ነው ያለው። ይሄን ነገር ግን አሁን በአደረከው ወይም በወሰድከው እርምጃ መሰረት ማይቀየር ከሆነ በምን አይነት መንገድ ማስተካከል ይችላል? ምክንያቱም ይሄ አሁን ለምሳሌ የእድሜ መዛባት በጤና በኩልም ህግምና በምንሄድበት ሰዓትም ብዙ ችግሮችን እየፈጠረ ያለ ሁኔታ ነው። እንዴት ነው መቅረፍ የሚቻለው ይሄን?
3: በመጀመሪያ ደረጃ 00 የሚለውን የቀኑንና የወሩን ልደት ካርድ ላይ ወይም ትዳዞት ላይ የተጻፈውን ለማስቀየር ቴምበርም አስፈልግም ፍርድ ቤትም አስፈልግም የወራህ ዲን ካለ ማህላም አስፈልግም ያንዳንዱ ባለበት ዶ ምስራዳችንም ፎርም ይሞላል የተወለድኩበት ቀን ይሄ ነው ይሄ ነው አመተ ምህረቱ አይነካ በዚያ እየተስተካከለ ነው ችግር የለም
2: ያው ከ18 አመት በላይ ማለት ነው እንግዲህ ብቻውን ሂዶ ማድረግ የሚችል ብቻውን ሂዶ ማስተካከልም ይችላል ከ18 አመት እድሜ በላይ ይሆኑ ማለት ነው
3: የሆነ ማለት ነው እዚያ መጣችና የሆነ
2: ወላጅ ይዞ ሂዶ ማስተካከል ይችላል
3: ይሄዳል ማለት ነው
2: አዎ
3: በሁለተኛ ደረጃ እድሜው 18 አመት በላይ ሆኖ ቢያንስ እድሜው የተቀነሰበት ከ5 አመት እስከ 6 አመት በላይ ከሆነ ማድረግ የሚገባው ምንድነው እንግዲህ ለህግ ጠበቃ ሄዶ ከወረቀቱ ወደ ፍርድ ቤት ክስ ማቅረብ አለበት ተከሳሹ ምስራዳብ ነው አቃቤ ህግ ነው ፕራክሊስቶ ምድና ምንለው በዚያ መሰረት ተከከለኛውን ወላጅ ካለ በጣም ጥሩ ወላጆች ካለ ማhall ላይ ያደርጋል ሚያቶ ገለና ይዘሮ ገልታ በዚህ ጊዜ ተጋብተን ገለገሌ ተባሉጆችን ወልደናል የእያንዳንዱ ልጅ የእድሜ ርቀቱ በ3 አመት በ2 አመት ነው እና ወደ ስመጣ ግን ነገሩ አላወቀንም ምን አላልንም እንደሆነ ማልገባንም የልጃችን ግን ብሎ ተቀመሷልና ተከከለኛው እድሜ ይሄ ነው ብለው ያመለክታሉ በዚያ መሰረት ፍርድ ቤቱ ያው ክርክር ይመጣል በክርክሩ መሰረት በተለይ በሱዳን የመጡ ከሆኑ ችግር የለም ማለት ቀለል ይላል ለምን በሱዳን የመጣው እኔ ያላገሩት እንግዲህ አለ ቋንቋው ባዳ ነኝ ስለዚህ አስተርጓሚ ወይም እኔ አየር ማረፊያ ላይ ያገኘኝ ሰው ያለኝ ነው ያረቁ ማለኝ ወደዚህ አዳሪ ወደዚህ እድሜበግምት ይሄን ያለው አለኝ ተቀብዬ ኖራለሁ አሁን ግን ሁለተኛው እድሜ ነው ሁለተኛ ደግሞ የወንድሞቼና የእህቶች እድሜ በተራ ቀደም ከትልቅ እስከ ትንሽ ይሄ ነው ሲራ የሚራራቀው የ3 አመት የ2 አመት ነው በዚያ መሰረት የእህቶችን ወንድሞችን ተዘውቶ ወስዶ ሲያሳይ የትንሹ ትልቅ ነው የትልቁ ትንሽ ነው የመሀከለኛው ደግሞ አንድያውን ጦረታ ወጥቷል ይሄ ሁሉ ችግር ስላለ ችግሮች አሉ አሁንም ግን
2: አሉ አዎ ይሄ ምን አለ መሰለህ አንዳንድ ጊዜም መንግስትም ቢሆን ለምሳሌ አሁን አንድ ክስተት አለ በዚህ ዙሪያ እኔ በቅርብ ቤተሰቦቼ ውስጥ እናቲቱ ጦረታ ልወጣችም ልጅቱ ጦረታ ወጣለች እናቲቱ ግን ጦረታ አውጡኛለች በመተመላለስ በክስ ማንንም ሰሜላትም እንዴት ነው እንደዚህ አይነት ነገር ሰናሶ ፍርድ ቤትስ ቢሆን መንግስት ቢሆን እንዴ እናት ቁጭ ብላ እናት ገና ጦረታ ሳትወጣ ልጅ ጦረታ ይወጣችበትኛ አጋጣሚ አለ እንዴት ይሄን ነገር እንደሰውም ማየት አይቻልም ወይ ትኩረት መስጠት አይቻልም ወይ ይሄን አይነት ጉዳይ
3: ጥሩ ያሳወቀ ጉዳይ አለ እናትና ልጅ ወር ውስጥ ነው ተየመጡ እናት መጀመሪያ መጣች በኋላ ልጅ ተከትላ መጣች ስለዚህ ሲመዘገቡ የእናትና የልጅ እድሜ ልዩነቱ 7 አመት ብቻ ነው 30 አመት ሙሉ የሄደች መስሪያ ቤት ኧረ እኔ እኮ እድሜው እውነተኛ ይሄ ነው 7 አመት ልጅ መበልጣት እንዴት ሊሆን ይችላል ብለን ክስና ቀርብ ፍርድ ቤቱ ምን አለ የዲኤንኤ ምርመራ እናት መሆንሽን ማረጋገጫ እንፈልጋለን ተባለ ኦኬ አትየቱ ፈልጋለሁ አለች ዲኤንኤ ምርመራ አደረግነ እናትና ልጅ መሆናቸው ሲረጋገጥ ዳኛው እንዲያውም ጨምሮ ያንቺ እድሜማ በ15 አመት አይደለም ወልደሽ 18 ሁሉ 12 አመት ተጨምሮ የሰጠበት ሁኔታ አለ ስለዚህ እንደዚህ ያዙ ቀላል ናቸው እኔ ደግሞ ምልህ የእድሜ አንደኛ ብዙ ርቀት ከሌለው ገንዘብ ማባከን ጥሩ አይደለም ፍርድ ቤቱን ለማሳመንም ይከብዳል ሁለተኛ ከ30 ከ20 ከ40 አመት በኋላ እድሜ ለመቀየር ስንመጣ ቢቷልም ይቀርባል ከክሱ ላይ የገንዘብ ሚኒስቴር ወኪሎች ይቀርባሉ ይሄ ደግሞ የስራ ፔንሲያ ምናምን እንለው ደግሞ ይቀርባል ያስቀድሞ ጦረታ እንዳይወጣ ለማድረግ ከበድ ያለ ክርክር አለ ግን ይሄንን እንትን ማድረግ ይቻላል ማለት ነው
2: ታዲያ አሁን መፍትሄው ምንድነው መጨረሻ ላይ ዞሮ ዞሮ አሁን ይሄን ጉዳይ እኔ እንዳልከውም ብዙ ጥያቄ ብዙ ጣና ውረድ የሚያስከትል ነው አሁን እድሜ ላስተካክል ብዬ በመጣ እኔ 30 አመት ነው ከ30 አመት በላይ ነው ምኖር እዚያ ጋር ግን የእድሜ ልዩነት አለብኝ ላስተካክል በመጣ እነኚህ ጠቀስካቸው መስሪያ ቤቶች በሙሉም ያገባናል ብለው ሊቀርቡ ነው
3: አዎ ይቀርባሉ
2: ስለዚህ እድሜን ዝም በቃ እንዳለው ዝም ብዬ ላሳልፈው ላለሁኝ እኔ ባንድ በኩል ደግሞ እድሜን ማስተካከል እየፈለኩ ባንድ በኩል ግን እነዚህ ነገሮችን ፈርቼ ወይም በመስጋት በቃ እንዳለው ይቀመጥ ብዬ ዝም ብላለሁ።
3: ጥያቄው እንዴት መሰለ? ስንት አመት ነው የተከነሰብህ? 5 6 ከዚያ በላይ ከሆነ ሞክር ያስኬዳል። ሞክርቱ ነው። ከዚያ በታች ከሆነ ግን ባይ ሞክር ጥሩ ነው ነምለው ነው ደግሞ።
2: ስለዚህ
3: እናት አባት በህይወት ካሉ ቀለል ይላል፣ ቀለማን ላይ ፈጽማሉ። እህት ወንድም ሁሉም የሚቀርብ ከሆነ ይሄው ትልቁ ገሌ ነው ይሄን ያህል ነው የሚበላለጡ። በዚያ መሰረት የሁሉም ትዳዞች ሁሉ ማድርጎ ታጽህር ምን ነው ካለ መሐላ አለ አድርጎ ያንን ማከረብና ነገሩን በዚያ ደረጃ ይከናወን ሁኔታ ይኖራል። ያ ሲባል ግን ሁሉም ነገር ይሳካል ማለት አይደለም። እኔ አንድ ትዝ ይለኛል፣ አንድ ልጅ የሶስት አመት ልጅነት አለ። እኔ ተወለድኩት ቅዳሜ ማታ ነው። የእናቴ ወንድም አጎቴ አሙስ ተድሮ ሰንብቶ ቅዳሜ ማታ ተወለድ ያውቃል። እሱ የተማረ ነው፣ ትርምቡሌ መምህር ነበር ኢትዮጵያ ስላለ ምስክርነት ተጠራ። ያ በደንብ የተማረ ነው። አዎ በዚህን አመት ምረት መምህር ነበር። የፌዴራ ሂጄ ነብሰጡር ነበረች። ቅዳሜ ማታ ስወለድ እኔ ነበርኩ ስላለ ዳኛው ተቀበለው።
2: በጣም የሚገርም ነው።
3: የሚሆንበት ጉዳይ አለ። አንዳንዴ ደግሞ
2: ብዙ መቼም አብዛኛውን ጊዜ የምንቆጥረው በወቅቱ በተከሰቱት ሀገራዊ ክስተቶች ምክንያት ወይም መሰፈር ሊሆን ይችላል። አንዳንዱ የገሌላም ሌሊት ገደል በገባሽለት በመነገታው ተወለድኩም ይላል፣ ወይም ጣሊያን በገባ በዚህኛው ዓመት በዚህኛው ወርም ይሏሉ። አልበልዛ ደግሞ በአገር ውስጥ አንድ ነገር ወይ መብራት ኃይል ለመጀመሪያ ጊዜ ሀገር የመብራት ኃይል ሲበራ ያኔ በሆነው በአመቱ ወይም በሁለት ዓመቱ እያልን የምንቆጥረው ነገር አለና እንደው ለማጠቃለል ያህል አሁን መቀየር የሚቻልበት ምክንያት በተለይ አስፈላጊ ከሆነ ከአምስት ከስድስት ዓመት በላይ ከሆነ ቢቀየር እንቀይራለን ካሉ ወላጆች ካሉ በወላጆቹ ምክንያት ያው ያልከውን ነገሮች አሟልቶ ፍርድ ቤት ሄዶ ማስቀየር ይችላል። አለበለዚያ ግን አሁንም እንዳለ ነው። ይሄ ጉዳይ ይሄ ችግር
3: እንዳለ ነው። በጣም ደግሞ የሚከብደው ምኑ መሰለህ? ቅድም እንደተነጋገር ነው ቀኑ 00 ነው፣ ወሩ 00 ነው። ወደ አሜሪካ፣ ወደ አውሮፓ፣ ወደ አንዳንድ ነገሮች ለማስፈጸም ፓስፖርት ላይ የተጻፈ 00 በዓለም አቀፍ ደረጃ ይሰራም በእስራኤል ብቻ ነው። ስለዚህ እድሜውን አትቀይርም እንጂ ቀኑና ወሩን መቀየር ትችላለህ። በተብሎ መሰረት ሄደው ይቀይራሉ፣ ቀኑን ይቀይራሉ፣ ወሩን ይቀይራሉ። እና ይሄ ለሚስራዳትንም ከፍተኛ እውነተኛ መስሎ ይታያቸዋል። ስለዚህ በዚህን ጊዜ ይኸው ቃለ መሐላ አድርገህ ፕሮፌሱን ያመጣሉ። ቀኑን ቀይረህ ወሩን ቀይረህ ዓመተ ምሕረቱን ሳትቀይር የቀረው አምነህበት ነው። እንደገና ይህን ያህል ጊዜ ቆይተህ የምትመጣ ምንድን ነው ብሎ ይከራከራሉ። እንግዲህ መቼም ወደ ህግ አዋቂ ቀረብ ብሎ መወያየትና መሆን የሚገባው ነገር ካለ ይሆናል። መሆን የማይገባው ከሆነ ደግሞ አይ ያኔ ለሶስት ዓመት ለሁለት ዓመት ዬ
0: የተከበራችሁ አድማጮቻችን ህግና ፍትህ ፕሮግራም እዚህ ላይ ተጠናቀቀ። ፕሮግራማችንም እንዲሁ 7-8 ሰዓቱ ነው። ለቴክኒክ ባለሙያችን ለሚካኤል ወልሽባክ ምስጋና በማቅረብ እንዲሁም ለጥላው መልኬ ዘጋቢያችን እናመሰግናለን። ነገ ጠዋት ልክ 6 ሰዓት በሰላም ያገናኘን። በደህና አደሩ።